0: ዝኸበርኩም ተኸታተልቲ መደባት ቴሌቭዥን ኤርትራ ደጊምና ደጋጊምና እንቋዕና በዓል ቅዱስ ዮሃንስ ኣብቃዓልና እንዳበልና ከምዝከታተሉና ዘለኹም ምስ ጉጅለ ባህለ ንስርኢና ሎሞ ውዒልና ዘለና ሕልፍ ሕልፍ ኢልና እውን ምስቶም ኣባላት ሓፂር ዕላል ኢና ነካይድ ዘለና ማለት እዩ። ሕጂ እውን ጋሻ ሒዝና ኢና ቀሪብና ዘለና ስነ ጥበባዊ ሳልሕ ዓብደላ ደራፋይ ቋንቋ ትግራይ እዩ። ኣብ ጉጅለ ባህለ ንስርኢ ማለት እዩ ዝገደመ ኣባል እውን ኣብዚ ሕጂ እዋን ኣብዛ ጉጅለ እዚኣ እሞ ብመጀመርያ እንቋዕና ኣብ በዓል ቅዱስ ዮሃንስ ኣብቃዓካ ምስ ስድራ ቤትካ። ብምቕፃል እስኻ ካብቶም ዝገደሙ ወይ ገዲም ኣፍታ ጉጅለ ባህሊ ኢኻ እሞ ድምፃዊ ሳልሕ ዓብደላ ክንደይ ዓመታት ጌርካ ኣለካ ኣብዛ ጉጅለ ባህሊ እዚኣ?
1: ብመጀመርታ ርሑስ ቅዱስ ዮሃንስ ንኣመንቲ ክርስትና ማለት እዩ። ኣነ ኣባል ጉጅለ ባህሊ ንስሪ ንሽዑ ግን ጉጅለ ባህሊ ባረ ደውዓ መበል 26 ዓመት ኣብቲ ጉጅለ ገይረ ኣለኹ ማለት እዩ። ጉጅለ ባህሊ ባራ ደውዓ ክትበሃል ከላ ብቋንቋ ዓፋር ኮይኑ ባራ ማለት ጓል ኣንስተይቲ፣ ደውዓ ከዓ ኣብ ኣኻዊሕ ዝፀንሕ ዕቋር ማይ ማለት እዩ። እቲ ሽዑ ክንምስረት ከለና ኣብ 2001 ዝረዓመት ሽምያ ማለት እዩ።
2: ሕረይ ሳልሕ፣ ከም ድምፃዊ ንስኻ ምዚ ዘቁፀርካዮ ዓመታት ኣብዛ ጉጅለ ባህሊ እዚኣ ዝተፈላለዩ ስነ ጥበበኛታት ክትርኢ በቂዕካ ኢኻ። ካብቲ ንስኻ ዝፈለምካሉ ክሳብዚ ሕጂ ኣብዛ ጉጅለ ባህሊ ምፅምባርካስ እንታይ ረብሐ ወይ እንታይ ብልጫ ረኺበ ክትብል ትኽእል? እንታይ ኣብ ናይ ስነ ጥበባዊ ጉዕዞኻ እንታይ ምዕባለታት ኣርኢኻ?
1: ዎ ሕጂ እቲ ካብቲ መጀመርታ ከምቲ ዝበልኩኻ ክንቀውም ከለና ብጣዕሚ ንፉዓት ሙዚቀኛታት፣ ንፉዓት ድምፃውያን ካብኦም ሕጂ ኣነ ካባይ እሶም እዮም ዝሐሹ ነይሮም። ኣነ ብዕድመ ዝናእስኩ እዩ ነይረ ማለት ፅቡቕ ተመክሮ ዝነበሮም እዩ ማለት እዩ። ሕጂ ካብኦም እንዳተማሃርኩ ንእስታት ንነዊዕ ዓመታት እንዳሓገዙ ንነዊዕ ዓመት ብሓንሳብ ክንከይትእና ማለት እዩ ብድሕሪኡ ኣነ ከዓ ነፍሰይ ክኢለ ነቲ ዝመፅእ ጎጅለ ማለት ነቲ ብድሕሪና ዝመፅእ ማለት እዩ ንዑ እንዳውረስኩ በርክ 26 ዓመት ክትብል ከለኻ ርብዒ ዘመን ማለት እዩ። ቀሊል ኣይኮነን ነቲ ዝመፅእ ወለዶ ኸ ብኸመይ ካውርስ ክእል ኣነ እውን ዝብል እጃም ናተይ ገይረ ማለት እዩ። ብዜማ ይኹን ብድምፂ ድዩ ብኩሉ በቲ ኮምፖዝኒ ሙዚቃ ድዩ ገለ እቲ ኣብቲ ጉጅለ ዝገበርኮ ቀሊል ተመክሮ ስለ ዘይነበረ ኣነ እውን ብዓቕሚ የበርክት ነይረ ኣብቲ ጉጅለ እስል ክሳብ ሕጂ የበርክት ኣለኹ ማለት እዩ።
0: ፅቡቅ ሳልሕ፣ እሞ ክትገልፃ ፀኒሕካ ሃሞታ ናይ ምውርራስ ባህሊ ስኻ ወሪስካ ሕጂ እውን ገዲም ብምዃንካ ነዞም ዝመፁ ዘለዉ ከም ተወርሶም ዘለካ ትገልፀልና ኣለካ እሞ ብጀካ እዚ እውን ኣፍታ ጉጅለ ባህሊ እንታይ ዓይነት ስራሓት ኣቕሪብካ ኣለካ? እንታይ ዓይነት ፍርያት ኣፍሪካ ኣለካ? ስራሓትካስ ከመይ ይመስል ብሓፈሻ ኣፍታ ጉጅለ ባህሊ ክትገልፀልና?
1: እዎ ኣብቲ ስራሓት ናተይ ብፍላይ ኣብቲ ናተይ ዓቕሚ እንተኮይኑ ኣነ ኣብቲ ጉጅለ ከም ድምፃ እውን ከም ዘያማይ ዝሰራሕ ኣብቲ ጉጅለ ካብ ዝኾነ እቶም ኣርቲስቲ ኣብ ሃገርና ዘለዉ እቶም ገጠምትን ዘየምትን ናይ ድምፃውያን ናይ ትግራይ ማለት እዩ ካብኦም ግጥምታት ትወስድ መተሓጋጋዝ ማለት እዩ። ስነ ጥበብ ከዓ ናይ መተሓጋጋዝ ባህሪ እምበር ከምዚ ናይ መበለላፅ ኣይኮን ሕጂ እንዳተሓጋገዝና ንኸይድ ስለ ዝነበርና ኣነስል ክሳብ ሕጂ ብመተሓጋጋዝ ናይ ሰብ የ እስል ክሳብ ሕጂ በፅሒ ማለት እዩ። ኣና ግጥሚ ክወስድ ከለኹ ካብ ሓደ ገጣማይ ንኣብነት ምሳይ ዓብዲ ኣብበከር ወዲ ገዳይን ዝበሃል ነይሮ ኣብተጉጅለ ብሓንሳብ እስታት 18 ዓመት ብሓንሳብ ኢና ሰርሕና ኣብተጉጅለ ማለት እዩ። እሱ ግጥሚ ክህበኒ ከሎ ኣነ ዘይመሰርሕ ከምኡ እንዳበልኩ ነቲ ሞያይ ብኡ ይዕብዮ ነይረ። ከምኡ ውን በዚ ኣጋጣሚ እዚ ንኣሕመድ ድሪስ ዓፋ ወዲ ዓፋ እውን ከምኡ ውን ካብኡ ግጥሚ ወስድ ኮምፕሊት ከዓ ግጥምን ዜማን ይህበኒ ይሰርሕ ኣብ ከምዚ ነሮ ትናተ ስራሓት ማለት እዩ።
2: ፅቡቅ ሕረይ፣ ዳርጋ ናብ ምዛም ኢና ንኸይድ ዘለና። ከምዚ 26 ዓመት ኣውፂርካሉ ዘለካ ገና ብሕጂ እውን እቲ ስነ ጥበባዊ ዕዮታትኩም ክስስን ኢና ንምነ ሞ እዛ ጉጅለ ባህሊ እዚኣ ብመንፅር ኣብቲ ተካየዶ ዑደት እንታይ ፅልዋ ይፈጥረልኩም ምስ ህዝብን ሰራዊትን ዑደት ኣብ ተካይድሉ ገለ ካብቲ ዝፈጥረልካ ስምዒት ከመይ ይመስል?
1: ኣነ ሕጂ ኣብቲ ፅልዋ ትብሎ ዘለካ ክንምስረት ከለና ኣብቲ ጉጅለ ባህሊ 2001 ወርሒ 4 እንድያ ተመስሪታ ሕጂ ኣብኡ ንሕና ኣብቲ ናይቲ ግንባር ዝውክል ጉጅለ ባህሊ ሕጂ መለለይ ኣለና ንሕና እቶም ግንባር ዓሰብ ንቕመጥ ዝነበርና ኣብቲ ሽዑ እስል ክሳብ ሕጂ ማለት እዩ። ጃሉን ነይራ ተጃሉን ከዓ ብድሕሪት ሰፊና ከምታ ናይ ሰንጣ ኢና ንዕጠቐ ሰራዊትና ከምኡ እዩ ዝዕጠቐ ነይሩ። ሕጂ ነታ ሃዶ ትውክል ወይ ነታ ኣብኡ ዘሎ ኣብ ምድረ በዳ ዝነብር ኣፃሚእ ዝነብር ሰራዊትና ትውክል ጃሉን ንዓ ሕዝናይና መፅና ተሽዑ ማለት እዩ ኣብ 201 ድራማ ካብ ደንከል ኣብቲ ግዜ ኣብ ግዜ ኣፃሚእ እቲ ደንከል ከም ንፈልጦ ኣፃሚእ እንድዩ ኣብቲ ግዜ ሳልሳይ ወራር ዝነበረ ንሰራዊትና ዘድሓነት ጃሉን እያ ሽዑ ነተ ጃሉን ንሕና ግን ኣብ ድራማ ሕዝናየ መፅና ናይ ሽዑ ደረስታ ዝነበሩ ከኣማን በዚ ኣጋጣሚ እዚ ርእሰናይ ተስፋይ በዓል ኣማንኤል ገብራይ ኣጅረ ነይሮም ዳዊ ዘካርያስ ነፍሲ መሓሮ ገረማትኣ እውን ነፍሲ መሓሮ እዚኦም ከምዚ ዝኣመሰሉ ንፉዓት ስነ ጥበበኛታት ኣርቲስቲ ንዚኣ ጃሉነይ ትብል ስራሓት ንዓኣ ሕዝነ መፂና ጦብላሕታ ኣብ ህዝቢ ኣብ ሰራዊትን ብጣዕሚ ፅቡቕ ጦብላሕታ ረኺባ ማለት እዩ ሽዑ ነተ ጉጅለ ባህሊ ባረ ዳብዓ ወይ ጉጅለ ባህሊ ግንባር ዓሰብ ተሪፈ ጉጅለ ባህሊ ጃሉነይ ሰይሞምና ማለት እዩ ትረዲኻኒ ኣብዚኣ ኣነ ብጣዕሚ ናተይ ፅቡቕ ጠብላሕታ ምስ ደርፋን ገለ ኩሉ ሒዝናይና መፅና ፅበቕቲ ስራሓት ነዚኣ ነንዓብ ብጣዕሚ ክሳብ ሕጂ ስቲል 26 ዓመት ነዚኣ ተዘኪረ ዘኪረ ዝነብር ማለት እዩ።

0: ዝልእኻ ዝደለየ ከዓ ጓላምካ ከምዚ ዝኣመሰለ ወግዒ ዘለዎም ዘረባታት ዝኽእሉ ሰባት ሒዙ ፀኒሑ ከዓ ጓሉ ይሕፂ ሕጂ እቲ ንወስድ እቲ ንይገምድ ይበሃል ማለት እዩ። እቲ ምስ ወሰደ ነቲ ውራይ ዝጥዕም ነገራት የዋህድ ብክልቲኡ ከምዚ እንዳልካ ከዓ ናብ ጥሪ ገፁ ይሰግር እዚ ናይ መውስዎ ነገር ይጅመር ሓደ በለለዩ ማለት እዩ። ስለዚ እዚ ናይ ሕፀ ምስ መርዓ ዝተሓሓዝ ነገር ካብ ቅዱስ ዮሃንስ ጀሚርካ እዩ እቲ ሕብረተሰብ ዝጅምሮ ማለት እዩ። ከምዚ ቅድሚ እዩ ምናልባት ካልእ ኣጋጣሚ ወይ ካልእ
1: ፈሊሓላ ዳሓዝና ዳሓዝና
0: ኣብኡ ከለና ናይ እውን እንዳዓለልና ክንከይድ ሲ ካብቲ ንረኽቦ ዕላላት ካብቲ ንረኽቦ ወግዕታት ናይ ቡን ቡንን ስዋን ኣብ ደጓልያ ጀሚራቶ ይበሃል።
1: ከመይ
0: መርዓት ነራታ ኣብ ገዛ ኣጓላ ሲ ሰብኣይ ጓላ ይመፅእ እሞ ሰብኣይ ጓላ ይመፅእ እሞ ከምዚ ከማይ ሕምቕ ኢሉ ኮይኑ ኣስፊሑ ዘይርዳእ ወይ ኣስፊሑ ዘይሓስብ ግዲ ኮይኑ ጓሳ ከዓ ስለ ዝነበረ ምስ በዓልቲ ቤቱ ወይ ምስ መርዓቱ ኣብ ሕፁነት ምስ ተራኸበ ሲ ድሕሪኡ ምርኻብ ገዲፍዎ። ሕጂ ከምቲ ንፈልጦ ላም ሓንሳብ እያ ትስርር፣ ሓንሳብ ተሰሪራ ውላድ እያ ትበፅሕ። ላም ሕጂ ኣደ ጓል እንታይ ገይረን ወይ ሓማት ድቃስ እንተሰኣነ ኢለ ቡን ኣጣል ክበልዖ ምስ ተረእየ ከብቲ ክበልዖ ምስ ተረእየ ሲ ድቃስ ስእና ነይረን ተንከፍቲ ሙሉእ ለይቲ ደው ኢለን ክሓድራ ክበእሳን ክዕገርግራን ሓድራ። ለዚ ሰበይቲ ነዚ ፍልጠት እዚ ነዚ ትዕዝብ እዚ ወሲዳ ቡና ስትያቶ ቀፃሊ ቡን ተስትዮ ምሸት ምሸት ሓሳብ ልባ ከዓ ሰሚርላ ናብ ካብቲ ጓሳዊ ባህር ወፂ ይበሃል። ስዋ እውን ትዕግስቲ ኣብዚሑ ምዝራብ ኣብዩ መምስ መፀና ብሰብኣይ ጓለን ማለት እዩ። ስለዚ ጌሶ ገይረን ከዓ ጌሶ ንኩሉ ይምልሶ ይበሃል ማለት እዩ። ስለዚ ጌሶ ገይረን ስዋ ገይረን ከዓ በዓል ጓለን ምስ ጓለን ከም ዘዕልል ገይረን ከምዚ ጌርካ ይበሃል። ዎ ጥበብ ናይ ኣዴታት እዩ፣ ጥበብ ናይ ኣዴታትና እዩ።
1: ኣራይ ፅቡቅ ከምዚ ክትገልፆ ፀናሕካ ብዙሕ ትሕሶታት ወይከዓ ብዙሕ ወግዕታት ናይ በዓል ቅዱስ ዮሃንስ ኢካ ክትገልፀና ፀኒሕካ ምስ ተኣሳሲርካ እስከ ናይ ሕፀ ናይ መርዓ ኢካ ክትገልፀና ፀኒሕካ ሓደ ክፋል ናይቲ ወግዕታትና እዩ። መንስያትና ዝፃወትዎ ፀወታታት ኣሎ፣ ዝድረፍ ደርፍታት ኣሎ፣ ዝበሃል ደርፍታት ዝደጋገሙን ኣለና። ስለዚ እሱ ከታይ ዝመስል እስከ ኣብኡ ከዓ ትውኬና ክንዘላለም
0: ፅቡቅ ሕጂ ደርፍታት ክበሃል ከሎ እዚ ያዳ ኣብቲ ንገብሮ መፅናዕቲ ባዝሕቱ ናይ ደቂ ኣንስትዮ እዩ። ደቂ ኣንስትዮን ብዙሕ ዝደርፋ ኣብ ገዘአን ኮይነን ኣብ በረኻ ኮይነን ክሕጎሳ ክስተማስላ ክትስፈዋ ሽግረን ከማቐላ ወይ ገለን ከለዋ ሲ ዝበዝሕ ደርፊ ናይ ደቂ ኣንስትዮ እዩ። ሕጂ ንኣብነት ቅዱስ ዮሃንስ ክመፅእ ከሎ ዛኽራሩ ንሓዝቦ ማዕርከ ቅዱስ ዮሃንስ ክመፅእ ከሎ ሲ እንታይ እየን ዝብላ ገና ከምዚ ፋልጡ ተቆኒናቶ ዘላ ተኸዲናቶ ዘላ ሲ ናይ ኣዴታታ እያ ገይራ ካብ ቀደም ዝፀንሐ እያ ገይራ። ሕጂ እንታይ ይብላ እቲ መጀር ህልዎ ዲ ቀዳማይ ስልኪ

ኣብቲ ትርሕዶ ዝህብ እቲ ስገሞ ዝህብ ኣቦም ከሎሲ እቲ ትገባ ዝያዳ ኣደንተኢላቶ ነቦ ኣደንተኢላቶ ንዓብሓው እቲ ትደልዮሲ ብመንገዲ ድኣ ገይራ ወይ ብመንገዲ ወላዴታ ገይራ እያ ካብ ኣቦኣ ወይ ካብ ዝኾነ ኣለይ መለይ ዝብላ ሰብ ትረክብ ማለት እዩ። ሕጂ እንታይ ማለት እቲ ኣደየደየደ ማዓርጓለ ኣርሕዶ ምስ ጓላ ሂበዶ ክቁነኖ ሽዑ ኣሎ ድሕሪ ብቁኖ ዝመፅኡ ደርፍታት ከዓ

0: ናልካ ብደርፍታት ይጅምርቲ
1: ማለት እዩ ፅቡቅ ብዙሕ ትሕዝቶታት እዩ ዘሎ ምናልባት ገና ብሓንሳብ እውን ስለ ዝቕፅል ኣብቲ ዝቕፅል በደብና እውን ከምኡ እንዳኣተና እንዳተዘራርብና ክንቅፅል ኢና ቅድሚኡ ግን ብተዓዘብትና እናተ ዝቕፅል ትሕዝቶ ክነስግሮም ኣለና መስለኒ ሳህራ ፅባል ክፈጡ ተዳልያ ዘላ ዝኸብርኩም ተኸታተልትና ስዒባ እትቐርብ ትሕዝቶ ወይ ኣዳሊንያ ዘለና መደብ መደብ ሳህራ እዩ እዚ ናይ ሎሚ መደብ ሳህራ ኣብ ንኡዞባ ዓንሰባ ዝካየድ እዩ ወይ ድማ ንያታዊ ተፈጥሮ ፅባቐ ቱሪዝማዊ መስሕብ ኣብኡ ዘሎ ወጋዕታት ንያታን ናይ ዞባ ዓንሰባ ዘላለዩ ዝተፈላለየ ትሕዝቶታት እዩ ቀሪቡ ዘሎ ነዚ መደብ ዝመርሑልና ጋዜጠኛታት ሳልሓዲን ሑሴን ከምኡውን ሳምላዊት ከምኡ እውን ሳምራዊት ሊቪዮ ብሓባር ኮይኖም እዮም እቲኡ ዘሎ ትሕዝቶታት ብሓባር ተኸታትልና ክንመፅ ኢና እቲ ሕዝቶ ኣዝዩ ነዊሕ እኳ ስለ ዝኾነ ኣብ ብሰለስተ ክፋል ማቂልና ኢና ክነቕርቦ እቲ ቀዳማይ ክፋሉ ሕጂ ናብ ተዓዘብትና ክነብሎ ኣለና መስለኒ
2: أعزائي المشاهدين برنامجنا متواصل بمناسبة عيد القديس يوحنا والآن عندنا فقرة الجزء الأول لبرنامج السحرة البرنامج هذا أعدوه الصحفيين صلاح الدين حسين وسامراوي ديفيون مع قليم عن سبا وقت الممتع نتمناه لكم وكما أكرر مرة أخرى كل عام وأنتم بألف خير
1: ምናልባት ፋጡ ኣባ ከለኸ ቅድሚ ናብቲ ኣዳሊንዮ ዘለና መደብ ሳህራ ምሕላፍና እውን ንተዓዘብትና ብዛዕባ መርዓ ክገልፀልና ፀኒሑ ጠዊል ኣብ እዋን ዮሃንስ ሕፀ ዝግበረሉ መርዓታት ዝሕንፀፀሉ ብዙሕ ነገራት ክገልፀልና ፀኒሑ ስለዚ ሓደ ሰብ ብዛዕባ መርዓ ዝተኣሳሰር ኣብ ብሄራትና እንታይ እንታይ ወግዕታት ኣለውን ኣካል መደባትና ጌርና ኣብ መንጎ መንጎ ናባኸም ክነብሎ ኢና ብመጀመርያ ግን ናብ መርዓ ክበፅሕ እንተ ኮይኑ ሓደ ሰብ ወይ ድማ ሓደ በፅሒ ንብሎ እቲ ናይ በፅሒ ደረጃ ክበፅሑ ኣለዎ መስለኒ መርዓ ክበፅሕ ክኽእል ኣለዎ ወዲ ይኹን ጓል ብዘየገድስ ማለት እዩ ክልቲኦም ናብቲ ናይ መርዓ ደረጃ ምስ በፅሑ እዮም ናብቲ ናይ ሕፀን ካልእን መርዓን መስራሕት ዝኣቱ ስለዚ ንሎሚ ቅድሚ ናብታ ኣዳሊንያ ዘለና መደብ ሳህራ ምስጋርና ኣብ ብሄረ ሳሆ ዘሎ ሓደ ዓቕሚ ኣዳም ዝበፅሐ መንእሰይ ዝግበረሉ ፅምብል ወይ ከዓ ወግዒ እንታይ እዩ ዝመስል ናባኸም ክነብሎ ኢና ስለዚ እቲ ፅምብል እቲ ወግዒ ኣብ ብሄረ ሳሃ ዘሎ ኢና ናባኸም ነብሎ ዘለና ኣብ ዝተፈላለየ ብሄራት ሃገርና እውን ዝተፈላለየ ነዚ ኣገባባት ዝገልፅ መስራሓት እውን ኣለና ናይ ብሄረ ሳሆ እንታይ እዩ ዝመስል ትሕዝቶ ቅድም ይከታተልዎ ብድሕሪ ኢኻ ናብ መደብ ሳህራ ማለት እዩ ሰናይ ምክትታል
0: ምጉባዝ ወይ ነብስካ ናይ ምልዓል ወይ ስብእነትካ ናይ ምምስካር ዝበልካዮ ስቲፍሓ ወይ ንሕና ብደረጃ ናይ መፅናዕቲ ትካል ኣብ ኮሚሽን ባህልን ስፖርትን ኤርትራ ካብቲ ዝጠቕመና ነገር ማለት እዩ ዳርጋ ናይ ኩለን ብሄራትና ብሓባር ኢና መፅናዕቲ ንገብር ካብቲ ዝፅናዕ ርእስታት ሓደ ከዓ እስቲ ብሎ ዘለካ እዚ ናይ ምስግጋር ብፅሕና ወይከዓ ፓሴጅ ኦፍ ራይትስ ዝበሃል እዩ ሓደ ካብኡ እዩ ሕጂ ኣብ ብሄረ ሳሆ ከምዚ ክትብሎ ፀናሕካ ኣሎ ኣብ ነብሲ ወከፍ ብሄር ከዓ ኣሎቲ ካብ ቁልዕነት ናብ ጉብዝና ወይ ናብ ስብእነት ናይ ምስግጋር ኣብ ሕብረተሰብ ትግርኛ ሕጂ ሓደ ካብኡ ምናልባት ኣብ ብሄረ ብልየን እውን ብዛዕበየ መልክዕ ኣሎ እዚ ናይ መንደሎት ዝበሃል ወግዒ እዩ መንደሎት ቅድሚ መርዓ ይኹን ድሕሪ መርዓ ይኹን ግድን ሓደ ወዲ ተባዕታይ ሰብኣይ ምዃኑ ከመስክር ንሕራ ኮይኑ በረኻ ከይዱ ብዘይ መግቢ ብዘይ መስተ ብዘይ ማይ ሰራውር እናበልዐ ካብ ቁፅልቲ እናሸምጠጠ ዝሓልፈሉ ወርሓት ኣሎ ማለት እዩ ሕሉፍ ሓሊፎም ሲ እቶም ዝመንደሉ ምስቶም ዘይመንደሉ ብዝኾነ ጉዳይ ክዛረቡ ከለዉ ዘይመንደልካ ምሳይ ኣይትዛረብኒ ስኻ ዘይመንደልካ ስለ ዝኾንካ ስኻ

0: ናልባት ድሓር እኳቲ ኣተሓሕዛ እናፈኾሰ ወይ ከም ኩሉ ባህሊ ምምሕያሽና ምፅእና ምምሕያሽና ተኣታተወ ኸይዱ እምበር እንተዘይ መንዲልካ ኣብ ባይቶ ቀሪብካ ምስክር ኣይትኸውንን ኣይትምስክርን ኣይትበቅዕን ማለት እዩ። ኣብ ዝኾነ ይኹን ውራይ ዋላ ኣብ ገለ ዓዲሲ ኣብ ስእቲ ዋና ገዛ ብመሳተይኡ ገይሩ ስውኡ ገለገለ ህበካ ኣብ ገለ ዓዲ እንድሕር እተዘይ መንዲልካ ናትካ መሳተያ ሒዝካ ናብቲ ውራይ ከይድካ ብነቲ ስዋ ናይቲ ገዛ ብናትካ ዋንጫ ወይ መሳተያ ዝብሎ እቲ ሕብረተሰብ ከምዚ ጌርካ ትስተናገድ ማለት እዩ። ሕጂ ከም ባህሊ ከም ወግዕ ክትሪኦም ከለካ እቲ ሕብረተሰብ ንኣካላዊ ብቕዓቱ ንእምርኡ ኣእምሮኣዊ ብስለቱ ዝፍትነሉ ብዙሕ ትውፊታት ወይ ብዙሕ ልምድታት ነይሩ እዩ። ቁርፅ ኣቢለ ኣትዮ ነዛ ከልዕላፍ
1: ፅቡቅ ንሕና እውን ካብዚ ኩሉ እታ ሓንቲ ናይ ብሄረሰሆ እንታይ ኣትመስል ዝብል ትሕዝቶ ኢና ቀሪብና ዘለና። ስለዚ ከምዚ ክትከታተልዎ ፅናሕኩም ዝኸበርኩም ተኸታተልትና ምስ ደረጃ ብፅሕነት ዝተኣሳሰር ብዙሕ ወግዕታት እዩ ዘሎ ንሓንቲ ካብኡ ኢናናባኹም ክነብላ ሰናይ ምክትታል።

ታሪኻዊ ተሕሶታት ዘለዎ ዞባ እዩ። ምስኡ ተኣሳሲሩ ብረታዊ ቃልሲ ክጅመር ከሎ ይኹን ድሕሪ ምጅማር ብረታዊ ቃልሲ ምስ ምፍፃም ታሪኻዊ ምስ ምፍፃም ታሪክ ኣተኣሳሲርና ክንሪኦ ከለና ኸ ብዓብዩ ናይ ገንፈሎም ኢልና ንጠቕሶ ግንባር ኣሎ 75 76 78 88 ዓብዪ ታሪኻዊ ፍፃሜ ዝፈፀመሉ ከባቢ ከምኡውን ክሳብ መስሓሊት ብግንባር ደረጃ ኸ ግንባር ሓልሓል ግንባር ወራ መንሳ ኢልና ክንጠቅስ ከለና ኣብዚ ዞባ እዚ ዝርከቡ ብብዙሕ ተኣምራታዊ ታሪክ ጅግንነት ዝተፈፀመሎም እዮም። ምስኡ ተኣሳሲሩ ተጋደልቲ ኣብ ዝተሰውእሉ ግዜ ተላዒሎም ኣብ ከተማታት ኣብ ከረ ናብ ኤላበረድ ኣብ ካልኦታት ኣብ ካልእ ከተማታት ዝሕነቕሉ ዝስጥሕሉ ዝነበሩ ታሪኻዊ ከባቢታት ፍፃሜታት ኣሎ። እቲ ካልእ ገጽ ምስ ታሪክ ተኣሳሲሩ ምስ ቱሪዝም ተኣሳሲሩ ዝመፅእ ኣብ ህዝቢ ዝተፈፀመ ግፍዕታት ናይ መግዛእቲ እዩ። ዕና ክንጠቅስ ንኽእል፣ በሲግድራ ክንጠቅስ ንኽእል፣ ድገት ኣትባ ካልኦት ዳርጋ ዓድታት ናይ ሰንሄት ኢልና ክንጠቕሶ ንኽእል። ኣብቲ ግዜ ብመፅሓፉም ተሰኒዱ ዘሎ እዚ ፍፃሜታት እዚ ነቲ ቦታ ታሪኻዊ ዝገብሮ ታሪክ ካ ይሓቁፍ ማለት እዩ። እቲ ካልእ ባህላዊ ቱሪዝማዊ ስሕበት ኣብ ባህሊ ምርኩስ ዝገበረ ትረቂቕ ንብሎ ቱሪዝማዊ ስሕበት ናይቲ ዞባ ኸዓ ኣብዚ ብዙሕ እዩ፣ ሃብታም እዩ። ገለ ክፋሉ ኣብዚ ምሸት ኣብዚ ሎም ኣጋጣሚ እውን ክንሪኦ ስለ ዝኾና እቲ ህዝቢ ክላልዮ ዝኽእል እዩ። ብዓብዩ ግን ምስ መነባብሮ ናይቲ ህዝቢ፣ ምስ ሓድነት ናይቲ ህዝቢ፣ ሓበራዊ ሂወት ናይቲ ህዝቢ ኣተኣሳሲርካ ክትሪኦ ከለኻ እቲ ዞባ ናይ ብሓቂ ሃብታም ቱሪዝማዊ ፀጋ ዘለዎ ዞባ ኢልና ክንጠቕሶ ንኽእል። እቲ ቴማና ብዓብዩ ዓንሰባ ፈለግ ምዕባለ ኢና ንብል፣ ምዕባለ ብቱሪዝም፣ ምዕባለ ብሕርሻ፣ ምዕባለ ብልምዓት ብኩሉ መዳዩ ዝጥቀስ ዞባ እዩ ኢልና ክንጠቕሶ ንኽእል። እቲ ግዜ ተዘይሓፂሩ ብዙሕ ክንዛረብ ንኽእል ኢና ብዛዕባ ዓንሰባ ማለት እዩ።

ሕብረተሰብ እውን ዝፈልጠን ንቅዱስ ዮሃንስ ዝገልፃ ደርፍታት እየን። ከምቲ ዝበልናዮ ዓንተው ደረፍቲ ደቂ ኣንስትዮ እየን ኢልና ሕጂ ካብቲ ኣብ ቅንያት ናይ ቅዱስ ዮሃንስ ዝግበር ከዓ ሓደ ናይ ጳጉመን ዝበሃል ብልምዲ እቲ ሕብረተሰብ እተን ፀያቐ ኣዋርሕ ዝብለን ኣብቲ ግእዛዊ ኣቆፃፅራ ናይ ግዜ 13 ዋርሒ እዩ ዘለና ኩሉ ሰብ ከም ዝፈልጡ ኣብቲ

ዝሕፀብ ማለት እዩ። መርዑ እንታይ ገብራ ንግሆ ለይቲ ይትስአ። ዳርጋ ከምዚ ፌስቲቫል ናይ ደቂ ኣንስትዮ ስለ ዝኾነ ዝቕንያት ናይ ቅዱስ ዮሃንስ ክሳብ ምስ ናይ ኣቶ ናይ ስለ ዝኾነ እንታይ እዮም ዝገብራ ተና ኣዴታት ዕልው ዝበለት ወይ ዝላደየታ ደ መሪፀን ኣብቲ ዓዲ ኣብ ሓደ ገዛ ይእከባ ነዘን መዓልቲ እናተሓፀባ ንክሕልፍአን ማለት እዩ። ሕጂ ንጉሆ እንታይ ይገብራ ኣብ ህድሞ ኣብ ዝባን ህድሞ ወይ ኣብ ናሕሲ ይስቀላ። ሓንቲ ወይ ክልተ ዋልድ ኮይነን ኣብ ህድሞ ይስቀላ እሞ ይደርፋ ብደርፊ እንድተኣኻኸባት ለይቲ ማለት እዩ። ሕጂ ንኸይድ ኣኻኸብየን ማለት እዩ። ሕጂ እንታይ ይብላ እቲ ሓንቲ ክበረ ትሃርም እቲ ሓንቲ ከዓ ትደርፍ። ከበረይ ለምለም ፀውዐለይ ዳኹለን ፀውዐ

ሽዑ ከምዚ ኢለን ክደርፋ ከለዋ ደርሆ ኣሎ ንፈልጦ ኢና ታቱ ወይ ዝንቁ ደርሆ በቲ ናይ ቀደም ክንሪኦ ከለና ሰዓት ናይቲ ሕብረተሰብ ወይ ኣላርሚ ናይቲ ሕብረተሰብ እሱ እዩ ደርሆ እዩ። ሕጂ ከምዚ ኢለን ምስ ደረፋ የቃባጥራሉ ንዕኡ ከዓ ከይንቁ እሞ ኣቦ ከይትስ ዓብሓዊ ከይትስ ኣይትኸድን ይኸ ከይብል እንታይ ይብላ ሽዑ

ሩባይ በጽሓ ከምቲ ዝበልካዮ ስቲቭ ሩባይ በጽሓ እሞ ኣብ ዝኾነ ቐላይ ኣብ ዝኾነ ዲጋ ኣብ ዝኾነ ከዓ ኣይሕምብሳን ብተመክሮ ወይ ብነዊሕ ግዜ ዘጥረይዎ ኣብ ንክስ ወከፍ ዓዲ ዘይፀባኣካ ቀላይ ወይ ድጉብ ወይ ዲጋ ኣብኡ ከይደን የሕምብሳ ከምቲ ኩሉ ሰብ ዝፈልጦ ከዓ ኣብቲ

ብዙሕ ድሕረ ባይትኡ ዝተተሓሓዘ እቲ ቐላይ ሰብ ኣለዎ ብዘይካ ሰብዚ ካልእ ሰብ ኣለዎ ኢለን ስለ ዝሓስባ ናይ ደባስ ዛንታ ከዓ ኣብ ሙሉእ ሕብረተሰብ ኤርትራ ዓቐኑ ብዝፈላለ ደረጃ እቲ ዛንታ ዝውቱር እዩ። ስለዚ እንታይ ገብራ ሩባ ምስ በፅሓ ሰለስተ እምኒ ዝኸውን ናብቲ ሩባ ሰው የብላ ቀደም ንግበር ነይሩ ብልኦ እዚ ጥዋፍ ወይ ስምዒ ሒዘን ጉድጉዶ ሒዘን ወርዳ ካብ ዓዲ ምስኡ ዝናደረፋ ሞ እቲያ ጥዋፍ ኣብታ ጉድጉዶ ወሊዐን ኣብቲ እስታይ የሕምብሰኣ ምስአን ኣብቲ ቐላይ ወይ ኣብቲ ድጉም ማለት እዩ እሳ ክሳብቲ ውዳእ ምስኣ የሕምብሳ ሞ ሃባሃቦ መን ይህቦ ሃባሃቦ መን ይህቦ ኢለን ተሓጋጊዘን ነታ ጉድጉዶ ኣጥፍአን ገሊአን ከዓ ካብ ኣቋፂረን ከም በረኸት ከም ገለ ሓሲበን ናይቲ ጉድጉዶ ወይ ኣብ ካልእ ከባቢ ወይ ብመፅናዕቲ ዘይበፃሕናየ እውን ብካልእ ኣገባብ ይግበር ይኸውን እቲ ዝዝረኸብካያ ገለ ኢካ እቲ ተቕርብ ማለት እየ ከምዚ ገይረን ኣብ ርጉአን ፃወታ ውዒለን ሓወይ መሓዛየ ክንፃውቲ ፀኒሕካ ወዲ ኮይንካ እቲ ከባቢ ሩባ እንድሕር ፀኒሕካ ሓወይ መሓዛየ

ክዳን ክሓቢ ሕዛብ ክወስድ ገለ መለ ዝደሊ ነገር ቁልዕነት ወይ ገለ እውን ኣማዓድዩ ክርኢ ቀሪቡ ክርኢ ዝደሊ ወዲ ተባዕታይ ኣብቲ ከባቢ ዝፀንሕ ድሓር ሰን ኣብቲ ሩባ ምናልባት ብፍላይ ከዓ እቲ ሩባ ብዙሓት ዓድታት መፅአን ዝፃወታሉ እንድሕርኣ ኮይነን ከዓ ቅልስ ኣሎ ምፍራስ ናይ ዝተኣከበ ሓመድ ምፍራስ ናይ ዝተኣከበ ሑፃ ኣሎ ሕልፍ ሕልፍ የዝብሎ ዘለኹም ምስቲ ግዜኹም ርኢ ማለት እዩ ፃወታ ኣብኡ ዒደረ ኣሎ ብዙሕ ፀርፊ ኣሎ ብዙሕ ደርፍታት ኣሎ ግን መወዳእትኡ እቲ ብሓባር ኮይንካ ምፅዋት ገለ ስለ ዝኾነ ከዓ በዓል ዑፍ መስቀለ ንዓኹም ትብል ዛጎልጎል ይብሎኦም ነቶም ኣወዳት

0: ወታ ንሃንሰይ ንመስቀለይ ድርብ ክበሮ ሓዛለይ ንሃንሰይ ዝበልክኒ ድርብ ክበሮ ሃብኒ እንኳይ ንሃንስ ንበለሎ ንሰብ እኳ ዝዕለሎ
1: እናተባሃለ ይቕፅል ማለት እዩ። ፅቡቅ
2: ስቲፍ ሎም መዓልቲ ጋዜጠኛታት ጥራሕ ዘይኮነ እንኮላይ ድምፃውያን ኢና ተቀይል
1: ፅቡቅ እስከብ ዛውያ በዚ ኣለኻ ብዙሕ ከዓ ክገልፀና ፀኒሑ ጠዊል ብዛዕባ ቅዱስ ዮሃንስን ወግዕታቱን ምናልባት ክሳዕ ክንዶ ኣይትፈለጥ እንትኸውን ሰብሱ ይመራመረሉ ብዙሕ ነገር እውን ኣብ ኣፍልጦ ክህልዎ ክእል እዩ። እስከ ተዘክሮታት ከዓ በዓል ቅዱስ ዮሃንስ ከመይ እዩ ናበኻ?
3: ንእሽቶ ኮለና ማለት ብሓባር ኮይና ኣብ ገዛውትና ኮነ ንብል ኣብ ገዛ ገዛናኣቱ ሜስና ከዓ ከተማ ንወፅእ ኣብ ከተማ ኣብዚ ዓበ ባሻዊ ዓበ ኩሉ ኣባራት ንኣቱ ኣብ ቤት ቁርሲ ከምዶና ዘሮ ነርና ማለት ዝክርኣነ

0: ፅቡቕ ከለኻ ስቲፍ ቅድሚ ኣብ ጠዊል ምስጋርና ማለት እዩ ንካሕሳይ ሓንቲ ሕቶ ሓተትክዎ ካሕሳይ ብጀካ ደርፊ ንዝተፈላለዩ ደረፍቲ ዜማን ግጥምን ትሰርሐ ኢኻ ካብቶም መስረቲ ናይ ጉጅለ ባህሊ ሳዋ ኢኻ ኣነ ኮ ዝክረካየ እስከ ኣብ ምልከት ናይ ሙዚቃ ከዓ ብዙሕ ዓይነታት ሙዚቃ ምልከት ከብዋጣ ክራር ብዙሕ ኣለካ ሞ ከመይዩ እስከ ካሕሳይ እንታይ እንታይ ኸ እቲ ትመልከን ናይ ሙዚቃ ብጃካቲ ናይ ደርፊ ምባል ከማት
1: ቀንዲኻ ኣብ ክራር ወጣ ፀቲ ብየዝ ክመፅቀቲ ኦርጋን ከዓ ተማሂረ ኣለኹ ሕጂ ስቱድዮ ክማ ናተግሪ ኣለኹ በዘ ማለት እዩ ኣብ ገዛ ኮይ ሕጂ ከማ ሃድመት ኩናት ንበር ንወጣ ብከምፂ እያ ክማ ሕጂ ካብ ስቱድዮ ተማሂር ማለት ሰባ ኸይደ ኣብ ሰባ ምስከድና ተማሂረ ማለት ናይ ስቱድዮ ነገር ማለት በዓል ኣብ ከለኹ ሕጂ ከመስግኖም ከዓ ምሕርት ኣብ ጮቤ ነጋሽ ጮቤ ማለት እዩ ምሕርት ኣብ ቶማስ ገብረኣብ ኤርምያስ ፍፁም ንሶም ከዓ ብጣዕሚ ዘመስግኖም ኣብ ሰባ ምስከድና ሚሄሮም ማለት ናይ ስቱድዮ ነገር ማለት ሕጂ ኣብ ገዛ ኮይኑ በዓ ይዋህደ ኩሉ
2: ነገር ኣጋጣሚ ኮይኑ ኣነ ቁሩብ ዘረባ ክኢለ ሎም መዓልቲ ካብ ካሕሳይ ዘረባ ይክእልኒ ከምዝትርዮ ዘለኸ ይመስል ኣብ መድረኽ ክራር ሒዝካ ደርፊ እቲ እትናቶም ቀንዲ ኣብኡ ዝወፀ የብሉን ካሕሳይ ኣጋጣሚ ንሕና 17 ዙርያ ንሳዋ ምስ ወረድኩ ከምዝኾነ ሃገራዊ ከምዝኾነ ግቡእ ዝፍፅም ዜጋ እቲ ናይ ስነ ጥበብ ነገራተይ እውን ቅድሚ እዩ ትሒዙ እውን ዝጀመረ ስለዝነበረ ኣብ ርእሲ ትምህርቲ ፍቓድ እናተዋህበኒ እናፍቀድኩ ምስ ናይ ቀረባ ሓለፍተይ ምስ ጉጅለ ባህሊ ሳዋ እናኸድኩ ነጥፍ ነይረ ካብቶም ብግቡእ ዝሓገዙኒ ክራር ከመይ ትህርም ክንደይ ቅኒታት ኣለዋ ከመይ ጌርካ እንተሃረምካ ምስ ጎረርካ ከመይ ተሰማማዕ ካብቶም ዝመሃሩኒ ሓደ ዛውያ ሓወ እዩ ንኩሉ ነገር ከዓ መዓልቲ ግድልይዎ ኮይኑ ድሕሪ 2004 ድሕሪ 22 ዓመታት ዝኸውን ዘሎ መስለኒ ብሓንሳብ ክራር ሃሪምና ብሳዋ ብድሕሪኡ እውን ቀፂልና ሎሚ ከዓ ኣብ ሓደ ዓብይ መደብ ናይ ሃገራዊ መደብ ተራኺብና ስለዚ ከመስግኖ ይደሊ ምስ ኩሎም ሽዑ ኣብቲ ስነ ጥበብ ታተ ዘበሉና ሰባት ንብዙሓት ከምዚ ከማይ ከዓ ኣጊዙ እዩ ይፈልጥ እውን ከምኡ ከም ዝገበረ እሞ ንስኻን ከምዚ ከማ ከዓ ንብዙሕልና
3: እስኹምን ከምዚ ከማ ኮኑ ብዙሕልና ከዓ ንብል ንሕና
0: ካሕሳይ እኳ ብጀካ ኣብ እንታይ ባህል ኣብቲ ካልእ ደርፍታት ማለት ናይ ወደ ኣመት እውን ብዙሕ ደርፍታት ኣለካ ሓንቲ ካብተን ቀፃለ ብኤረቲ ብትድረፍ ደርፊ ሕጂ ናይ ፍዮር ብርሃነት እዚ ተጋጊ እንታይ ትብል ታ ደርፊ
3: ምብክራሩ ዶ ነስማዓያ
0: ዋ ጥቦ ተስሚዕና ዳ ንእሽተይ ሽዑ ዋላ ንቅፅል ንእሽተይ

0: ታገጥሚ ስዓሎ
1: ኣውዳኣውዳኣመት
0: ርሑስ ኣውዳኣመት ኣውዳኣመት እያ ትብል
1: ኣብ ገለ እውን ሎጎ እያ መስለኒ ብገለ ናይ ትሕዝቶታት ናይ ኤሪት ሂቡ ሲ ኣላዋ
2: ብጀኩ እውን ናይ ጋዕዳ ከዓ መዓት ደርፊ ዘለዎ ካሕሳይ ሓገ ኢሎም ናይ ጋዕዳ ናይ ኣውዳኣመት ኣላት
1: ኩናማ ወላ ኣለዎ ኩናማ ስከ ሰማና

0: نميكي كم تجمع يعني كمين حد
1: ሕራይም በኣር ብምክንያት ቅዱስ ዮሃንስ ኢና ተራኺብና ከምዚና ኣብ ሓደ ተኣኪብና ጥዑም ቡን ምስ ጥዑም ዕላል እንዳቋሰና ክንከይድ ፀኒሕና እሞ እስከ ብምክንያት ዝበዓል ዮሃና ክትብሉ ናይ ዮሃና መልእክቶም ክተመሃልፉ ዕደ ክንበኩም
2: ምናልባት ኣጋጣሚ ከም ድፍረት ኣይትሕሰብዎ ኣብዚ ኣጋጣሚ ተጠቂማ ሓንቲ ክዛረበላ ዝደሊ ካብዚ ናይ ቅንያት ናይ ቅዱስ ዮሃንስ ዝኾነት ሓንቲ እዛ ኣሸንዳ ትብል ወግዒ እያ ብዙሕ ኣብ ባህሉ ኣብ ትውፊታት ግዱስ ዝኾነ ወገን ከዓ ብዛዕባ እዚ ሸንዳሲ ዝሓሸ ከመይ ምስ ባህልና ምስ ዘይባህልና ምስ ናይ ካልእ ገለገለ ዝብል ይዛረበሉ እዩ እሞ ነዚ ክቡር መዓልቲ ተጠቂመ ቅንያቱ እውን ስለ ዝኾነ ኣሸንዳ ኣብቲ ንገበሮ መፅናዕቲ ኣብ ሕብረተሰብ ትግርኛ ነዊሕ ሰረት ዝገበረ ኣብ ሕብረተሰብ ኤርትራ ከዓ ብቐንዱ ማለት እየ ኣብቲ መፅናዕቲ ዝገበርናሉ በቲ ናይ ቀደማ ኣፀዋውዓ እዚ ሓማስን ሰራየ ደንበላስ ዘይደ ኮሎም ዝበሃል ዝነበረ ከባቢታት ብምልኦ ክሳብ ቋሓይን ዝኸይድ ከባቢታት እዚ ኣሸንዳ ዝበሃል ደርፊ ኣዝዩ ዝውቱር ፍቱ ከም ዝነበረ ዋላ ኣብቲ መፅናዕቲ ከም ዝረከብናዮ እውን ኣሸንዳ ዝበሃል ዋላ እኳ እምነታዊ መበገሲ ሃልዎ ኣደይ ማርያም ከም ኩሉ ፍጡር ምድራዊ ሂወት ኣዛዚማ ክትከይድ ከላ ምስ ሞተት ምስ ዓረገት እቲ ንሳ ደቂሳትሉ ዝነበረት ቆፅሊ እቲ ኣሸንዳ ንሱ ከም ዝኾነ ደቂ ኣንስትዮ ከዓ ምስ ኣደይ ማርያም ዘለዎን ቅርበት ንምግላፅ ኣደይ ማርያም ንምምስጋን ኣደይ ማርያም ንምውዳስ ነቲ ንሳ ደቂሳትሉ ዝነበረት ሳዕሪ መሪነን ኣሲረን ኣብ ማዓንጠአን ኣዚረን ኣኽቢበን እቲ ግጥምታት ኣለዎ ደርፍታት ኣለዎ ስድሓን ካብ ስትድዮ ትምልእዎ ትኾኑ እቲ ዛንቱኡ ግን ከምዚ ዝኾነ ይኹን ብባህሉ ዝግደስ ትካል ውልቀ ሰባት ማለት ኩልና ሲ ኣይንሰከፈሉ ባህልና እዩ ያታና እዩ ምናልባት ስለዚ ሓመቕና ኣፀቢቕና ኣድቨርታይዝ ኣይገበርናየን ወይ ዝግብኦ ነገር ኣይገበርናሉ ንገለ ክንከውን ንኽእል ከም ባህሊ ከም ትውፊት ከም ናይ ኣዴታትና ትልሂታትን ደርፍታትን ግን ኣሸንዳ ናይ ሕብረተሰብ ኤርትራ ናይ ብሄረ ትግርኛ ከም ዝነበረ ብመፅናዕቲ ኣነን መምሃራነይን ብዝግባእ ሰኒድናዮ ኣለና እሞ በዚ ኣጋጣሚ ነዚ ነገር እዚ ከረጋግፅ ይደሊ ናይ ዮሃና መልእኽቲ ፅቡቕ ነርና ምስጋና ተባኢስና ብልቦታ ከተመስግን ከለካ ዮሃና ክትብል ከለካ ብዙሕ ግዜ ተረፍ መፅእ እሞ ስታይ ትኸውን ማለት እዩ ብዓብኡ ግን ሚኒስትሪ ዜና ቴሌቭዥን ኤርትራ ከዓ ንዘለና ዓብኹም ንዘለና ኣበርኪትኩም ኣካል ናይ ዝመዓልቲ ክትገብሩና ስለ ዝኽኣልኩም ብስም ዛውያን ኣነን ከመስግን ይደሊ ብዙሕ ክምስግን ዘለዎ ሰብ ኣሎ ግን ብዓብኡ ከዓ ኣብቲ ናይ ባህሪ ኣብቲ ናይ ባህሊ መፅናዕቲ መምሃራን ኮይኖም ዝሓግዙና ዘሰልጠኑና ክሳብ ሕጂ እውን እዚ ከምዚ ክትብሎ ነርካ እንዳበሉ ፅላል ክትረክብ ዕድለኛ ኢኻ እሞ ፅላል ዝኾነና ከም ስቡእ መኮነን ኪዳነ ሻባይ ደራስን ተማራማርን ባህሊ ኣቶ ሰሎሞን ፀሃየ መሓመድ ስዒድ ዑስማን ሙሃድ ስሌማን ኣቶ ወልደ ስላሴ ዕቁባ ዝጊ ብምልኦም ኣብ ባህሊ ምሳይ ዝነጥፉ ኣዕርኽተይ መሳርሕተይ ሙዚቀኛታት ተላሃይቲ ደረፍቲ ምናልባት ከምዚ ካዕሳይ ክትብሎ ክብሎ ዝፅንሕ እውን ብዙሕ ክሊፓት ምዘን ድምፃውያን ምዞም ድምፃውያን ኮይንና ዝሰራሕናዮ ደርፍታት ኣሎ ሞ ሱ ከዓ ዝያዳ ነዚ ክንብሎ ዝፀናሕና የህጥሮም የስብሖን እዩ ነዚ ኩሎም ከመስግን ይደሊ ንበዓልቲ እንዳይ ወይዘሮ ስኒት ስምዖን ዮሃንስ ከዓ መስግና ንደቀይ ንምሉእ ቤተሰብ እወ ዮሃና ክብሎም ይደሊ እንኳዕ ካብ ዘመነ ማርቆስ ናብ ዘመነ ልቋስ ብሰላም ኣሰጋገረኩም ብሰላም ኣብፅሓና ክብል ደሊ ንኩሉ ኣብ ውሽጥን ወፃእን ዘሎ ኤርትራዊ እንኳዕ ናብዚ ክቡር በዓል ኣብፅሓኩም ክብል ደሊ ንሓይልታት ምክልኻል ኤርትራ እዝን ካልእን ክንገብር እዚ ነገራት እዚ ስለ ዝፈጠሩ ከዓ ኣመስግኖም ንዓኹም እውን ሰኣልቲ ነዚ ብሕጂ ተዳለውዎ ኤዲት ጌርኩም ደኺምኩም ተዳለውዎ ኣባላት ሚኒስትሪ ዜና እውን ናይ ብሓቂ ከምስግን ይደሊ ዮሃና ከዓ ክብለኩም ደሊ ማለት
3: እዩ ዮሃና ክብልንዖም ቀንዲ ንዕኹም ማለት እዩ ምስ ዜና ካልኣይ ከዓ ጉጅለ ባህል ሰባ ማለት እዩ ኣባላትና ኩሎም ማለት እዩ ካልኣይ ከዓ ንዓ ክሳብ ሕጂ ዝሕግዙም ዘለዎ ማለት እዩ ሞራ ዝሃቡኒ ማለት እዩ ምክኤለ ፀጋይ ኣብ ሽሩን ዝመድ ማለት እዩ ንሆም ክፍለ ናምናም ከዓ ኛምኛም ክልትኦም ማለት እዩ ዝኽእሉ ንዓእዩ ዝሕግዝ ማለት እዩ ካልኣይ ሳሰይ ከዓ ዓቲ ቤተይ ማለት እዩ ብስራት ቀሺ ዳዊት ብተቀይሮም ከዓ ያድኤል እሰይ ቤቱ ሊድያ ማለት እዩ ንሓፍተ ከዓኒ ራዋ ብስላሴ ዝበሃል ኤሜሪካ ጥቕምጥ ማለት እዩ ዮሃና ብልል ሕልታት ምክልኻልና ንክህሉ ማለት እዩ
4: ክቡራት ተኸታተልቲ ካብዚ ብምቕፃል ናይ ዮሃና ደብዳቤ መፅያት

0: ነላ ንፅፍቲ የማኒ ካብ ኣስመራ ንጓለይ ባና ምስ በዓል ቤታ ዓወት ዳንኤል ከምኡውን ምስ ደቃ ኖህ ገሊላ ከምኡውን ጓለይ ሰፋኒት ከምኡውን ፍረሰላም ጓለይ ቀፂለ ትዕግስቲ እምባየ ምስ በዓል ቤተ ጆን ከምኡውን ነኾም ምስ ደቁ ከምኡውን ንስድራ ቤተይ ኣብ ከረንን ኣብ ሓጋዝን ዝርከቡ ኣብ ዓዲ ጓዕዳት ከምኡውን ብምቕፃል ንወላዲተይ ለተንስኤ ካብቶም ንኩሎም ኣባላት ሚኒስትሪ ዜና ብፍላይ ንኣባላት ሞውፋር ርሑስ በዓል ትብላላ ንፅንቲ የማኒ መልእኽቲ ክመሓላልፍና ኣለና ንዓኸ ንስድራ ቤትክን ድማ ርሑስ በዓል ንብል።
1: በዚ እውን ዝመፀና ናይ ዮሃና መልእኽቲ ኣሎ። ፌሩዝ መሓሪ ካብ ፓራዲዞ ኣስመራ ዝለኣኸትልና ናይ ዮሃና መልእኽቲ እዩ። ንወለደይ መሓሪ በላይ ከምኡውን ሂማን ስዩም ንደቀይ ዮልያናን ዮኣብን ንኣብ ካናዳ ትርከብ ሓፍተይ ሰናይት ምስ በዓል ቤታን ደቃን ንሓወይ የማነ ምስ በዓልቲ ቤቱ ሳሩን ምስ ደቁን ንሓወይ ፊልሞን ምስ ሰበይቱን ደቁን ንሓፍተይ ሶልያና ንመሓዙተይ ኣርያም ሰገን ባና ኣርሴማ ሰሰን ሓበን ከምኡውን ካብ ዱባይ ዝመፀት ሳራ መሓዛ ኢላትና ኣላ። ንመላእ ቤተሰበይን ንሚኒስትሪ ዜናን ንመላእ ህዝቢ ኤርትራን ምስቲ ጅግና ሓይልታት ምክልኻሉን እንቋዕ ናብዚ በዓል ኣብቃዓና ይብል ትብለና ላ ፌሩዝ መሓሪ ካብ ኣስመራ። ንሕና እውን እንቋዕ ናብዚ በዓል ብሰላም ኣብፅሓኪ ርሑስ በዓል ክኮንልክ እውን ምንዮትና ንገልፅ።
0: ቲፍ ሓንቲ መደብ ክትህልወና እያ። እዛ መደብ እዚኣ ከዓኒ ኣብ ብሄረ ኩናማ ድሕሪ መርዓ መርዓ እውን ሓዳር ንምግባር ዝግበር ወግዕ ኣሎማ ንዕኡ ተኸታቲልና ክንሰግር ኢና። ኩራ ተኸታተልትና መደብና ቅፃሊ ዘሎ ተኸታተሉ።
2: ወግዒ ኢታ ኦላ ብኹናማ ኢታ ኦላ ክንብል ከለና መውፅኢ ሓዳር ማለት እዩ። ኣብ ብሄረ ኩናማ መርዓት ምስተመርዓወት ናብ እንዳ ወዲ ዘይኮነት ትኸይድ መርዓዊዩ ናብ እንዳ ጓል ዝመፅእ ኣብ ትሕቲ ኣቦኡ ጓል ኮይኖም ንዓመታት ክፀንሑ ይኽእል እዮም። ኣቦኡ ጓል ነዞም ሓደሽቲ መርዓውቲ በዓሉ የናብዮምን የዓልዮምን እኹል ኣኪበሎም እየ። ሕጂስ ሓዳሮም እንተወፂኦም ክሽገሩ ኣይክእሉን እዮም፣ ናብሮም ክመርሑ ይኽእሉ እዮም ኢሉ ኣብ ዝኣመነሉ ግዜ ምስ በዓልቲ ቤቱ ተማኺራ ሓዳሮም የውፆም። ነዚ ወግኢ እዚ ኢታ ወላ ንብል። እቲ ወግኢ እንታይ ይመስል ብዝርዝር ክነብል። መጀመርያ ኣቦ ጓል ምስ በዓልቲ ቤቱ ተማኺሩ ምስ ወድአ ንበረኻ ይወፍር ሞ ሓንቲ እንፀይቲ ሒዙ ይመፅእ ንሰብኣዩ ጓሉ እነሀልከ ኣምፅኤልካ ኣለኹ እሞ ተበገስ ገዛኻ ስራሕ ሎም ዓመት ሓዳርካ ከውፃእካ የ ይብሎ ማለት እዩ። መርዓዊ ካብኡ ተበጊሱ ምስ ኣዕሩኽቱን መቕርብ ቤተሰብን ኮይኑ ነቲ ገዛ ዝኸውን ናውቲ የዳሉ። እቲ ገዛ እቲ ናውቲ ኣዳልዩ ምስ ተወድአ ወፈራ ይገብሩ እሞ ኩሉ ሰብ ተኣኪቡ ሆሆይ ኢሎም ነቲ ገዛ ይሰርሕዎ። እቲ ገዛ ተሰሪሓ ምስ ተወድአ ድሮ ኢታ ወላ ኣብ ዝወሰኑላ መዓልቲ ኣደጓል ተሲኣ ንጎረባውትን ንእንዳ ወድን ዕድመ ትነግሮም። ብኡ መሰረት ንግሆ ናይ ኢታ ወላ መዓልቲ ዝተወሰኑላ መዓልቲ ኩሎም ይእከቡ። ምስ ተኣከቡ መጀመርያ ነታ ሓዳሽ ተሰሪሓ ዘላ ገዛ ብጥጥቆ ቀይሕ ማሸላ ገይሮም ይነፅግዎ። እዚ ማለት ከዓ እቲ ሕማቅ ይውፃዕ ብምባል እዮም ዝገብርዎ። ንሰናይ ምንዮት እውን ይገልፅ ማለት እዩ። ድሕሪኡ ኸዓ ፍሬ ሆያ ኤዋ የምፅ እሞ ኣብ ውሽጢ ገዛ ንላዕሊ ይድርብይዎ። ሄዋ ኣብ ከባቢ ኩናማ ብብዙሒ ዝዝራእ ዓይነት ዘራእቲ ኮይና ከም ሓረግ እያ ኣብ መረት እናበለት ትፈሪ። ሓንቲ ፍሬ ሄዋ ኣብ ውሽጣ ዝተፈላለዩ ብዙሕ ዝበለ ፍርያት ኣለዋ። ስለዚ ነዚኦም ሓድሽ ስድራ ዝምስርቱ ዘለዉ ሓድሽ ገዛ ዝወፁ ዘለዉ ፍረዩ ተባዘሁ የሰምዕ ማለት እዩ። መግለፂ ንኽፍረዩን ንኽባዝሑን እዩ ዝግበር። እቲ ሄዋ ምስ ደርቤቶ ቆልዑ ይኹን ሰበይቲ ኣብቲ ከባቢ ዘለዉ ኩሎም ተኣኪቦም ዓትዮም ነቲ ሄዋ ኣልዒሎም

0: እዞም ዓበይቲ ድምፃውያንና ከምኡውን ኣዚ ብዓብዪ ማለት እዩ ተመራማሪ ናይ ስነጥበብ ወይ ኣቦ ስነጥበብ ዶ ክብለካ ምክንያቱ ብዙሕ ከምቲ ክትብሎ ፀናሕካ ብዓብዩ ካ ኣባል ኮሚሽን ባህል ስፖርትን ኢኻ ሞ ብዙሕ መፅናዕቲ ኢካ ተካይዳ ባህሊ ጠዊል እስከ ኣብ እዋን ቅዱስ ዮሃንስ ደርፍታት ወይ ወግዕታት ኣሎ ካሕሳይ ኮሎ ማዓንቲ ኣነ ካብ ምዝራብሲ ምድራፍ ሕሸኒ ሓይሊ ሰብ ደርፊ ብላ ኣሎ ሞ ዕድል ገይሩ ግን ዓብዪ መሓርካ ሰትልካ ወ ሕጂሲ ካሕሳይ ብክራር ገይሩ ደርፊ ከስምዓና ስኻ ከዓኒ እስከቲ ዝድረፍ ደርፊ እንታይ እዩ
1: ሆየ ኣሎ
0: ወታንሆየንፈልጠነትካ
1: ባት ስታት ኣለ ተኣሳሲሩ
0: ዝተኣሳሰር ኣበዓል ብፍላይ ብቅዱስያን ዝድረፍ
2: ከምታ ዝበል ከዓ እታ ናይ ሆየ እተን ደርፍታት ክንብለን ኢና እቲ ወግዑ ትልምዱ ግን እሽቶ ትንክፍ ተበልና ኢ ከዓ ፅቡቕ እዩ ካብ እምነት ብምንቃል ሕብረተሰብ ትግርኛ ሰለስተ ግዜ እዩ ሆየ ዝብል ኣብ ቅንያት ናይ ቅዱስ ዮሃንስ ማለት እዩ ሰለስቲኡ ከዓ ብድሮ እዩ ሆየ ዝበሃል ቂላታት ኣፋውያጣ ክዕሉና ከለዉ ብልምዲ ብናይ ኣቆፃፀራ ናይ ግእዝ ብ28 ናሓሰ እዚ ኣብርሃም ይስሃቅ ያዕቆብ ናይ ሰለስትኦም መዓልቲ ኢሎም ዝዝክርዎ ብልምዲ ከዓ ኣብ ኣብርሃም ንብሎ ብሆየ ይጅመር ማለት እዩ ንሱ ከዓ ከምቲ ዝብሉና ንዕራ ኮይኑ ቦና ኣብርሃም ካብ ናይ ጣዖት ምምላኽ ናብ ኣምላኹ ምስተመልሰ ነቲ ሓጎስ ንምንፅምባል ኢልካ ዝተገብረ ወግዒ ይበሃልቲ ናይ ኣብ ኣብርሃም ዝግበር ሆየ ማለት እዩ ካብዚ ምንቃልቲ ባህላዊ ትሕዝትኡ ወይቲ ባህላዊ ትውፊታቱ ካብዚ ጨሊፍና ክንወስድ ከለና ከዓ ሆየ ማለት ከምዚ እንሆ እናሃለ ኣብ ርሑቕሲ ክንሪዮ በቂዒና እቲ ፀሊም ክራማት ምስ ሓለፈ ኣጋጣሚ ኮይኑሎም ብርትዕ ክራማት የለን ግን ከምቲ ዝዕለል ከምቲ ንሕና ውን ኩሉ ግዜ ናይ ክራማት ገለ ዘለና ዕላላት ወይ ተመክሮ ብርትዕ ክራማት ምስ ሓለፈ ኣብ ድሮ ናይ ኣብ ኣብርሃም ኣብ ዝበልናዮ መዓልቲ ስድራ ቤታት ዓድታት በቢ ዘለውዎ ኣብ ዝበረኸ ቦታ ወፅኦም እዮም ኩሎም ሽግ ዝውልዑ ማለት እዩ ሕጂ እንህለው እንዳስቲፍ እንህለው እንዳፋጥና እንህለው እንዳኣከለ እናሃለው ብምናሃልካ ድሃይ ትገብር ድሃይ ናይ ምፍልላጥ ኣገባቢ ማለት እዩ ኣብ ደገ ዝፀንሐ ኣብ ውሽጢ ዓዲ ኮይኑ ብመገሻ ምስ እንጀራ ብዝተተሓሓዘ ኣብ ስራሕ ዝፀንሐ ሰብ እውን ድሃይ ዝገብር ብቴሌፎን ድዩ ብኣካል መፂ ድዩ ደቁ ይኸድን ድሃይ ስድራ ቤታት ይገብር ገለ ሕጂ እዚ እቲ መንቀሊኡ እንታይ እንድሕራ ኢልናስ እዚ እናሃለዎ እንዳመነሽሙ እናሃለዎ ዓዲ ክስቶ ተባሂልካ ዝግበር ካብ ዝነበረ ዝነቐለ እቲ ሕጂ ሆየ ማለት እነሆ እናሃለዋ እናሃለው ማለት እቲ መበገሲ እዩ ማለት እዩ ሕጂ እዚ ዝሓበራ ልሕፅሲ ኣርቃየ ፀንበዓ ወይ ዝሓበራ ኣዳው ዝበሃል ዋላ እስኻ ንእሽቶ ኮይንካ ወዲ ገጠር ኮይንካ ሆዮ ክትሰርሕ ከለካ እውን ብጥበብ ኢካ ተዳልዎ ትሽግ ማለት እዩ ስለዚ ክኢላታት ይኾኑ ዓብ እንተ ኮይንካ ንንእሽቶ ሓዉካ ዘይክእል ጎረቤት እንተልይካ ንዕኡ ትሰርሓሉ ሆየ ስለዚ ተሃሰስ ጭሒካ ወይ መሽካ ክትሰርሕ ከለካ በጋባት ጥበብ ኢሉ ሱ ናይ ምስራሕ ነገራት እናማዕበለት ነፍስ ወከፍ ዜጋ ብቲ ሕብረተሰብ ዘሎ ሽግ ይሰርሕ ማለት እዩ ስለዚ በይነ እንተንዕጫው በይነ እንተንዕንጨይቲ ክነዳ ስለ ዘይክእላ እንድሕር ተጠርኒፈን እንድሕር ኣሓቢረን ባህላዊ ትሕዝቱ የ ዝወስድ ዘለኹ ማለት እየ ብሓባር ተጠርኒፈን ብልሕፂ ከዓ ይእሰራ ፋሕ እንድሕር ኢለን ስለ ዘይነዳልካ ብተጠርኒፈን ተኣሲረን ሽግ ይኮና ወይ ሆይ ይኮና ናብ ምንዳድ ደረጃ ከዓ ይበቕዓ ማለት እዩ ስለዚ እቲ ብሓባር ምኳን እቲ ብሓደ ክልስ ሓሳብ ብሃገራውነት ድ ብባህሊ ድ ብገለ ዝኣመሰለ ናይ ምጥርናፍ ናይ ምሕባር ነገራት ከዓ ከምዚ ስቂኢሉ ዝመፀ ነገርሲ ኣይኮነን ማለት እዩ ከምዚ ንሕናሲ ኣብ ሓድነት ኢና ከምዚ ኢና ከምዚ ኢና ንብል ገለ ክንብል ከለናሲ ብከምዚ ንወዲ ከምዚ ነምፅኦ ኣብነታት ኣለና ማለት እዩ ስለዚ እቲ ሆየ ምስ ተሰርሐ ንኸይድ ሞ ክስተሓናገም ኩሉ ግዜ እቲ ባህላዊ ዜማታት ኣብቲ ክራር ክኣቲ ከሎ ከምዚ ናይ ምግምጣል ናይ ገለገለ ነገራት የጋጥሞ እዩ ግን ድሓን ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ዳኣበሉ ግርማ ተዓደሉ ሆየ ዳኣበላ ግርማ ተዓደላ ሆየሱ ሆየሲ

0: ሕጅቶም ግጥምታት ዝያዳ ብክሊባት ብዝኾነ ተሰሪዖም ህልው ኾነ እዮም ካብኡ ምስቲ ምቓሮም ይከኣል እዩ። ግን ዋላ ተማኡ ዘለዉ ዘለላታት ወይ ነግሕታት ናይ ተሆየ ንድሕራ ርእና ሲ ከምዚ ንምክእኣል ንምፅውዋር እዮም ብምልኦም ከምዚ ካብ ሰባ ዝነባሐት ጉንበስ ወይ ዑፍ ወይ ንዑፍ ወይ ንወንጭፍ እዩ ዝበሃል። ስለዚ ምስ ሰብካ ተሰማሚዕኻ ምስ ሰብካ ሆየ ዝበለ ምሳና ሳለ ሆየ ዘይበለ ካባናፈለ ሕማም መሰንገለ ሒዛቶ ተሳለ ክትብል ከለኻስ ከምዚ ብሓባር ኮንካ ክትፅሂ ብሓባር ኮንካ ክትዓፅል ብሓባር ኮንካ ፀላኢኻ ክትከላኸል ገለገለ እሱ እቲ ትመልክቱ ማለት እዩ። ንእሽቶ ከም ብሂላት ወይ ከም ወግዒታት ምስ ሆየ ዝተሓሓዙ ሆየ ክትብል ምስ ተጠርነፍካ መራሒ ትገብር ኢኻ ተመክሮ ክልተ ዝወለደ ሰለስተ ዝወለደ ዝፃረፉ ዝገንሕ ወስድ ብሉ ዘግርዕ ወይ ዝረትዕ ሰብ ጌርካ ነዚኣ እውን ተመኒዮም ድግድግቶም ተዓጢቖም እዮም። ካብ ንኣብነት ኣብ ዝኾነ ዓዲ ካብ ሓደ ጫፍ ካብ ሓደ በሪኽ ናይቲ ዓዲ ናብ ካልእ ጫፍ ናይቲ ዓዲ ትኸይድ ወይ ካብ ቤተ ክርስቲያን ኩልኻ ተኣኪብካ ናብ ጫፍ ናይቲ ዓዲ ወይ ሓፅቢ ክህሉ ይኽእል ወይ በሪ ክጎቦ ክህሉ ይኽእል። ካብዚ ብዝሓለፈ ከዓ እታ መሬት ናይቲ ዓድኻ ስለ ዝኾነት ሆ እናበልካ ብምልእታ በረኻ ገዲፍካ ነቲ ዓዲ ብምልእታ ኢኻ ትዘራ ማለት እዩ። ከምዚ ሕጂ እቲ ዓዲ ብግርማ ብብርሃን ብገለሲ ክብርቲ ሕፍርቲ ዓዲ ከም ዝኾነት በቲ ናይ ሆየ ነገራትካ ጌርካ ኣተብል ማለት እዩ። ስለዚ መንእሰያት ዝበልክዎ ሆየ ሰሪሖም ካብ ቆልቋል ፈግፊጎም ኩዒቶም ኣብ ውሽጡ ሓሰር መሊኦም እዚ ክብሩ እዚ እርግዛና ወይ ዘንጋኣድግ ዝበሃል ውን ኣሎ። ነዚ እውን ጠርኒፍካ ኩልኻ ቶም ዓበይቲ ሕጅት ኣይገብሩካ ቶም ኣግባዝ መን ዝፀበቐ ሆየ ሰሪሑ እወዳድሩካ መን ዝፀበቐ ሆየ ሰሪሑ መን ፅቡቅ ገይሩ ኣሲርዎ ናይ መን ቃንጫ መስል ናይ መን ፅዕዱ
1: ውድድር ተኣቱ ማለት
0: ውድድር ተኣቱ ሕጂ ንኣብነት ኣብ ዓዱሲ ንፉዓት ስራሕቲ ናይ ሆየ ኣለዉ ንፉዓት ስራሕቲ ናይ ሆየ ወይ ናይ ሽጋ ኣለዉ። እስኻ ኣጠሎም ትሕልወሎም ከብቶም ትሕልወሎም ምን ተኸፊ ኢሎም ክሰርሑልካ ማለት እዩ። ስለዚ ብክእለቶም ብጥበቦም ኣያታት ኮይኖም ልካ ውዕሉ ሳልስቲ ራብዕቲ ካብ በረኻ ሒዝካያ ትመፅእ ኣብ ገዛ ኮይኖም ክሰርሑልካ ብፍላይ ሓልፋይ ዘይብሎም ድሕርአ ኮይኖም ትሕሉ ወይ ዝሕሉ ዘይብሎም ድሕርአ ኮይኑ ኣብ ገዛ ኮይኖም ዝሰርሑልካ እስኻ ከዓ ሆየኻ
1: ምር ማለት እዩ። ፅቡቅ ብል ማለት እዩ። ምናልባት ዕላልና ኣዝዩ ብዙሕ ትሕዝቶታት ዘለዎ ዕላል እዩ ዘዕለና ዘሎ ጠዊል ብዙሕ ኣፍልጦ ከም ዘለካ እውን ክንርዳእ ክኢልና ኣለና። ኣብ ቅዱስ ዮሃንስ ተዳልዒልና እውን ብዙሕ ወግዕታት ብዙሕ ደርፍታት ኣሎ። ሆየ ጠላልዒልካ ብዙሕ ክዛረብ ትኽእል ኢኻ። ምስ ኣሸንዳ ዝተኣሳሰር ምስ ብዙሕ ነገራት ትሕዝቶ ዘለዎ ነገራት እውን ኣልዒልካ ዝዛረበሉ ዘለካ ብዙሕ ትሕዝቶታት ከም ዘለውን ይርዳእካ እዩ። ስለዚ ቅድሚ ናፍታ ስዒባ እትቐርብ ትሕዝቶና ምስጋርና ናይ ዮሃና መልእኽቲ ተመሓላለፍና ከመይ ምክንያቱ ናይ ዮሃና መልእኽቲ ደብዳቤታት ካብ ተዓዘብትና መፂእና ኣሎ። ሮዳስ ጎይትኦም ካብ ስዊዘርላንድ ዝለኣኸትና መልእኽቲ ኣሎ። ብመጀመርያ ናብዚ ዕለት ብሰላም ዘብፅሓና ልዑል እግዚኣብሔር ኣምላኽ የመስግኖ ኢላ ጀሚራላ ሮዳስ። ብቕፃል ንምሉኣ ስድራ ቤተይ ብፍላይ ድማ ካብ ልቢ ዘፍቅራ ዓባያይ ለተብርሃን ስብሃት ከምኡ ውን ካብ ልበይ ዝፈትዎ ኣኮይ ክብሪ ኣብ ተኽለ ንኣዝየ ዘኽብረን ሓትነታተይ ኤደንን ከምኡ ውን ኢየሩሳሌም ተኽለ ንወላዲተይ ንወለደይ ናዝሬትን ጎይትኦምን ከምኡ ውን ንዓኻ እስቴፋኖስ ኢላትንላ ኣዝየ መስግነክ ሮዳስ ክብረት ይሃበለ።

0: ንሙሉእ ህዝቢ ኤርትራን ሓይልታት ምክልኻሉን ከዓ እንኳዕ ናብዚ ክቡር ዕለት ኣብቃዓና ይብሎ ኢላትናላ ሮዳስ ንዓኸውን ናብዚ በዓል ብሰላም ስለ ዘብፅሓና ንዓኸውን ሰናይ ዕለት ክኾነልኪ ንዓኸውን ብሩኽ ኣውደ ዓመት ክኾነልኪ በዚ ኣጋጣሚ ንምንየልኪ ክብረት ይሃበልና።
1: ጥቡቅ ስቲፍ ንዓይውን ሓንቲ ደብዳብ ክላትኒ ንዓ ኣንቢብና ሸኣቲ ዝቕፅል መደብና ከይድ ሓይሽ መጀመርያ ሰላምታ ብምቕዳም ርሑስ ኣውደ ዓመት በዓል ቅዱስ ዮሃንስ ይግበረልና ትብላላ ፍሮይ ንዕቡ ንበዓል ቤተይ ክዳነ ሃብተ ሚካኤል ንደቀይ ኣቢኖዋር ክዳኔ ኣሎሚድ ክዳኔ ንኣሕዋተይ ንቤተሰበይ ንኩሉ ስድራ ቤት ኣብ ውሽጢ ናብ ደገን ዝርከቡ ከምኡ ውን ንኩሎም ኣባላት ሚኒስትሮም ርሑስ ኣውደ ዓመት በዓል ቅዱስ ዮሃንስ ይግበረልኩም ትብላላ ንኩሎም ኣባላት ሚኒስትር ዜና ትብለናላ ፍሮይ ንዕቡ ንዓኹም ስድራ ቤት ክን ንሕና ውን ርሑስ በዓል ንብል መልእኽቲ ከብ መሓላሊፍና ኣለና። ስቲ ኣብታ ተቐፅል መደብና ክንከይድ
0: ፅቡቅ ዝኸበርኩም ተኸታተልትና ናብቲ ስዒባ ዳሊናዮ ዘለና ትሕዝቶኢና ክነስክረኩም ስዒቡ ናባኹም ክቐርብ ቀሪብናዮ ዘለና ትሕዝቶ ምስ ኣባላት ጉጅለ ስኒት ጉጅለ ባህሊ ንስሪ ናይ እዚ ምብራቕ ዝተኻየደ ዕላል እዩ። ም ትሕዝቶታት ባህላዊ ትሕዝቶን ከምኡውን ዕላላት እንታይ ዝመስል ዘደሰስ መደብ ኢና ናባኹም ክነብሎ። ቅድሚ ናብኡ ምኸድና ግን ዓንቲ ወይ እንታይ ተዛሪብና ነርና ፋጡ በፅሒ ቅድም ክኸውን ኣለዎ ሓደ መንእሰይ ወይ ድማ ሓንቲ መንእሰይ ክምርዖ እንትኣ ኮይና ኢና ነርና። ስለዚ እቲ በፅሒ ድበሃል እንታይ መስርሓ ተሓልፍ ከዓ ከምዚ ጠውሉ ገለ ትንክፋ ቢልና ኣብ ብሄረ ሳኮ ዝነበረካ እንታይ ዝመስል እውን ተዓዚብና እያ ነርና። ሕጂ ከዓ ኣብ መርዓ ምስ መፃኻ ኣብ ብሄረ ናራ ንሓደ መርዓዊ ቅድሚ መርዓ ዘሎ መዓልቲ ዝግበረሉ ወግዐ ኸ እንታይ እዩ ዝመስል ዘድህሰስ ትሕዝቶ ኢና እውን ኣቐዲምና ናብ ተዓዘብትና ክነብሎ። ስለዚ ኣብ ብሄረ ናራ ዘሎ ቅድሚ መርዓ ንሓደ መርዓዊ ዝግበረሉ መስራሓት ወይ ከዓ ወግዒ እንታይ እዩ ዝመስል ዘድህዝስ ትሕዝቶ ተኸታቲልና ናይ ትሕዝቶታት እዚ ምብራቅ ክንሰግር ኢና። ሰናይ ምክትታል

መደሪት ኣብ ብሄረናራ ኣብ ድሮ ፅምብል መርዓ ዝግበር ኮይኑ ካብ እንዳ ወዲ ንእንዳ ጓል እንዳኻዱ ዝግበር እዩ። እዚ መስርሕ እዚ ከዓ ሄማታ ወይ ሄማ ዝበሃል ብደቂ ኣንስትዮን ብደቂ ተባዕትዮን ተሰኒያ ዝግበር ኮይኑ እተን ሄማታ ዝበሃላ ድማ እተን ደቂ ኣንስትዮ ካብ ውላዶም ይኹን ካብ ስድሮም ይኹን ጎደሎ ዘይብሎም ማለት እዩ። ንኣብነት ሓንቲ ሓደ ሰብኣይ ምስ ሰበይቱ ህልው ኮይኑ ውላዶም እውን እቶም ውሉዳት ህልዋት ክኾኑ ኣለዎም። እዚኦም ከዓ ሄማ ይበሃሉ። እንደገና እቶም ደቂ ተባዕትዮ ከዓ ሸውዓተ ደቂ ተባዕትዮ መንስያት ኮይኖም ንሶም እውን ስድሮም ህልዋት ክኾኑ ኣለዎም። እዚኦም ሄማታ ተባሂሎም ይፅውዑ ማለት እዩ። እዚኦም ሄማታ እዚኦም እቲ ናቱ መልእኽቲ እንታይ እዩ? እዚ ሓድሽ መርዓ ዝካየድ ዘሎ ሙሉእ ስድራ ቤት ወይ ሙሉኣት ክኾኑሎም ዝምነይሉ መስርሕ እዩ ማለት እዩ። መደሪታ ዝካየደሉ መዓልቲ ድሮ መርዓ ማለት እዩ። ዓርኪሕ ልፎት ምሸት ሸውዓተ ኣባጌዕ ሓሙሽተ ኣባጌዕ ማለት እዩ ሰለስተ ኣንስትዮ ኮይነን ሓንቲ ተባዕታ እያ። እታ ሓንቲ ፃዕዳ ራባይቲ ማለት እዩ ንሳ እውን ኣንስተይቲ ኮይና ሕላገት ዘይብላ እያ። እዘን ኣጋባታ እዚአን ኣርከህልፎት ምሸት ማለት እዩ ድሮ መርዓ ፅባሕቱ መርዓ ክኸውን ከሎ ንእንዳ ጓል ከይደን ኣብቲ እግሪ ዓራት እታ ጓል ዘላታ ገዛ ኣብኡ የእስራ። ኣብኣ ድማ ኣርባዕተ ኣንስቲ ኣለዋ። እተን ኣርባዕተ ኣንስቲ ንሰን እውን ሄማ የን ምስታ መርዓት ኣብታ ኣገባታ ዘእስረላ ገዛ ኣብኡ ይፀንሑ። ኣርባዕተ ናይ ብካልያ ካይላ ዝስራሓት ናይ ቢሑቕ መልወሲ ኣለዋ። ኣርባዕተን ድማ ቢሑቕ ተለዊሰን እተን ኣርባዕተ ኣንስቲ ኣብታ እንዳ ኣገበታ ዝኣተወላ ገዛ ኣብኡ የሓድራ ምሰን ማምሶም ማለት እዩ። ንፅባሒቱ መርዓ ማለቲ ኣርባዕተ ኣንስቲ ሄማ ዝተባሃላ ኣርባዕተን

ስድሪ ማለት እዩ ወይ ሰለስተ ሳን ሃመታ ንብሎ ንሂና ብዕፃፍ ኣብ ሓደ ጫፍ ናቱ ሰለስተ ነኽፋ ኣሲረን በታ ሓንቲ ጫፍ ድማ ኣኾር ገመል ብእሾኽ ዝተዋጋኣ ገይረን እታ ጨርኪ ኣብ ንእሽተ ሎኾታ የእትየን ተመራሪሐን ኣብዚያ ገዛ እዚኣ እንዳወቲ ኣገበተ ዘለዎ ኣባጌን እተን ኣርባዕተ ንስቲ እንዳ ጓል ዝፀንሓ ኣብኡ ይኣተዎ ማለት እዩ። ኣብኡ ምስ ኣተዉ እታ ተቐቢለን እታ መርዓት ለኾታ ዝተሰኩዓት ተቐቢለን ነፍሲ ወከፈን እተን ኣርባዕተ ንስቲ ኣኣርባዕተ ግዜ ይስዕማ። ድሕሪ እዚ ኣብታ ጨርኪ ዘሎ ተሕዝቶተን ኣኾርን እተን ሰለስተ ነኽፋአን ፈቲሐን ንኣደጓል ይሃብዋ። እታ ጨርኪ ፃዕዳ ኣለባት እያ እኹል ድያ ኣይ እኹልን ንምርግጋፅ ፈቲሐን የቅና። ብድሕሪ እዚ እተን ኣኽዋር ድማ ናብቲ እግሪ ዓራት ናይታ መርዓት ዘላታ ኣባ የቐምጦ። እተን ኣኽዋር እሾኽ ዝተወጋኣ ኩሉ ግዜ ተሃራፊ እዩ መርዓዊ ወይ መርዓት ተሃራፊት እያ። ኩሉ ግዜ እንታይ ይብሂል ኣሎ ዓይኒ ሰብ ዝበሃል ኣሎ። ስለዚ ብሕማቕ ዝጠምጥ ዓይኑ እሾኽ ጫዓ ይወጋእ ዝብል መልእኽቲ እዩ። ብድሕሪ እዚ እዘን ኣርባዕተ ኣንስቲ እንደገና ናብ ገዛአን ማለት እንዳ ወዲ ይምለሳ። እንዳ ወዲ ተመሊሰን ድማ ምሰን ልክዕ ሸውዓተ መሊአን ማለት ሸውዓተ ሄማ ኣዋሪ ኣንስቲ ምሰን መሊአን ምሰን ድማ እንደገና ሸውዓተ መንስያት ሄማ ተር ኢለን ማለት እዩ እተን ኣንስቲ ብቅድሚት ይኮና እታ ቀዳማይቲ ተኸይደላ ሰበይቲ ኣብ ርእሳ ጓጉት ተሸኪማ እታ ጓጉት ማይ ኣለዋ ናእሽቱ ፅራብ በላሕቲ ኣርባዕተ እንጨይቲ ድማ ኣብ ውሽጢ ኣለዎ። እንደገና ብከቢብ ቅርፂ ዝተጠምጠማ ላኻ ኣለዋ ኣብኡ ይትርክሳ ማለት እዩ። ኣብኡ የእትየን እልል እንደበላ ንቅድሚት ክሃዳ ከለዋ ካብቶም ሸውዓተ ኣወዳት ድማ ኣርባዕተ ኣወዳት ብሰፊ ማለት እዩ እኽሊ ፃዕዳ እኽሊ ተሸኪመን ኣርባዕትዮም ማለት እዩ እቲኦም ክልተ ናፃ ይኾኑ። ከምዚ ኢሎም ከዓ እልል እንዳበላ ተመራሪሖም ኣብ ገዛ ያቱ። እታ ሓምሻይ ደድሕሪ ኣንስቲ ዘሎ ድማ እቲ መንሰይ ዒባ ናይ ላም ኣብ ውሽጡ ቁሩብ ፀባይ የንጥብሉ ማለት እዩ ብክልተ ኢዱ ሓቂፉ ደድሕሪ ኣንስቲ ንቶም ኣወዳት መሪሑ ደድሕሪ ኣንስቲ ይኸይድ። ኣብዚ ምስ ኣተው ድማ ቦሮኬንታ ዝበሃል ተንኮባት ኣሎ። እዚ ቦሮኬንታ እዚ ኣብዚ ካንሸሎ ተነፂፉ ይፀንሕ። እቶም ሽድሽተ ኣወዳት ናብ ቦሮኬንታ ሓሊፎም ኮፍ ይብሉ ገጾም ንሰሜን ጠሚቶም ማለት እዩ። እቲ ሓደ ድማ ምስተን ኣንስቲ ተመሪሑ ኣብተን እንዳ ኣንስቲ ኣብታ ኣገበታ ወይ መርዓት ዘላታ ገዛ ይኣቱ። ምስ ኣተው ድማ ብየማናይ ብርኩ ተንበርኪኹ ንተን ኣባ ዘለዎ ኣባ ዝፀንሓ ኣንስቲ ንኣርባዕተ ኣንስቲ ማለት እዩ በቢ ተራ ብየማናይ ብርኩ ተንበርኪኹ ኣኣርባዕተ ግዜ ነፍሲ ወከፎም ከም ዝስዕሞ ይገብር። ድሕሪ እዚ እንደገና እታ ዕባትያ ሒዙ ይምለስ ናብዚኦም ኣብዚ ቦሮኬንታ ኮፍ ኢሎም ዘለዉ መንስያት ብየማና እግሪ ተንበርኪኹ ብየማኑ ዘሎ ሰብ ጀሚሩ ድማ ንዑም እውን ንኣርባዕተ ኣወዳት ኣኣርባዕተ ግዜ ተኸታቲሉ የስዕሞም። ድሕሪ እዚ ተስኡ ድማ እታ ዒባ ንተን ኣንስቲ ውሽጢ ዘለዋ ንኣን የረክብ ማለት እዩ። ኣረኪቡ ድማ ተመሊሱ ኣብዚ ኮፍ ይብል። ኣብዚ ኮፍ ኢሉ እተን ኣገበታ ዝበልናይ ኣባጌ ሰለስተ ኣርባዕተ ኣንስትዮ ኮይነን ሓንቲ ተባእታ እያ ሓንቲ ድማ ፍልይቲ ሕላገት ዘይብላ ፍቴ ድንባ ትበሃል። ከበን እታ ፍቴ ድንባ ንታ ጓል ማለት እዩ ንታ መርኣት ኣኽሊሎም እዮም ዝኣስርዎ። ድሕሪ እዚ እተን ሸውዓተ ኣንስቲ ተስአን ነታ ጓጉዶም ሒዞን ኣብዚ ደገ ብምውፃእ ኣብዚ ቦሮኬንታ ዝበሃል ዘሎ ማለት እዩ ካባን ኣርባዕተ ኣንስቲ ምስታ ጓጉት ሒዛ ዘላ ኣብዚ ቦሮኬንታ መፅአን እተን ካልኦት ኣብዚ ደገ ተጠው ብላ ማለት እዩ እተን ኣርባዕተ ብኣርባዕተ ኣብ ክልቲ ሸነኻት

ማለት እዩ ንጣይታት ንኮባ ክክልተ ኮይነን ሒዘን ማለት እዩ ኖታ ንብሎ የናኩላ ያንኩል ኣንኩለን ብላኻ ከምዘየለም ይገብርዎ ድሕር እዚ እቲ ተንኮባ ናቶም ኣኽሉሎም እዚ ክገብሩ ከለዉ እቶም መንስያት ተስዮም ከይዶም ኣለዉ ማለት እዩ ኣብቲ ገዞም ይኸዱ ንሰን ድማ ንዚ ምስ ወዳኣ እልል እንዳበላ እታ ጓጉት ሒዘን ኣብ ርእሰን ገይረን ንታ ዘኣለምዋ ወይ ድማ ነታ ዘንክልዋ ተንኮባ ኣኽሉሎም እልል እንዳበላ ከዓ ናብቲ ገዛ እንዳወዲ ናብ እንዳወዶም ይኸዱ ማለት እዩ ድሕሪ እዚ መስርሕ ድማ ኩሉ እቲ እንዳባ ወይ እቲ ሕግታት ተመልዩ ተወዲዩ ድሕሪ እዚ መስርሕ እዚ ናይ ምልዓል ወይ ድማ ናይ ምውሳት መርዓት ትኸውን ማለት እዩ እታ መደሪድታ ኣብ ብሄረናራ ዝካየት ኣብ ግዜ ፅምብል መርዓ እንገብሮ

ዝኸበርኩም ተኸታተልትና ምስ ጉጅለ ባህሊ ንስሪ እዚ ምብራቕ ኢና ኣብ ምክታል ንርከብ ዘለና። ካብ ዝቐፅልና እውን ምስ ሓንቲ ካብ ተላሂቲ ናይታ ጉጅለ ዕላል ክንካይድና ደጊምና ንምክታልኩም ብክብሪ ንዕብእ። ሃራይ ኣቐድማ ኣቢሉ ድምፃዊ ኣብርሃም ዋሲላ ኣንቲ ፅቡቕ ትጋርመይ ዘውዘዋይ ኣዲ ክገሸ ንድየን ኣለዋየ ትብል ጣዕሚ ዜማ እየ ክስማዕ።

0: ዓነ ፅኒሕ ሞ ንሕና ከዓ ምዚ ናትክ ልብስን ምዚ ቁኑኽን ንዑ ተተኣሳስር ደርፊ እያ ዝኻኺራትኒ ከመይ ረኽብከያ እዛ ደርፊ
1: ምቲ ደርፊ እያ
0: ኣረይ እስኺ ከም ተላሃይቲ ብምኻኒ ኺ ኣብኡ ክንሪአ ክፀኒሕና እሞ መጀመርያ ሙሉእ ስምኪ ኣብ ጉጅለ ባህል ንስርኺ መዓሲ ክተፀንቢርኪ ክንደይ ዓመታት ጌርክ ኣለኸ
1: ሙሉእ ስመይ ኢሉና ወልዲ ኣብ ብባሃል ዘለኹ ቦታ ከዓኒ ጉጅለ ባህል ንስሪ እዚ ምብራቅ ባሃል ናብዚ ጉጅለ ባህል ንስሪ ከዓ 2023 እየ መፅ
2: ሓራይ ዱና ኣብዛ ጉጅለ ባህሊ ከም ተላሃይቲ ኸ ተፀቢርክ ደለኹ ሞ ትልሂት ክንብል ከለና ሕጂ ንኣኸ እንታይ ማለት እዩ
1: ትልሂት ከምዚ ናይ በቃ ድልየትን ድዩ መጀመርታ እቲ ኣብ ውሽጢ እናትካ ስሚዒት ደሎ ምውፃእ እዩ ወኒ በቃ ሕጂ ካብቲ ካልእ ሳዕሳዓይ ከዓኒ ኩሉ ሓደ ንድዩ ሳዕስዒት እዩ ግን እቲ ናይ ሓባር ኮንካ ስቴብ ጌርካ ስለ ተውፅኦ ፍልይ ድበለ ካብቲ ናይ ኩሉ ባህሊ ዝስዕስዖ ሕብረተሰብ ማለት እዩ
0: ሕረይ ፅቡቅ ትልሂት ዋጋ ዝሓተት እዩ ፃዕር እውን ተካየድሉ ኣለካ ልዕሊ ክልኡ ፅበቐ ናይ ሓደ መድረኽ ከዓኒ ትልሂት እዩ ስለዚ ነዚ ኣብዚ ክንሪኦ ፀንሐና ትልሂት ዝተፈላለዩ ዓይነት ቅዲ ሳዕስዒት ወይ ቅዲ ትልሂት ክንኣርኢኸናና ብዝተፈላለዩ ምስ ብሄራት ኣጣሚርክን ማለት እዩ እቲ ዝሓተክን ዋጋ ፃዕሪ ከመይ ትርዮ ዝስከ
1: ከምዚ ስሚዒት ስለ ደለካ ደስ ኢልክ ኢኻ ትሰርሖን ሓደ ነገር ማለት እዩ ብፍላይ ኣብ ትልሂት ከዓኒ ኣብ ናይ ሓባር ስራሕ ስለ ድኾነ ከቢድ እንድዩ በርከስ ናይ ክንደይ ሰዓታት ኢኻ ደው ኢልካ ትሰርሕ ግን ደስ ኢልካ ብፍቕር ስለ ትሰርሖ ከምዝና ተሓጎስክ ኢኻ ትሰርሖ
2: ኣብዚ ክንሪኦ ፀናሕና ትልሂት ሕጂ ናይ ትግርኛ ጥራይ ደይኮና ናይ ካልእ ብሄር እውን ክንርኢ ፀኒሕና ኢና እሞ ናይ ትግራይ ንኣብነት ክንርኢ ፀኒሕና ብጣዕሚ ፅቡቅ ትልሂት እዩ ማለት እዩ ሕጂ ከመይ ንዓኹም ነቶም ተላሂቲ ሕጂ ካብ ሓደ ብሄር ናብ ሓደ ብሄር ክትከደኸልኹም ትግርኛ ሕጂ ብዙሕ ግዜ ነዘውትሮ ነገር ኮይኑ ኣብቲ ካልእ ብሄራት ግን ንዓኹም ምውሃትኩም ከመይ ይመስል እቲ ትገብርዎ ፃዕሪ ነቲ ብሄር እቲ ንክትመስሉ ትገብርዎ ፃዕሪ ከ እንታይ ይመስል
1: ሕጂ ዳርጋ ኣብ ዝበዝሐ ተላሃያ እዩ ትግርኛ እዩ ትግርኛ እዩ ዝዝውተር ዝበዝሐ ጠባ ማለት እዩ ኣብ ተላሃያ ኩምካ ትመፅእ ከለኻ ብዙሕ ዓይነት እምበርከስ ኣብ ሸዓተ ብሄራት ደልዋ ክሰርሕ ከለካ ከቢድ እዩ ነናተን ክትመስሎ ኸ ኣለካ ነቲ ስራሕ ማለት እዩ ሕጂ ፃዕርፎስ እዩ ብጣዕሚ እቲ ሓደ ካልኣይካ እንተዘምፅኦ ግድነት ንዓኻ ክመስል ኣለዎ ክብድ ድበለ እዩ ግን ዳሓን እዩ ተደጋጋሚ ስለ ትሰርሓሉስ ንክትሕዞ ቅልል ድበለ እዩ
0: ኣብ ዝተፈላለየ ኣጋጣሚ ናይ ትልሂት ውድድር ይካየድ እዩ ጉጅለ ባህል ንስሪ ኣብዚ ብተላሂቲ ዘምፅቀቱ ዓወት ኣሎ ድዩ ወይ ንስኺ ተሳቲፍ ክትፈልጥ ዲኺ
1: ኣነ ካብዛ 2023 ድመፃ ኩላ ናይ ውድድር ናይ ምክልኻል ነርና ተሳቲፍና ነርና ሽዑ ኣብ ደረጃ እውን ኣብ ራብዓይ ደረጃ በፂሕና ነርና
0: ሓራይ ተላሂት ሉና እሞ ናይ መዛዘሚ ናይ ዮሃና መልእኽቲ በዚ ኣጋጣሚ እዚ ክተሕልፍ እየ ምስ ትደሊ ዕድል ክንበኪ
1: ሓራይ ርሑሳ ውደ ኣመት ንኽሉ ኣማን ክርስትና ብውሽጢ ንደቀ ንድቕመጥ ንሓይልታት ምክልኻል ኤርትራ ርሑሳ ውደ ኣመት ኣብ ደለኹምዎ ሰላምን ጥዕና ንግበረልኩም ንዓኹም ስድራይ ከዓ ብፍላይ ካ ጉጅለ ባህል ንስሪ ሕሳዊ ዳኣመት ኣብደለኹም

0: ዝኸበርኩም ተኸታተልትና መደብና ምስ ጉጅለ ባህሊ ንስሪ ቀፃሊ እዩ ዘሎ። ሕጂ እውን ሓደ ካብ ኣባላ ኢና ሒዝናልኩም ቀሪብና ዘለና። ብመጀመርያ እንቋዕ ናብ በዓል ቅዱስ ዮሃንስ ኣብቃዓካ።
1: ኣሜን ኩላይ ንዓኹም።
0: መጀመርያ ምስ ነፍስኻ ከተላለየና ማዓሲኻ ኣብዛ ጉጅለ ባህሊ እዚኣ ተፀንቢርካ ከም ምንታይ ትሰርሕ ኣለኻ?
1: መጀመርያ ሽመይ ሃብቶም ተክለማርያም ይበሃል። ቻማክ ከዓ ሳጓይ ኣብዛ ጉጅለ እዚኣ ኣቐዲመ እንደ ነታ ጉጅለ ዝፈልጣ ነረ፣ ግን ንግዜያዊ ለመፀ ነረ። ግዜያዊ ምስም ሰርሕ ነረ 2008 ምስም ሰሪሕ ነረ። ኣባል ኮይነ ዝተበበልኩሉካ 2010 ማለት እዩ ምስኣቶም ኮይነ ዝሰራሕ ኩሉ ማለት እዩ።
2: ኣብቲ ፈለማ ምስኣተኻ ኣብዛ ጉጅለ ባህሊ ከምንታይ ኢኻ ነርካ? እቲ ናትካ ዕዮ ኣበርክቶስ እንታይ እዩ ነይሩ?
1: ከም ተላሃያየ ነረ ሽዑ ኣብ እናስራሕና ምስ ከና ብኬሮግራፈር ከምኡ ዓይነት ኮርስ ወሲደ ማለት እዩ። ናይ ቻይናውያን ማለት እዩ ክልተ ግዜ ወሲደ። ሓደ ግዜ ክልተ ወርሒ ሊንሃይ ዝበሃል መምህር መፂኡ ኮርስ ወሲድና ናይ ኬሮግራፈር መሊሱ ውን ፀኒሕና ሚስ ዋን ትበሃል ዋን ሰይድ እውን ከም ኮርስ ወሲድና። ብድሕሪኡ ኣላይ ናይ ትልሂት ኬሮግራፈር ኮይነ ማለት እዩ። ከምኡ ኢለ እውን ከባቢ 2009 እውን ናይ ፍሬም ካሕሳይ ወዶ ካልዳ ናይ 5 ወርሒ ኮርስ ናይ ዳይሬክቲንግ ፊልም ተማሂረ። ብድሕሪኡ እውን ኣብዚ ገዛና ዝካየድ ኩሉ ድራማታት እንዳኣለኹ ከይፀኒሐ፣ ከምኡውን ቪዲዮ ክሊባት እንዳኣለኹ ከይፀኒሐ ማለት እዩ።
2: ሕራይ ሕጂ ዛ ጉጅለ ባህል እዚኣ ንስኻ ብመንፅር ዝወሰድካዮ ስልጠና ኣብ ባይታ ንክትሰርሓሉ እንታይ ሓለፋ ይገብሩልኩም? ወይ እቲ ባይታ ንምጥጣሕሲ እንታይ ኣስተዋፅኦ ኣለዎም? እዛ ጉጅለ ባህል እዚኣ
1: ኣለዎ እንታይ እዩ? እንታይ ጠቂምና መሲልካ? እተን ኣብኡ ምህላው ኣብቲ ሃሉ ምህላው ምስ ኩሉ ዓይነት ብሄራት ምስ ኩሉ ዓይነት ሰብ ኢኻ ትሰርሕ። ዝያዳ ንኣብነት ንሕና ዓሰብ ሂወታና ኣብ ዓሰብ መዓት ቦታታት ኣሎ ምስኣቶም ክንሰርሕ ኣብኡ ከውፍ ኢልና ከምዘይ ንውዕል ከምዝንግበር ተባሂልና ብዙሕ ዓይነት ስራሕ ሰሪሕና ኢና። ንኣብነት ሕጂ ዋላ ብዚ መወዳእታ ሓንቲ ናይ ሓበር ክሊፕ ሰሪሕና መዝሙር ዳርጋ ኩሉ ሓበሬታን ጎስጓስን ተሳተፋ ስራሕ መናዓኺ ትብል ግጥሚ ናይ ገብሪ ወፃሀ ዜማ ናይ ተወለ ብርሃን ቀለታ ዳይሬክት ከ ባዕለ ጌረያ። ሕጂ እቲ ቦታስ ናይ ስራሕ ኣብስ ኩሉ ክትረክበሉ ትኽእል ኢኻ። ኩሉ ዓይነት ኩሉ ብሄር ትረክበሉ ኩሉ ቦታታት ኣብ ኩሉ ግንባር መሉያ ትሳኢና ኣብ ኩሉ ከልልና ኢና ሲኢልና። ሕጂ ዝያዳ ድፊኢት ኣለዎ ሱ እቲ ቦታ ኣብኡ ድፊኢት ስለዎ ክንክትሰርሕ ሲ ባይታ ኣለካ ወደ ሓንቲ ፀገም ዘለዎ ይኮነን ይቐርበልካ ሱ
0: ፅቡቅ ቻማክ። ሕጂ ከም ኣላይ ትልሂት ኮንካ ካ ትሰርሕ ዘለካ ኣብዛ ጉጅለ ባህል እሞ እቲ ኣላይ ትልሂት ክንብል ከለና ትስራሕ እንታይ እዩ ዝመስል? ምስቲ ከም ሕጂ ክትዕልና ፀንሕካ ድማ ዳርጋ ገዲም ኣባል ኮንካ ኢኻ ሞፍታ ጉጅለ ባህሊ ነቶም ንኣሽቱ ተበርክቶ ዓይነት ሓገዛት ከ እንታይ ዓይነት ሓገዛት ክተበርክተሎም ትኽእል?
1: እወ ሕጂ እንታይ እዩ እቲ ኣልያ ትልሂት እንታይ ባህላ ኩሉ ግዜ እቶም ምሳይ ዘለዎ ኣባላት ኩሎም ኮርስ ወሲዶም ብሚኒስትር ምክልኻል ኮርስ ዘይወሰደ ኣባል ይብና። ሕጂ ኩሉ ግዜ እንታይ ይብሎም ቲምወርክ ናይ ሓባር ክንሰርሕ ኣለና ኩሉ ግዜ እየ ዝብላ እዚኣ ስቕ ኢልና ዘዝሃብክዎም ጥራሕ ቅበሉ ይብሎ ኖ ከምዚ ክትከውን ኣሎ ኩላና መፅናዕቲ ክንገብር ኣለና ተኸፍአ ዋላ ኣብቲ ቦታታት ናይ ብሄራት ከድና መፅናዕቲ እንተዘይገብርና እዛ ፌስቲቫል ዋላ ብኸፊል እኽልቲ እያ ኣብ ከድካ ኩሉ መፅናዕትታት ትገብር ትኽእል እያ ናይ ብሄራ። ሕጂ ኩሉ ሰብ ኬሮግራፈር እዩ

0: ኣነ ከዓ ድሓን ኣለ ይብልኒ ሕጂ ከምኡ ክገብሩ ከም ዘለዎም ዝያዳ ክፅዕሩ ከም ዘለዎም ዝያዳ በዓሎም ሓሲቦም ክሰርሑ ከም ዘለዎም ኩሉ ግዜ ዝደጋግማ ቃልያ ማለት እዩ ሕጂ ኣነ ዝበልክዎም ጥራሕ ኩሉ ግዜ ክበሉ ዘይኮነስ ኩላና ቲምወርክ ኮይና ስጋብ ሕጂ ሰዓትካ ከም ጌርና ኢና ንሰርሐ በቲ ኣነ ዝበልክዎ ጥራሕ ኣይኮነን ኣነ እስዚአን ከይኮና እዚአን ኣይኮናን ኢለ ጋይደ እየ ዝገብሮም እምበር ዝበዝሐ ይህን ምህ እንዳተባሃልና ኢና ዝስራሕ ማለት እዩ ዛስዋይ ቲ ከምኡ ዓይነት ስራሕ ከዓ ኣብ ናይ ምክልኻል ዝሓለፈ ራብዐይ ደረጃ ሒዝና ኣውፂና ትልሂት ከምኡን ድራማ ማለት እዩ
1: ሕረይ ሃፍቶም እዚ ናይ ትልሂት ብድራማዊ ዓይነት ትሕዝቶ እዩ ተዓዚብና እያ ነርና እሞ እቲ ዋጋ ዝሓተኩም ናይዚ ትልሂት ከመይ ትግንዘቦ ንስኻ ዘቕረብካዮ ኣብትን ተላሂት ኸ ብልክዕ ይንፀባርቕዶ ትብል እንታይ ክፅበቕ ኣለዎ ኣብ መድረኽ
0: እወ እዚ ኣዘንተዊ ትልሂት ዝበልካዮ እቲ ቀንድን ኣገዳስን ስራሕ እዩ እምበርከ እንታይ ብምንታይ ቀንድን ኣገዳስን ስራሕ ምስ ኢልካ እቲ ትልሂት ባዕሉ ነፍሲ ክኢሉ እንታይ ዓይነት የንፀባርቕ ማለት እዩ ብዘይ ደራፋይ ብዘይ ዝኾነታ እዩ ዝበሃልሲ ባዕሉ ነፍሲ ክኢሉ እንታይ ከንፀባርቕ ደልዩ በርከ እንታይ ክብል ደልዩ ትልሂት ባዕሉ ክገልፅ ክእል እዩ ዝኾነ ዓይነት ቦታ ንኣብነት ኣብ ድፋዕ ድዩ ዘሎ እሶም ቶም ሰባት ድፋዕ ቀየርካ እሶም ቶም ሰባት ባዕሎም ዝተኸሱ ባዕሎም ዝከላኸሉ ባዕሎም ትልሂት ብመንፅር በቲ ኣዘንታዊ ትልሂት ማለት እዩ ብከምኡ ክሰርሑ ከም ዘሎ እዚ እታ ቀንደ ኣገዳስ ስራሕካ እቲ ኣዘንታዊ ትልሂት እዩ ሕጂ እንታይ ፃዕሪ ንገብር እትልካኒ ትብልጫና እዩ ዝኽብለካ ፅናሕ ኮይ እቲ ብሓንሳብ ምህላው እቲ ብሓንሳብ ኣብ ሓደ ቦታ ኣብ ሓደ ክስታይ ምህላው ልምምድ ንክንገብር ዝያዳ ሓጋዝ ኣለና ዕረፍቲ የለን ስራሕ ክወሃብ ከሎ ዕረፍቲ ዝበሃል የለን ማለት ኣዝና ኢና ንቃጣቐጥ ንቕጥቅጣ ኢና ክትመፅእ ክትክእል ኣለዋ ትመልሳ ትደግማ ደይከኣል የለን ኣይገብራን እየ ትብልኒ ተፈቲንከያ ትከውን እያ ግድን እዛ ስዋይ ከምኡ ዝያዳ ፃዕሪ ስለና ሓቲትና ዝያዳ ፃዕሪ ኢና ንገብራ ብትልሂት ክኸይድ ከሎ ተላሃየ ኣዝዩ መሳጢ እዩ ግን ከምኡ ጥራሕ ከዓ ኣይኮነ ኣሰናይ ከዓ ኣይኮነን ነብሱ ክኢሉ ሓደ ዝበለፀ ስራሕ ዘንፀባርቕ ሞያ እዩ ስለዚ ሞያ እዩ ኣነ ኩሉ ግዜ ብዛዕባ ወዲ ሓሰብኩ እየ ዝኸይድ ናልባሽ ሕጂ ድራማ ይ ኣለ ኣለኹ ቪድዮ ክሊብ ይ ኣለ ኣለኹ ግን ወላ ተተልሂት ጎኑጎኑ ኣይጎድፎን ይፈርከስ ብዛዕባ እየ ድሓስብ እንታይ ክንገብር እታ ክንሰርሑ ንክእል ኣለና መፅእ ዘሎ ውድድራት ኣለና ንኣብነት ናይ ሓበሬታን ጎስዋት ሚኒስትር ምክኻል ኣለና ኣክንሽዑ ምስ በሉና ንፅበ ብዛዕባ ዳሓሰብካ እንዳሓሰብካ ትኸይድ ብዛዕባ መፅናት እንታይ ክትሰርሕ ኣለካ ውሽጢ ዲብል ኣትኻ ኢኻ ኣብቲ ባህሊ ኣትኻ ኢኻ ክትፀወት ዘለካ ሕጂ ትልሂት ከምዚ ኣሰናይ ጥራሕ ይኮነ ወ ክትሪኦ ፅባቐ ኣለዎ ኩሉ ነገር ኣለዎ ግን ነብሱ ክኢሉ ከዓ ብዙሕ ዓይነት ስራሕ ዝሰርሕ እዚ ክንብሎ ፀናሕና ኣዘንታዊ ትልሂት ነብሱ ክኢሉ ዝሰርሕ ስራሕ እዩ ስለዚ መሰነይታ ደይኮነስ ፅባቐ እዩ ትልሂት ሞያ እዩ ሞያ እዩ ከዓ ብርግፅ
2: ዝጋጠም እዚ እንኳዕ ናብ በዓል ቅዱስ ዮሃንስ ኣብ ፀሓካ ክብለካ ፈቱ ንዓኻ ምስድራ ቤትካ ናይ መወዳእታ ብዛዕባ እዛ ጉጅለ ባህሊ ክትብሎ ተደለ ነገር ተለካ ወይ ናይ ዮሃና መልእኽቲ ተመሓላልፎ ተደለ እንተለካ ዕድል ክንበካ
0: እወ መጀመርያ ሩስ ቅዱስ ዮሃንስ ብፍላይ ንዓኹም ምስሪ ዜና እንታይ ክብል ደሊ ንሕና ኩሉ ግዜ ብስራሕ ኣለና ማለት ገና ብሕጅስ ካልእ ብዙሕ ነገር ይፅብየና ዘለዎ በዚ ኣይንዛነና ብዙሕ ንሓስብ ማለት ኣለና ሕጂ ዝያዳ ስራሕ ክንሰርሕ ከም ዘለና ኩላና ንባሃል ኢና ሕጂ እውን ከም ኣብዚ ቦታ ናይ ለቦዋ ቦታ ስለ ዘለኹ ክንሰርሕ ኣለና ስና ክነክስ ኣለና ኣብዚ ብፃሕ ክንበፅሕ ኣለና ትማሊ ራብዓይ ደረጃ ሒዝና ሕጂ ከመይ ቀዳሜይቲ ኣነ ንቀዳሜይቲ ኩሉ ግዜ ንቀዳሜይቲ እየ ድሓስ ኩሉ ግዜ ክወዳደር ከልኩ ንቀዳሜይቲ እየ ድበፃሕኩ ብፃሕ ንቀዳሜይቲ ክንበፅሕ ንክእል ኣለና ተወዳዳሪ ሕጂ ኩሉ ግዜ ንብሎ ኣሎ ብገዛና ናይ ዝነበረ ካብ ቀደም ማለት እዩ ዝገይ ስነ ጥበባዊ ዘይኮነሲ ዝገይ ስነ ጥበብ ኢና ክነፍር ዘለና ናትና ካብ ቀደም ከምኡ ዝብል ተክስተይ ኣለና ስለዚ ከምኡ ክንገብር ኣለና ባህላየ ቴንኪዩ ርእስ በዓል ቅዱስ ዮሃንስ መጀመርያ መጀመርያ ንዓኹም ካልኣይ ከዓ ንጉጅለ ባህልና ስድራ ቤተይ ንመላእ ህዝቢ ኤርትራ ኣብ ውሽጥን ኣብ ደገን ዘሎ እንዲ ምስ ሓይልታት ምክልኻል ሰራዊት ከዓ ቴንኪዩ

0: ገብሮ እንዲ ጠፊእኒ
1: እዋ እንታይ ማለት ኢኸ ዝገብሮ ጠፊእኒ ኢልካ ዘረባ ከምዘይከመኻስ እምበር በጊዕ ጤል ደርሆ ባሲሶም እዮም ዝኣት ዘሎ
0: ዘለዎም ይኹኑ ኣነ ከዓ ሕጂ የብለይ
1: ኣይ ኣነይ መዓልቲ ካሊካ ፈለጥ
0: እዋ
1: እወ ሕጂ እውን ካብ ዘምፃእ ከምፅኢኻ በጊዕ ወይ ጤል ከተምፀለይ ኣለካ
0: ካበይ ካበይ እሞ ከምፅእ
1: ፈሊጠልካ ድ ካብ ዘምፃእኻ ተምፅእ ኣብ ድዓመት ንድርስባ ተደፊነልካ ይውዕልኒ
0: መን ተደፈኒ ኢልኪ ዓቕምና ኮ ክንገብር ኢና ደርሆ ስጋ ከዓ ኪሎ ክልተ ኪሎ ጌርና ንውዕል
1: ከይትሕመኒ ከይትተሓስቦ ክታ መሕፈር ዝበሃል ባእዩ ዘይብልካ ጎረባ ብትና ጮማ እንዳበልዑስ ደርሆ ዶ ስጋ ገዚእና ክትብለኒ
0: ግደፍየ ናይ ጎረቤት ከም ገዛ ከንበርኩም ጎረቤትካ ዶ ይንበር ንስም ብዓቕሞም ገይሮም ኣለዉ ንሕና ከዓ ብዓቕምና ንገብር
1: ስቕበል በጅኻ ኢልካ እንታይ ከ ዓቕሚ ለካ ዩ በጅኻ
0: በሊ ክትፈልጢ በታ ዘላትና ኢና ኸንውዕል
1: ከይትሕመኒ ከምኣ እንተደኣ ጌርካ እስኻይ ሰብኣየ ኣነይ ሰበትኻ
0: ኣብዚ ድና ተባፂሕና ፅንሐ በሊ
1: ሃይ እንታይ ትገብርኻ ክትመስል
0: ድሓን ብሓደ ኣለና ዶ
1: ድሕሪ ሕጂ እስክንደየናይ ብሓደ ኸይንህሉ መዓለ
0: ኣነብረሃም ዶ
1: ኣይ ገዛኻ ክተብርህ ዘይከኣልካስ ኣብርሃም ምባሎም ኳ ዘውግሄን ዶለታ
0: ኣውደ ኣመት ምድሪ ገለ እንዲፈሲልኪ ክሳብ ዝነፍሰልኪ ኸ ገለል ምባል ሓሽ
1: ክትፅርግፍ በል ሃሊኻ ኸንታይ ጌርካ ኢኻ ከይሓስካ ጥራሕ እንዶ ምፃእ ብሓደ ኸ ኣለና
2: ሳራ ኸመይ ኣርፊድኪ ድሓ እንዲ ኸዳ ቤኑ ክትፀርፀር ትብል ዘለኺ
1: ኣትታይ ክድሕን ኢልክ ኒኢኺ ኣይ መርዘነይ እንዲ ላዓይለይ ከይድጓል
2: ዋ ንጎ ምድሪ እንታይ ኣብ ባፂሕኩም
1: ቤን ዳኣ ምስ ፀናሕኪ ኢኸኸ
2: ኣነ ደኣ ኣንጌ ቤተ ክርስትያን ክስዕሚ ኢሎም ምስ ወፃኹ እንደ
1: እምበኣር ቀሲን ክስ ቤተ ክርስትያን ካዓ በፂሕኪ
2: ኣትሳሪ ናቐስኒ ኢለ እምበር ናብኡ ኸይደ ዘረባኺ ግን ኣይተረድአኒ
1: ከመይ ኢሉ ክርድአኪ ኣብ ከቢ ፅጉብ መዓስ ሃሊጡ እውን
2: ዋ ሕጂ እውን ይሓስክኹን እስከነፅርለይ
1: ኣንተ ሓፍተይ ንውዳ ኣመት ዝኾነኩም ኣስቤዛኹምን ጥሪትኩም ስለ ዝሸመትኩምስ ቀሲንኪ ይብለክ ኣለኹ
2: እወ ንሱስ ሓቂ ከለኹ ሸዋሚትና ኢና ይሂ ንስኹም ከይ ሸዋመትኩም እንዲኹም
1: እዋይ ኣቲ ምስ መን ክሽመጥ ምዝዝሩ
2: ከም ባይት በሊ መን ይፈልጥ መፅእ ከለኩ በጊዕ ወይጤል ሒዝልክ መፅእ ኸዋ
1: ካበይ ካበይ ኣምፅኡ ከምፃለ
2: እዋሕወ ስራሕ ምስ ዝሰርሕ እዩ ኣቋሪፅዎ ድዩ ዶስ ደሞዝ ውሕድ ኮይኑ
1: ኦይ እንታይ ደሞዝ ኣለዎ ኢልኪ ኢኺ እንተሃለዎ ከዓ ካብ ክራይ ገዛ ዝሓልፈ ኣይኮነን
2: ሞት ሳራ እዚ እና ፍለጥ ክዘየምፀ ዶ ዘይገበረ ኢልክ ተንፀርፅሪ
1: እንታይ ደኣ ክገብር ነይር ምስ ከበል
2: አየ ሳሪ ሽግር ገዛ ኸ እና ፍለጥኪ ክትርደሉ ጥራእዩ ዘለኪ ድሓር ከዓ ዘምፀ ብፍሽኽታ ተቐቢልኪ ከም ዝተሓጎስ ክትነግርዮን ሞራል ክትህብዮን ጥራእዩ ዘለኪ
1: ኣሰይ ወረጃ ማዕዶ መን ዳ ኣብልኹ ጓል ይንስኺ ወይ ምዒድ ክኽትክእል እዮ
2: ይምዕደክ ዘይኮንኩ ዘለኹ ነቲ ትፈልጥስ ኣፍልጦ ወስኩሉ እየ ዝብለክ ዘለኹ
1: የቐን ኢለይ መዓረ ድያ እምበኣር ቆፎ ክመሊእ ክሲ ቆፎ እንዳማትካ ከይመልእ ትፅዕር ኣለኺ
2: በስማ ኣንቦውን መንፈስ ቅዱስ ንምንታይ ሕማ ትዛርብ ትሳሪ ኣነስ ከምኡ ሓሲበ
1: ኣንቲ ተዘይተሓስብዶ ተዛሪብክዮ
2: እዎ የቕሬታ ግበርለይ ኣነስ ንፅቡቅ ከያ ሓሲበ ወደይ ከይደ ግዳ ብሩኽ መዓልቲ
1: ኪድሃው በሊ ኣበይ ዘላያ እዚኣ ኣነስ ክኸይድ እንደ ግዲ ኣብዚ ዶ ዳ ተገቲረ ክውዕለልኩ ኮይነ
3: እወእወ ይሰማዕካ ኣለኹ ዳሓን ዳሓን ኣይትሰከፍ ፅቡቕ በጊዕ ክሳብ ናይ ኣርባዕተ ልዕሉ ተረኺብካ እውን ፀገም የለን ብዛዕባ ገንዘብ ስኽፍ ኣይብልካ ገዚእኻ ምፃ ዮ ኖ ኖ ንዓይ ኣይኮነን ኣነስ ገዚአ እንዳዓርከ እዩ ንሱ ኣብቲ ደገን እዩ ዘሎ ስድሪኡ ክሕጎስለ ኢለ
0: እዋይ ንዘለዎ ሲውስኮ ድዩ ዝበሃል ባዕልኻ ኣለኻታ ፈጣሪ
3: በቃ ሓራይ በቃ ውዳድ ፀኒሕ ዳ ኢካ ክገብር ቻው ቻው
0: መርሓባ ስምኦን
3: ይፅንሓልካ ሱ
0: ሓራይ ደልየካ እንዴ ዳኣ ነይረ
3: እሞ ረኺብካ እንደ ኮንካ ንደለኻ ወይሲ ንኻሊእ ግዜ ኢኻ ደሊኻኒ
0: ንሕጂ እምበር
3: እሞ ናብ ጉዳይ ካእቶ ይሰምዓካ ኣለኹ
0: ሓራይ እንታይ መስለካ ስምኦን ቁሩብ ተሸጊረ ኮይነሲ ነዛው ዳኣ መዝኹን ገንዘብ እሞ ክትሕግዘኒ
3: ክሕግዘካ ዋላስ ከለቅሓካ
0: ተሓገዝካኒ ይፅላእኒ ተለቃሕካኒ እውን ኣይፅላእኒ
3: ሓዲኡ ምረፅ
0: ድሓን ዋላ ለቃሓኒ እንዶ
3: ክንደይ ዝኸውን ኢኻ ክደዲኻ
0: ወላ ሽሕ
3: እስካ ሓንሰብ ሰሪትካ ዶ ክንደይ ወዲያ ፀቦቕ ፀቦቕ በቃ ኣብቲ ገዛ መብፅሓ ኣሎ ሓራደ ክሰደልኩም ኢልኩም በሎም ድሓር ስራሕ ምፃእኒኢኻ ቻው ቻው ቻው ሶሪ ክንደይ

ሰላም ሰላም ሰላም ሰላም ኣብ ውሽጥን ኣብ ወፃእን ትርከብ ኩልኻ ህዝቢ ኤርትራ ምስ ኩሎም ደቅና ከመይ ኣለኹም? ብፍላይ ከዓ ፍትዋት ቆልዑ ከመይ ኣለኹም? ኩልኹም ደቅና ከመይ ትኾኑ ኣለኹም? ፀጋ ጥዕናኹም እሞ ሕጂ በዚ ኣጋጣሚ ክቡር በዓልና በዓል ቅዱስ ዮሃንስ ኣብዚ ዘለዉ ዕምባባታት ብምልኦም ተቐሪቦም ዘለዉ ማለት እዩ። ኣብዚ ከዓ ሽሻይ ተቐሪቡሎ ዘለናየ ቦታ ዳዕሮ ጳውሎስ ይበሃል። እሞ እዚ በዓል እዚ ኩሉ ግዜ ዓመት ዓመት ነኽብሮ ስለ ዝኾና እንኳዕ ገፅ ንገፅ ኣብ ድሕሪ ሓደ ዓመት ኣረኣ ኣየና ከመይ ኣሎ ኩሉ ሂወት ሽሻይ ከመይ ኣሎ በዓል ከመይ ይሓልፍ ኣሎ እሞ እዞም ደቀይ ሕጂ ኣብዚ ዕላል ክንኣቱ ኢና። ኩልኻ ስድራ ቤት ርሑስ ኣውደ ዓመት ይግበረልና ንኩላህና ኣብ ውሽጥን ወፃእን ንርከብ ከምኡ ውን ኩሎም ጎደቦታትና ማለት እዩ ብምሉእና ርሑስ ኣውደ ዓመት ርሑስ ቅዱስ ዮሃንስ ናይ ሰላምን ርግኣትን ዓመት ይግበሮ እንዳበልና ናብቲ ቀንዲ ትሕዝተና ክንኣቱ ኢና። መደብና መደብ ሃለው ቆልዑ ከዓ ዝኾነ ዓይነት በዚ ኣጋጣሚ ቅዱስ ዮሃንስ እንተ ደኣ ርእቶ ኣሊኩም ከዓኒ በቲ ቁፅሪ ቴሌፎንና ክድውሉልና እንዳጋበዝና ርሑስ ኣውደ ዓመት እናበልና ክንጀምር ኢና እሞ መጀመርታ ኣለና ዶ ኣለና ዶ ኣለና ዶ ኳዓ ኣለና።

ካብቶም 6 ዞባታት ኣልዒልና ክንዛረብ ኢና። ብሃገር ደረጃ ክንሪኦ ከላ ነብሶ ከብ ዞባ ናቱ ፀጋታት ናቱ መለለይ ናቱ ሃብትን ትሕሶን ኣለዎ። ብዛዕባታ ንውክላ ዘለና ዓንሰባ ክንዛረብ ከለና ከምዚ ቀዲሙ ዝተገልፀ 9 ንኡሳን ዞባታት ኣብ ውሽጡ ከዓ ዝተፈላለዩ ፀጋታት ዝሓቁፍ ዞባ እዩ ማለት እዩ። ከም ሚኒስትሪ ቱሪዝም ዝብሎ እንተወሲድና 3 ወቅቲ ኣብ 2 ሰዓታት ይብል። እዚ ኣብ ብዙሕ ሰብ ካብ ኣስመራ ንባፅዕ ክግምቶ ክእል እዩ ወይ ንምብራቃዊ ጎላጉል ክግምቶ ክእል እዩ። ኣብ ዞባ ዓንሰባ ግን ኣብ ውሽጢ እታ ዞባ ዝርከብ እዩ። ሓደ ካብቲ ናይ ቱሪዝም ምንጪ እውን ክንብሎ ንክእል። ንኣብነት ካብ ዓተ ከሌዛ እንተበጊስካ ንሓጋዝ ኣብቲ ወርደሉ 80 ኪሎ ሜትር ዘይኮን ርሕቀት እዞም 3 ወቅትታት ወይ እዞም 3 ኩነታት ናይ ኣየር ትረክበሉ ዞባ እዩ ማለት እዩ። ደረጃ ቱሪዝም ክንዛርብ እንተኮይና ሕጂ እቲ ፀጋታት ናይ ቱሪዝም ኣብቲ ባህርያዊ ትሕዝቶ ክምርኮስ ይኽእል እዩ። ኣብቲ ሰብ ሰርሖ ትሕዝቶታት እውን ክምርኮስ ይኽእል እዩ ማለት እዩ። ኣብቲ ተፈጥሮኣዊ እንተመፂና ሓደ ዝትበልኮ ኩነታት ናይ ኣየር ንሱ ዝፈጥሮም ነገራት ከዓ እቲ ኩነታት ኣየር ዝፈጥሮ ኩነታት ናይ በቕሊ ኩነታት ናይ ኣከባቢ እዚ ሓደ መልክዕ ዝህቦ እዩ። ልክ እዩ ዞባ ዓንሰባ ብጎቦታት ኣፃድፍን ዝልለ ዞባ እዩ። እዞም ጎቦታት ናቶም መልክዕ ናቶም ስሕበት ኣለዎም ብተፈጥሮ። ኣብ ውሽጦም ዘለዎ በዓትታት፣ ኣብ ውሽጦም ዘለዎ ኣግራብ፣ ኣብ ውሽጦም ዘለዎ ካልእ ወሓይዝ ማጮሎት እቲ ፅባቐ ዝፈጥሮ ናብ ገዳማት ናብ ሃይማኖታዊ እምነታት ዝማዕበለ ነገራት ንኣብነት ደብረ ሲና ገዳም ፃዕዳ እምባ ካልኦት ክንጠቕሰሉ ንክእል ማርያም ዳዕሪትን ካልእን እዚ ሓደ ባህርያዊ መበገሱ ዘለዎ ተፈጥሮኣዊ ፅባቐ ናይቲ ዞባ ብቱሪዝም ኣተኣሳሲርና ኣብ ታሪክ እንተመፂና ኣዝዩ ሃብታም ዞባ እዩ። ገና ዘይተበርበረ ዘይተፈተሸ እኳ እንተኾነ ብውሕዱ እቶም ተለልዮም ዘለው ካብ እቲ ናይ ታሪክ መዋእል ዝጅምረሉ እዋን ዝብገሱ ትሕሶታት ኣሎ። ድሕሪኡ ቀፂሉ ኣብ ናይ መግዛእቲ ግዜ እንተመፂና እውን ካብቲ መጀመርያ ንኤርትራ ገዚኡ ንብሎ ናይ ትርኪ መንግስቲ ወይ ስርዓት እንተተበጊስና ጥራይ ኣብ ዝተፈላለየ ከባቢታት ኣሰር ናይዚ ክትረክቦ ትኽእል። ታሪክ ካ ባዕሉ ቱሪዝማዊ ስሕበት ዝፈጥር እዩ። ኣብ ግብፂ ይኹን ብፍላይ ኣብ ጥልያን ዘለዉ ሓድግታት ዓበይቲ እዮም፣ ብዙሓት ከዮም። ናይ ጥልያን ንባዕሉ ከተማ ከረን ታብ ደረጃ ሃገር ኣብ ካልኣይ ደረጃ ትስራዕ ንብላ ከተማና በቲ ናይ ጥንታዊ ትሕሶታት ወይ በቲ ናይ ስነ ህንፃዊ ትሕሶታት ክንሪያ ከለና እዚ ሃብታም ዝኾነ ከተማ እዩ። ኣብ ልዕሊ እቲ ክሊማዊ ፅባቐ እዩ ከዓ እዚ ተወሲኽዎ ምስቲ ህዝባ እውን ዝብለ ወይ ካልኦት እውን ዝብለ ከረን ፃዕዳ ዝብል መለለይ ተደሚሩ ከዓ ናይ እቲ ስም ባዕሉ ሓደ ዓብዪ ቱሪዝማዊ ስሕበት ዝፈጥር እዩ። ድሕሪኡ ድመፅእ ምስ ታሪክ ተኣሳሲርና እንተተቐፂልናዮ እቶም ድመፁ ስርዓታት ክሳብቲ ናይ ኢትዮጵያ ስርዓታትን ንኡ ንምምካት ዘካየድናዮ ቃልስን ኣብ ዞባ ዓንሰባ ኣካል ናይ ዛሬ ህዝቢ ብብዙሕ መልክዕ ክንረክቦ ንክእል ኢና። ግን ሕጂ ብክልተ ነገር ክንሪኦ ጥራይ ተፈቲና፣ ሓደ እቲ ናይ ጅግንነት ታሪክ ኣብኡ ዝተፈፀመ ተቐይስና ክንወስድ ንክእል ኢና። እዚ ካብ ኣርባዓታት ካብቲ ፖለቲካዊ ቃልሲ ናይ ኤርትራ ተኣሳሲሩ ኣብኡ ዝነበረ ናይ ሰልፍታት ምንቅስቃሳት ብዓብዩ ናይ ኣራቢጣል እስላምያ ምንቅስቃሳት ክጥቀስ ይኽእል እዩ። ቤት ፅሕፈታት ናይ ዘን ሰልፍታት መንበርን ቤት ፅሕፈትን ናይ ሰነዳቶም መሕብእን ናይ ሃርበኛ ሸክ ኢብራሂም ሱልጣንን ብፆቶምን ኣትሒዝካ ኣዝዩ ዘይተበርበረ ግን ታሪካዊ ትሕሶታት ዘለዎ ዞባ እዩ። ምስኡ ተኣሳሲሩ ብረታዊ ቃልሲ ክጅመር ከሎ ይኹን ድሕሪ ምጅማር ብረታዊ ቃልሲ ምስ ምፍፃም ታሪካዊ ምስ ምፍፃም ታሪክ ኣተኣሳሲርና ክንሪኦ ከለና ከ ብዓብዩ ናይ ገንፈሎም ኢልና ንጠቕሶ ግንባር ኣሎ 75 76 78 88 ዓብዪ ታሪካዊ ፍፃሜ ዝፈፀመሉ ከባቢ ከምኡውን ክሳድ መስሓሊት ብግንባር ደረጃ ከ ግንባር ሓልሓል ግንባር ወራ መንሳ ኢልና ክንጠቅስ ከለና ኣብዚ ዞባ እዚ ዝርከቡ ብብዙሕ ተኣምራታዊ ታሪክ ጅግንነት ዝተፈፀመሎም እዮም። ምስኡ ተኣሳሲሩ ተጋደልቲ ኣብ ዝተሰውእሉ ግዜ ተላዒሎም ኣብ ከተማታት ኣብ ከረ ናብ ኤላ በረድ ኣብ ካልኦታት ኣብ ካልእ ከተማታት ዝሕነቕሉ ዝስጥሕሉ ዝነበሩ ታሪካዊ ከባቢታት ፍፃሜታት ኣሎ። እቲ ካልእ ገጽ ምስ ታሪክ ተኣሳሲሩ ምስ ቱሪዝም ተኣሳሲሩ ዝመፅእ ኣብ ህዝቢ ዝተፈፀመ ግፍዕታት ናይ መግዛእቲ እዩ። ዑና ክንጠቅስ ንክእል፣ በሲግድራ ክንጠቅስ ንክእል፣ ድገት ኣትባ ካልኦት ዳርጋ ዓድታት ናይ ሰንሄት ኢልና ክንጠቕሶ ንክእል። ኣብቲ ግዜ ብመፅሓፍ ተሰኒዱ ዘሎ እዚ ፍፃሜታት እዚ ነቲ ቦታ ታሪካዊ ዝገብሮ ታሪክ ካ ይሓቁፍ ማለት እዩ። እቲ ካልእ ባህላዊ ቱሪዝማዊ ስሕበት ኣብ ባህሊ ምርኩዝ ዝገበረ እቲ ረቂቕ ንብሎ ቱሪዝማዊ ስሕበት ናይቲ ዞባ ከዓ ኣብዚ ብዙሕ እዩ፣ ሃብታም እዩ። ገለ ክፋሉ ኣብዚ ምሸት ኣብዚ ሎም ኣጋጣሚ እውን ክንሪኦ ስለ ዝኮና እቲ ህዝቢ ክላልዮ ዝኽእል እዩ። ብዓብዩ ግን ምስ መነባብሮ ናይቲ ህዝቢ ምስ ሓድነት ናይቲ ህዝቢ ሓበራዊ ሂወት ናይቲ ህዝቢ ኣተኣሳሲርካ ክትሪኦ ከለካ እቲ ዞባ ናይ ብሓቂ ሃብታም ቱሪዝማዊ ፀጋ ዘለዎ ዞባ ኢልና ክንጠቕሶ ንክእል። እቲ ቴማና ብዓብዩ ዓንሰባ ፈለግ ምዕባለ ኢና ንብል

0: ዝኸበርኩም ተዓዘብትና ኣብ ውሽጢ ሃገርን ወፃን ብምዃን ንመደባት ኤሪ ቲቪ ኣብ ምክታ ዘለኹም ዝኸበርኩም ተዓዘብትና እንቋዕ ናብ ሃይማኖታዊ በዓል ቅዱስ ዮሃንስ ብሰላም ኣብቃዓና ንበልና ንመላእ ህዝቢ ኤርትራ ምስቲ ዘይክማህ ጅግና ሓይልታት ምክልኻል እንቋዕ ኣብቃዓና ንብል ርሑስ ኣውደ ኣመት
1: ኩሉ ዓም ወኣንቱም ብኸይር ሙሻሂዲን ኣልኪራም ፊ ኩል መካን ንሃኒእ ኩል ሻዕብ ኤርትሪ ፊ ዳኽል ወልምህጀር ብሙናሰበት ዒድ ልቅዲስ ዮሃና ወነቁል ኩሉ ዓም ወኣንቱም ብኸይር ወተሕያ ኻሳ ወተህኒአ ኻሳ ብሃዚህ ልሙናሰባ ሊቁዋት ኣዲፋዕ ልበዋስል ናሕኑ ማዕኩም ወሙኽተለፍ ልበራምጅ ልኻሳ ብሃዚህ ልሙናሰባ ነተመና ኣንተናል እዕጃበኩም ወሪዳኩም።
0: ዝኸበርኩም ተኸታተልትና ኣገልግሎት ቴሌቭዥን ኤርትራ ነዚ ክቡር ሃይማኖታዊ በዓል ዝተፈላለዩ መደባት ኣብ ምስናድ እዩ ዝርከብ ዘሎ። ነዚ ምስንዳ ድማ ከም መቐፀልታ ዝኸውን ካብዚ ቀፂልና እታ ንልዕሊ ርብዕ ዘመን ንታሪክ ወለዶታት ኣብ ስነ ጥበብ እናሰጋገረት ኣብ ምምራሽ እትርከብ ዘላ ጉጅለ ባህሊ ንስሪ ዝምብራቅ ሓይልታት ምክልኻል ኤርትራ ነዚ መደብ እዚ ንምምዕራግ ዝተፈላለዩ መሰናድኡ ኣብ ምድላውያ ትርከብ ዘላ። እዛ ጉጅለ ባህሊ እዚኣ ዓበይቲ ስነ ጥበበኛታት ብሃገር ደረጃ ዝፍለጡን ስማ ዘወረቑን ኣብዚ ሕጂ እዋን ድማ ብመንእሰያት ወለዶታት እናተተኻኽአት ኣብ ስነ ጥበባዊ ስራሓት ኣብ ምብርካት ትርከብ ዘላ ጉጅለ ባህሊ ንስሪ ንሎሚ ዝተፈላለዩ ስነ ጥበባዊ ስራሓት ከቕርቡልና እዮም። ዝኸበርኩም ተኸታተልትና መደብና ፈሊሙ ክሳብ ዛዝም ድማ ዕድመ ነቕርባ ኣለና። እዚ መደብ እዚ ካብ ቤት ምግብን መስተን ኣዳራሽ ደንበ እዩ ዝፍኖ ዘሎ። ነዚ ኣዳራሽ እዚ ዘፍቀዱልና ድማ

0: ዝኸበርኩም ተኸታተልትና ደጊምና ርሑስ በዓል ቅዱስ ዮሃንስ ክኾነልና እናተምንና ካብዚ ቀፂልና ድማ ንሓላፊ ጉጅለ ባህሊ ንስሪ እዚ ምብራቕ ኣቶ ወልደኣብ ፀጋይ ምስኡ እነካይዱ ሓፂር ዕላል ክልውና እዩ። ደጊምና ንምክተልኩም ብክብሪ ንዕድም። ብዛዕባ ሓፈሻዊ ሌላ ጉጅለ ባህሊ ንስሪ ማዓስያተ ምስሪታ ክንደይ ዓመታት ገይራላ ዝነበረ ጉዕዞኣ ከመይ ከም ዝመስል ሓፈሻዊ ሌላ ክትገብረልና።
1: ጉጅለ ባህሊ ንስሪ እዚ ምብራቕ ኣብ 201 ወርሒ 4 ተመስሪታ ጉጅለ ባህሊ ባራዳውዓ ብዝብል ስም ተመስሪታ ማለት እዩ። ንኣስታት ርብዒ ዘመን ከዓ ኣብ ስራሕ ኣላ። ዓበይቲ ድምፃውያን ኣፍርያ ገና ከዓ ኣብ ምፍራይ ትጓዓዝ ዘለያ። ኣብ 2009 ከዓኒ ጉጅለ ባህሊ ንስሪ ዝብል ሽም ሒዛ ተኸይድ ኣላ ማለት እዩ። 25 ዓመት ገይራ ኣላ ካብቲ ምስረት።
2: ፅቡቅ ወልደኣብ 25 ዓመት ቀሊል ኣይኮነን እሞ ኣሕፅር ኣቢል ካብዘን 25 ዓመት እንታይ ዓይነት ንጥፈታት ኣካየድኩም መደባትኩም ከመይ ይመስል ነይሩ? ኣብቲ ባህላዊ እውን ከመይ ዓይነት ምርኢታት ኢኹም ተቕርቡ ክትገልፀልና?
1: ኣብዚ 25 ዓመታ ናይ ጉጅለ ባህሊ ንስሪ መብዛሕትኡ እቲ ስርሓ ኣብ ምድረ በዳ እዩ። ኣብ ከባቢ 1000 ኪሎ ሜትር ዝዝርጋሕ ዑደት ተካይድ ኣብ 16 ከባቢታት ቀፃሊ ዓመታዊ ዑደት እንዳገበረት ንህዝብን ንሰራዊትን ተዘናግዕ ማለት እዩ። ዓበይቲ ድምፃውያን ሃገርና ዘፍረየት ገና ሕጂ ከዓኒ ናቶም ተካእቲ ተፍሪ ዘላ። እቶም መስረቲ 1-2 ኣለው እንዳተተካኸአት ግን ሳብ ሕጂ ዕማማት ዓመም ኣላ። ናይ ኣፃምእ ጉጅለ ባህሊ እያ ድማ እቲ ስነ ጥበብ ከዓ ኩሉ ግዜ እንዳቀፀለ እንዳዓበየ ዝኸይድ ዘይውዳእ ማለት እዚ ደረጃ እዚ በቑዑ ትብሎ ኣይኮነን። ሓያላት ድምፃውያንን ሙዚቀኛትን ነይሮማ ሕጂ ከዓ ንኦም ዝትክኡ ኣለው። እዞም ዝረኣኹሞም ገና እቲ ብቕዓት ብቑዑ ዝበሃል ሰብ የለን። ምክንያቱ እቲ ስነ ጥበብሲ ደረጅኡ እንዳዓበየ ከይድ ስለ ዘሎ ብቕዓት ኢና ነዛ ዘለናዮ ብቕዓት ኢና፣ ግን ገና ካብዚ ንላዕሊ ብቕዓት ንምኳን ከዓ ንሰርሕ ኣለና። ዝያዳ ስነ ፍልጠታዊ ስነ ጥበበኛ ንምፍራይ ና ንሰርሕ ዘለና ማለት እዩ። ሕጂ ዲስፕሊን ንሓደ ስነ ጥበበኛ ውልቃዊ ሞያ ኣለዎን ድዩ ናብ ጉጅለ ከዓ እትቀሎ ሕጂ ሰለስተ ነገራት ትርኢ ማለት እዩ። ሓደ ብቐንዱቲ ሞያ እቲ ናይ ስነ ጥበብ ሞያ ኣሎ፣ ካልኣይ ናይ ስራሕ ዲስፕሊን ማለት ነቲ ሞያስ የኽብሮ ዶ ንሞይኡ የኽብር ድዩ ኣይኽብርን፣ ሳልሳይ ከዓ ናይ ውልቁ ጠባይ ማለት እዩ። ሕጂ እቲ ናይ ውልቂ ጠባይ ከም ባህሪ ናይ ሰብ ኣተዓባብያን ከባብን ፀልዋን ፈላለ ክእል እዩ። እጂ እቲ ቀንዲ ዝፀቕጠሉ ግን እቲ ሞያዊ ሲ ነቲ ሞይኡ የኽብር ዶ ሰዓታት ስራሕ መደባቱ ብግቡእ ነቲ ስራሕ ዘለዎ ናይ ምዕባይ ድሌታት ከመይ እዩ እንተልካ ኣብዚ ጉጅለና ፅቡቅ ናይ ዲስፕሊን ፀገም ዘለዎ ሰብ የብልናን። ግዜ ናይ ምኽባር ኩሉ ነገራት ብፅቡቅ ኢና ንኸይድ ዘለና ማለት እዩ። ተላሂትን ድምፃውያንን ሙዚቀኛታትን ከምኡ ከዓ ናይ ድራማ ኣብ ኣርባዕተ ጉጅለታት ዘቆመት ያታ ጉጅለ ኩሎም ከዓኒ ዝተዋኸቦም መደባት ብግቡእ ይሰርሑን ግዜኦም የኽብሩን ፅቡቅ ምውሃድ ከዓ ኣለና ማለት እዩ።
0: ሕረይ ወልደኣብ ጉጅለ ባህሊ ንስሪ ንሰራዊት ዑደት ኣካይድኩም ከም ዝነበርኩም ጠቂስካ ኣለኻ። እቲ ሳ ዘካይደቶ ምርኢት ኣብ ሰራዊት ዝፈጥረቶ ፅልዋ እንታይ ድመስል እንታይ ዓይነት ጎስጓስ ኢኹም ከንስኹም ተካይዱ?
1: ሕጂ እቲ ስነ ጥበብ ኩሉ ግዜ ሓይሊ ናይ

ሓይሊ ዝህብ እዩ። ነቲ ሰራዊት ብዙሕ ካብ ብዘረባ ብጥበብ ክትገልፆ ዋላ ነቲ ህዝቢ ህዝቢ ዞባ ደቡብ ቀይሕ ባሕሪ ካብ ራሓይታ ጀሚርካ ክሳብ በዓል ጢዖ ኣብ ሰሜናዊ ቀይሕ ባሕሪ እውን ገልዓሎ፣ ባዳ፣ ኣዳይቶ፣ መርሳ ፋጥማ እዚ ቀጻሊ ዑደት ነካይደሉ እቲ ህዝቢ ብጣዕሚ እዩ ኣብ ስነ ጥበብ ዘሎ ኣብ ባህላዊ ተሳታፍነት ዘሎ ብጣዕሚ ዝነኣድ እዩ ስምዒት ኣለዎ። ኩሉ ዓይነት ብሄር እዩ ዝስዕስዕ ነቲ ሰራዊት ከዓኒ

0: ኣለኹም። ካብቲ መጀመርያ ዝጀመርኩም ሞ ሕጂ ኣብ ከመይ ደረጃ ትርከቡ ኣለኹም? ናይ መፃኢ መደባትኩም ከመይ ይመስል?
1: እዚ እዛ ጉጅለ ባህልና ገዳይም ኣለዋ ሓደሽቲ ኣለዋ እንዳተወራረሱ ዝኸዱ እዩ። ቀፃሊ ድማ ምስ መኮነን ሓበሬታን ጎስጓስን ሚኒስትሪ ምክልሃል ብምርዳእን ብውሽጥናን ኣብ ቀፃሊ ኮርሳት ኢና ንኸይድ ዘለና። ምክንያቱ ስነ ጥበብ ብስነ ፍልጠታዊ መንገዲ ክኸይድ ኣለዎ። ስነ ፍልጠት ዝዓጠቐ ስነ ጥበበኛ ከዓኒ ይሕይል እምበር ኣይደክምን እዩ። እጂ ኣብ ቀፃሊ ኮርሳትን ትምህርቲ ስልጠናታት ኢና ንርከብ። ናብኡ ገፅና ናብ ዝዓበየ ደረጃ ክነብፅሓ ከዓ ንሰርሕ ኣለና ማለት እዩ።
2: ጉጅለ ባህሊ ንስሪ ንስሪ ዝብል ስም ለቢሳ እያ ክሳብ ዝሕጂ እዋን ስነ ጥበባዊ ምርኢት እናካየደት ክትመፅእ ፅኒሐ ሞ እዚ ሽም እዚ ነዛ ጉጅለ ባህሊ እዚኣ ይውክላ ድዩ?
1: እዛ ጉጅለ ከምዚ ዝበልክዎ ናይ ምድረ በዳ ጉጅለ እያ። ካብተን ካልኦት ጉጅለታት ፍልይ ዝበለ ኣካይዳ ዘለዋ ከዓ ጃሎን ሰፊያ። ምክንያቱ ደቡብ ኣቅሒ ባህሪ እንተወሓደ ዝቀረበት ዓዲ 60 ኪሎ ሜትር እያ። ኣብዚ መንጎ ትፃወሮ ነገር እንተ ዝብድሆ ዝኾነካ ነገር እንተልዩ ማይ እዚ እዛ ጉጅለ እዚኣ ማያ ኣጢቓ ትኸይድ ጉጅለ እያ። እንደገና እውን እንታይ ዝብል ቴማ እዩ ነይሩዋ ዝገይሽ ጥበብ እምበር ዝገይሽ ሰብ ኣይኮናን ንሰርሕ። እጂ ንስሪ ማለት ከዓ ብርሑቕ ዝጥምት እዩ። እቲ ጥበብ ካሲ ናብ ርሑቕ ዝኸደ ክኸውን ኣሎ። እስኻ ኣብዚ ኮፍ ኢልካ ከለኻስ ኣብ ኣህጉር ናይ ኣፍሪቃን ካልኦት ኣህጉራትን ብድምፂ ዝገይሽ ስራሕ ክንሰርሕ ኣለና ዝብል ቴማ ስለ ዝነበራ ንስሪ ንስሪ ከዓ ከምዚ ንፈልጦ ካብ ርሑቕ ዝጥምት ሓያል በራሪ ዑፍ እዩ ማለት እዩ። እዚ እቲ ክስተያ
2: ሞ ሓላፊ ጉጅለ ባህሊ ንስሪ እዚ ምብራቕ ወልዲ ኣብ ፀጋይ ስለቲ ዝሃብካና ዕድል ምስኻ ክነካየደ ፅንሕና ዕላልን ኣዝና ክነመስግና ንፈቱ ርሑስ ኣውደ ኣመት ዝተርፍ ስነ ጥበባዊ ዕዮ ናይ ጉጅለ ባህሊ ንስሪ ክንዕዘብ ኢና።
1: ርሑስ በዓል ቅዱስ ዮሃንስ ንመላእ ህዝቢ ኤርትራ ኣብ ደገን ኣብ ውሽጥን ዘሎ ንሓይልታት ምክልኻል ነዛ ጉጅለ ባህልናን ስድራ ቤቶምን ንዓይን ስድራ ቤተይ ማለት እዩ ደቀይ ሰበይተይ ስድራ ቤተይ ብምቕፃል ከዓኒ ንደንበ ቤት ምግቢ ደንበ ነዚ ኣዳራሽ እዚ ክንጥቀመሉ ዕድል ዝሃቡና የመስግን። ንመኮነን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ከምኡ ውን ንእዚ ተወርዋሪ ሓበሬታን ጎስጓስን እዚ ተወርዋሪ ስለ ዝገበሩና ምትሕጋዝ ነመስግን ማለት እዩ። ይቕኒለን ኣሜን።

0: ዝኸበርኩም ተኸታተልቲ መደባት ቴሌቭዥን ኤርትራ ደጊምና ደጋጊምና እንቋዕና በዓል ቅዱስ ዮሃንስ ኣብቃዓልና እንዳበልና ከምዚ ዝከታተሉና ዘለኹም ምስ ጉጅለ ባህለ ንስርኢና ሎሞ ውዒልና ዘለና ሕልፍሕልፍ ኢልና እውን ምስቶም ኣባላት ሓፂር ዕላል ኢና ነካይድ ዘለና ማለት እዩ። ሕጂ እውን ጋሻ ሒዝና ኢና ቀሪብና ዘለና ስነ ጥበባዊ ሳልሕ ዓብደላ ደራፋይ ቋንቋ ትግራይ እዩ ኣብ ጉጅለ ባህለ ንስርኢ ማለት እዩ። ዝገደመ ኣባል እዩ እውን ኣብዚ ሕጂ እዋን ኣብዛ ጉጅለ እዚኣ እሞ ብመጀመርያ እንቋዕና ናብ በዓል ቅዱስ ዮሃንስ ኣብቃዓካ ምስ ስድራ ቤትካ። ብምቕፃል እስኻ ካብቶም ዝገደሙ ወይ ገዲም ኣፍታ ጉጅለ ባህሊ ኢኻ እሞ ድምፃዊ ሳልሕ ዓብደላ ክንደይ ዓመታት ጌርካ ኣለካ ኣብዛ ጉጅለ ባህሊ እዚኣ?
1: ብመጀመርታ ርሑስ ቅዱስ ዮሃንስ ንኣመንቲ ክርስትና ማለት እዩ። ኣነ ኣባል ጉጅለ ባህሊ ንስሪ ንሽዑ ግን ጉጅለ ባህሊ ባረዳውዓ መበል 26 ዓመት ኣብታ ጉጅለ ገይረ ኣለኹ ማለት እዩ። ጉጅለ ባህሊ ባራ ደውዓ ክትበሃል ከላ ብቋንቋ ዓፋር ኮይኑ ባራ ማለት ጓል ኣንስተይቲ፣ ደውዓ ከዓ ኣብ ኣኻዊሕ ዝፀንሕ ዕቋር ማይ ማለት እዩ። እቲ ሽዑ ክንምስረት ከለና ኣብ 2001 ዝረዓመት ሽምያ ማለት እዩ።
2: ሕረይ ሳልሕ፣ ከም ድምፃዊ ንስኻ ምዚ ዘቕፀርካዮ ዓመታት ኣብዛ ጉጅለ ባህሊ እዚኣ ዝተፈላለዩ ስነ ጥበበኛታት ክትርኢ በቂዕካ ኢኻ። ካብቲ ንስኻ ዝፈለምካሉ ክሳብዚ ሕጂ ኣብዛ ጉጅለ ባህሊ ምፅምባርካስ እንታይ ረብሐ ወይ እንታይ ብልጫ ረኺበ ክትብል ትኽእል? እንታይ ኣብ ናይ ስነ ጥበባዊ ጉዕዙኻ እንታይ ምዕባለታት ኣርኢኻ?
1: ዎ ሕጂ እቲ ካብቲ መጀመርታ ከምቲ ዝበልኩኻ ክንቀውም ከለና ብጣዕሚ ንፉዓት ሙዚቀኛታት፣ ንፉዓት ድምፃውያን ካብኦም ሕጂ ኣነ ካባይ እሶም እዮም ዝሐሹ ነይሮም። ኣነ ብዕድመ ዝናእስኩ እዩ ነይረ ማለት ፅቡቕ ተመክሮ ዝነበሮም እዩ ማለት እዩ። ሕጂ ካብኦም እንዳተማሃርኩ ንእስታት ንነዊዕ ዓመታት እንዳሓገዙ ንነዊዕ ዓመት ብሓንሳብ ክንከይድ ክእና ማለት እዩ ብድሕሪኡ ኣነ ከዓ ነፍሰይ

0: ክኢለ ነቲ ዝመፅ ጎጅለ ማለት ነቲ ብድሕሪና ዝመፅ ማለት እዩ ንዑ እንዳውረስኩ በርክዕ 26 ዓመት ክትብል ከለካ ርብዒ ዘመን ማለት እዩ ቀሊል ኣይኮነን ነቲ ዝመፅ ወለዶ ኸ ብኸመይ ካውርስ ክእል ኣነ እውን ዝብል እጃም ናተይ ገይረ ማለት እዩ ብዜማ ይኹን ብድምፂ ድዩ ብኩሉ በቲ ኮምፖዝኒ ሙዚቃ ድዩ ገለ እቲ ኣብቲ ጉጅለ ዝገበርኮ ቀሊል ተመክሮ ስለ ዘይነበረ ኣነ እውን ብዓቕሚ የበርክት ነረ ኣብቲ ጉጅለ እስል ክሳብ ሕጂ የበርክት ኣለኹ ማለት እዩ
1: ፅቡቅ ሳልሕ እሞ ክትገልፃ ፀኒሕካ ሃሞታ ናይ ምውርራስ ባህሊ ስኻ ወሪስካ ሕጂ እውን ገዲም ብምዃንካ ነዞም ዝመፁ ዘለዉ ከም ተወርሶም ዘለካ ትገልፀልና ኣለካ እሞ ብጀካ እዚ እውን ኣብታ ጉጅለ ባህሊ እንታይ ዓይነት ስራሓት ተቐሪብካ ኣለካ እንታይ ዓይነት ፍርያት ኣፍሪካ ኣለካ ስራሓትካስ ከመይ ይመስል ብሓፈሻ ኣብታ ጉጅለ ባህሊ ክትገልፀልና
0: እዎ ኣብቲ ስራሓት ናተይ ብፍላይ ኣብቲ ናተይ ዓቕሚ እንተኮይኑ ኣነ ኣብተ ጉጅለ ከም ድምፃ እውን ከም ዘያማ ይስራሕ ኣብተ ጉጅለ ካብ ዝኾነ እቶም ኣርቲስቲ ኣብ ሃገርና ዘለዉ እቶም ገጠምትን ዘየምትን ነይ ድምፃውያን ነይ ትግረ ማለት እዩ ካብኦም ግጥምታት ትወስድ ንተሓጋጋዝ ማለት እዩ ስነ ጥበብ ከዓ ናይ መተሓጋጋዝ ባህሪ እምበር ከምዚ ናይ መበለላፅ ኣይኮን ሕጂ እንዳተሓጋገዝና ንኸይድ ስለ ዝነበርና ኣነስል ክሳብ ሕጂ ብመተሓጋጋዝ ናይ ሰብ እስል ክሳብ ሕጂ በፅሒ ማለት እዩ ኣና ግጥሚ ክወስድ ከለኹ ካብ ሓደ ገጣማይ ንኣብነት ምሳይ ዓብዲ ኣብበከር ወዲ ገዳይን ዝበሃል ነይሮ ኣብተጉጅለ ብሓንሳብ ቅሳት 18 ዓመት ብሓንሳብ ኢና ሰርሕና ኣብተጉጅለ ማለት እዩ እሱ ግጥሚ ክህበኒ ከሎ ኣነ ዘይመሰርሕ ከምኡ እንዳበልኩ ነቲ ሞያይ ብኡ ይዕብዮ ነይረ ከምኡ እውን ብዘጋጣሚ እዚ ንኣሕመድ ድሪስ ዓፋ ወዲ ዓፋ እውን ከምኡ እውን ካብኡ ግጥሚ ወስድ ኮምፕሊት ከዓ ግጥምን ዜማን ይህበኒ ይሰርሕ ኣብ ከምዚ ነሮት ናተይ ስራሓት ማለት እዩ
2: ፅቡቅ ሕራይ ዳርጋ ናብ ምዛም ኢና ንኸይድ ዘለና ከምዚ 26 ዓመት ኣውፂርካሉ ዘለካ ጌና ብሕጂ እውን እቲ ስነ ጥበባዊ ዕዮታትኩም ክስስን ኢና ንምነ ሞ እዛ ጉጅለ ባህሊ እዚኣ ብምንፅር ኣብቲ ተካየዶ ዑደት እንታይ ፅልዋ ይፈጥረልኩም ምስ ህዝብን ሰራዊትን ዑደት ኣብ ተካይድሉ ገለ ካብቲ ዝፈጥረልካ ስምዒት ከመይ ይመስል
0: ኣነ ሕጂ ኣብቲ ፅልዋ ትብሎ ዘለካ ክንምስረት ከለና ኣብቲ ጉጅለ ባህሊ 2001 ወርሒ 4 እንያ ተመስሪታ ሕጂ ኣብኡ ንሕና ኣብቲ ናይቲ ግንባር ዝውክል ጉጅለ ባህሊ ሕጂ መለለይ ኣለና ንሕና እቶም ግንባር ዓሰብ ንቕመጥ ዝነበርና ኣብቲ ሽዑ እስል ክሳብ ሕጂ ማለት እዩ ጃሉን ነይራ እታ ጃሉን ከዓ ብድሕሪት ሰፊና ከምታ ናይ ሰንጣ ኢና ንዕጠቐ ሰራዊትና ከምኡ እዩ ዝዕጠቐ ነይሩ ሕጂ ነታ ሃዶ ትውክል ወይ ነታ ኣብኡ ዘሎ ኣብ ምድረ በዳ ዝነብር ኣፃምእ ዝነብር ሰራዊትና ትውክል ጃሉን ንዓ ሕዝና ኢና መፂና ትሽዑ ማለት እዩ ኣብ 2001 ድራማ ካብ ደንከል ኣብቲ ግዜ ኣብ ግዜ ኣፃሚ እቲ ደንከል ከም ንፈልጦ ኣፃሚእ እንድዩ ኣብቲ ግዜ ሳልሳይ ወራር ዝነበረ ንሰራዊትና ዘድሓነት ጃሉን እያ ሽዑ ነታ ጃሉን ንሕና ግን ኣብ ድራማ ሕዝናየ መፂና ናይ ሽዑ ደረስታ ዝነበሩ ከኣማን ብዘጋጣሚ እዚ ርእሰናይ ተስፋይ በዓል ኣማኒኤል ገብራይ ኣጅረ ነይሮም ዳዊ ዘካርያስ ነፍሲ ምሓሮ ገረማትኣ እውን ነፍሲ ምሓሮ እዚኦም ከምዝኣመሰሉ ንፉዓት ስነ ጥበበኛታት ኣርቲስቲ ንዚኣ ጃሉነይ ትብል ስራሓት ንዓኣ ሕዝና መፂና ጦብላሕታ ኣብ ህዝቢ ኣብ ሰራዊትን ብጣዕሚ ፅቡቕ ጦብላሕታ ረኺባ ማለት እዩ ሽዑ ነታ ጉጅለ ባህሪ ባረዳብዓ ወይ ጉጅለ ባህሊ ግንባር ዓሰብ ተሪፈ ጉጅለ ባህሊ ጃሉነይ ሰይሞምና ማለት እዩ ትረዲኻኒ ኣብዚኣ ኣነ ብጣዕሚ ናተይ ፅቡቕ ጠብላሕታ ምስ ደርፋን ገሌ ኩሉ ሒዝና ኢና መፅና ፅበቕቲ ስራሓት ነዚኣ ነንዓ ብጣዕሚ ክሳብ ሕጂ ስል 26 ዓመት ነዚኣ ተዘኪረ ዘኪረ ዝነብር ማለት እዩ

0: 11 ሽሕ ሜትሮ ቀናታ ውዛላታትን ልዕሊ 21 ሽሕ ሜትሮ ኩቦ ከትርታትን ከም እተሰርሐ ሓቢሮም።
1: ኣብቲ ዝነበረ ስራሕ እቲ ዝተዓመን ጥፈታት በብናቱ ክሳይ ኣሎ። ንኣብነት ቅናታ ውዛላ ብክሳይ ክንሪኦ ከለና ብዝተሰርሐ ስራሕ 1655 ሜትር ዘለዎ ዓቐን ተሰሪሑ ቅናታ ውዛላ ዝፅገንካ 183 ሽሕ ከምኡ እንዳበለ ይኸይድ። ኣብቲ ጉድጓድ ፈልሲ ዝተኳዕተ ክንርኢ ከለና 267735 ነይሩ። ዝተተኽለ ገረብ እንተሪኢና ግን 187437 እዩ። ዝኸ ብርዱ ምክንያት እዩ ምስቲ ዘጋጥመና ዋሕዲ ናይ ዝናብ ኩሉ ተወጢኑ ዝነበረ ክትከል ኣይተኻለን። ብፍላይ ከዓ ኣብዚ ምብራቃዊ ክፋል ናይ ዞባና ንብሎ ዋሕዲ ማይ ስለ ዝነበረ እቲ ዝትከል ፈልሲ ዋሕዲ ተራእዩ ማለት እዩ። ኣብዚ ምዕራባዊ ክፋል ናይ ዞባና ንብሎ ግን ድሓን ዝኾነ ናይ ፈልሲ ምትካል ተኻይዱ ማለት እዩ።
0: ኣብ መወዳእታ ዝትከል ፍልስታትን ዝስራሕ ከትርታትን ዛራታትን ኣብ ዝድለ ደረጃ ንክብፅሕ ምምሕዳራት ብፍላይ ካ ኮማት ሓላፍነት ክወስዱ ኣዘኻኺሮም። ኣብ ዞባ ደቡብ ናይ ሎም ዓመት ወፍሪ ተምሃሮ ንልምዓት ካብ 7 ሓምለ ክሳብ 15 ነሓሰ ኣብ ኩለ ንዞባታት ከም እትኻየደ ይፍለጥ።
2: ኣብ ንዞባታት ሰንዓፈን ዓዲ ቀይሕን ንብሉፃት ተምሃሮ ካልኣይ ደረጃ ሽልማት ደንደን ተዓዲሎም። ወኪል ኤሪና መሓመድ ኣይፈራሕ ንዘዳለወ ፀብጻብ ዳናይት ገብሪ ሂወት ከተቕርቦ እያ።
3: ኣብ ሃገራዊ መርመራ 12 ክፍሊ ናይ ዓመተ ትምህርቲ 225226 ካብ 3 ክሳብ 4 ሙሉእ ነጥቢ ንዘመዝገቡ 44 ተምሃሮ ካልኣይ ደረጃ ንኡዞባታት ዓዲ ቀይሕን ሰንዓፈን ሽልማት ደንደን ተዓዲሉ። ብ9 መስከረም ኣብ ከተማ ሰንዓፈ ኣብ ዝተኻየደ ስነ ስርዓት ሓላፊ ፕሮጀክትታት ሃማማተ ጨንፈር ዞባ ደቡብ መንእሰይ ሕሩይ ተስፋ ዮሃንስ ኣብ ክልቲኡ ንኡዞባታት ንሽልማት ካብ ዝበቅዑ እተን 15 ደቂ ኣንስትዮ ምዃነን ብምሕባር ንብሉፃት ተምሃሮ ንምሽላምን ኣፍልጦ መሃብን ሞራላዊ ግዴታ ከም ዝኾነ ገሊጹ። ሓላፊ ኣብያተ ትምህርቲ ንኡዞባ ሰንዓፈ መምህር ዑመረዲን መሓመድ ብወገኑ እቲ ዕላማ ንዕውታት ብምትብባዕ ኣብቶም ካልኦት ቅዱስ ቅንእን ምፍጣር ከም ዝኾነ ብምሕባር ከምዚ ዝበለ መደብ ኣብ ውፅኢት ተምሃሮን ብቓዕ ትምህርትን እውን እወታዊ ፅልዋ ከም ዘለዎ ሓቢሩ። ኣብ ማሕዳር ንኡዞባ ሰንዓፈ ኣቶ እድሪስ ዓሊ ሽከር ብወገኑ ንብሉፃት ተምሃሮ ምትብባዕ ኣካል ናይቲ ብቓዕ ትምህርትን ተምሃሮን ንምብራኽ ዝውሰድ ዘሎ ተበግሶታት ከም ዝኾነ ብምግላፅ ጎኒ ጎኒ እቲ ንብሉፃት ናይ ምትብባዕ መደብ ኣብ መስርሕ ምምሃርን ምስትምሃርን ዕንቅፋት ዝፈጥሩ ሕፅረታት ንምቅላል ክስራሕ ተማሕፂኑ። ተሸለምቲ ብወገኖም ብወለድን መምህራንን ዝግበረሎም ደገፍን ምትብባዕን ብምምስጋን ረኺቦሞ ብዘለዉ ሽልማት ተተባቢዖም ዝቕፅል ጉዕዞ ትምህርቶም ብዓወት ንምዝዛም ኣበርቲዖም ክሰርሑ ምዃኖም ኣረጋጊፆም። ኣብ ዞባ ደቡብ ካብ 214 ዛጊት 1467 ብሉፅ ውፅኢት ዘመዝገቡ ተምሃሮ ሽልማት ደንደን ከም እተዓደለ ይፍለጥ። ኣብቲ ኣጋጣሚ ብሞያ ኤሌክትሪክሲቲን ምውዳድ ናውቲ ፀሓይ ውፅዓትን ንሰለስተ ኣዋርሒ ዝሰልጠኑ 60 መንእስያት ከም እተመረቑ ወኪል ኤሪና ሓቢሩ።
2: ኣብ ንዞባ ተሰነይ መልከፍቲ ዓሶ ብምክልኻል ነቲ ሕማም ንምቁፅፃር ብዝግበር ፃዕሪ ኣብ 6 ብምሕደራት ከባቢ ኣባይቲ ፀረ ጣንጡ መድሃኒት ከም እተነፅገ ሓላፊ ህዝባዊ ጥዕና መንእሰይ ፊልሞን ተስፋዝጊ ሓቢሮም። ምንፃግ መድሃኒት ንበይኑ ኣካል ከም ዘይኮነ ዝገለፀ መንእሰይ ፊልሞን ዕቋር ማያት ክድፈን ጉባ ኣጠቃማ ናምስያ ክዝውተር ከምኡውን ከባብያዊ ፅሬት ብሰፊሑ ክድፋእ ኣለውን ኣተሓሳሲቦም። ጎኒጎኒ እቲ ብትካላት ጥዕናን ሞያውያንን ዝካየድ ጥዕናዊ ኣስተምህሮታትን ጎስጓሳትን ብሕብረተሰብ ክዝውተር ዝግብኦ ሜላታት ምክልኻል ብጥብቂ ክትግበር ብምዝኽኻር ውህድ ስራሕ ክዓዝዝ ኣተሓሳሲቦም። ነበርቲ ብወገኖም ሕብረተሰብ ኣብ ፅሬት ኣከባቢ ዓቲቡ ምዝሰርሕ ሕማም ዓሶ ኣብ ትሕቲ ቁፅፅር ክውዕል ስለ ዝኽእል ህዝቢ ተሳትፎኡ ክሕይል ኣዘኻኺሮም። ኣብ ምሕዳር ዞባ ሰሜን ኣቕሑ ባሕሪ ተራና በርክቶን መንእሰያት ኣብ ሕብረተሰብ ንምብራኽ ዝዓለመ ኣስተምህሮ ብ7 መስከረም ኣባፅዕ ወዲቡ። እቲ ኣስተምህሮ መድረኻት ቃልስን ህንፀት መንእሰያትን ተራ መንእሰያት ኣመኸተን ልምዓትን ከምኡውን ዕላማ ውዳበ መንእሰያት ዝብሉ ዛዕባታት ዘጠቓለለ ነይሮም። ዋና ዳይረክተር ክፍሊ ምምሕዳርን ፋይናንስን ኣቶ ኣሚነ ከተማ ኣብ ዝሃቡ መብርሂ ንተራና በርክቶን መንእሰይ ኣብ ምምፃእ ናፅነትን ምኽባር ልዑላውነትን ዝተሰግረ መስገድላትን ዝተኸፍለ ረዚን መስዋእትን ከምኡውን ዝተሓልፈ መድረኻትን ተመክሮታትን ብመንፅር እዋናዊ ኩነታት ብኣብነታት ዝተሰኒ መብርሂ ሂቦም። ኣብቲ መድረኻት ዝተኸስኮሰ ክብርታት መሰረት ኩልንትናዊ ህላወና ኮይኑ ከም ዘሎ ዝጠቐሰ ኣቶ ኣሚነ ቀፃልነት ናይዚ ሃገር ብኣድማዕነት ንምውሓስ ኩሉ ዜጋ ሕድር እኳ እንተለዎ ብቐንዱ ግና ናይ መንእሰያት ከም ዝኾነ ኣስሚሩሎም። እዚ ከምዚ ኢሉ እንከሎ ብ8 መስከረም ተራሞያውያን መንእሰያት ኣብ ምህናፅ ሃገር ብዝብል ኣርእስቲ ንመንእሰያት ኣባላት ኩባንያ ህንፀት ልምዓትን ቀይሕ ባሕሪ ተመሳሳሊ ኣስተምህሮ ተዋሂቦም።

ብዛዕባ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና። ምክትል ክትቅፅሉ ደጊመ ብክብሪ ዕድም ኤውሮጳዊ ሕብረት ንዩክሬን ልዕሊ 6 ቢልዮን ዩሮ ዝግመት ተወሳኺ ወተሃደራዊ ደገፍ ከም ዝገብር ኣፍሊጡ። ዛዕበየ ክፋል እቲ ደገፍ ፓትሪዮት ዝተሰሜየ ስርዓተ ፀረ ሚሳይል ንምሽማት ከም ዝውዕል ሰመት ዝምክልኻል እቲ ሕብረት ገሊፆም። ኤውሮጳዊ ሕብረት ካብ 2022 ንድሓር ንዩክሬን ኣብ ሰብኣዊ፣ ፋይናንሳዊን ወተሃደራውን መዳያት ዝውዕል ልዕሊ 220 ቢልዮን ዩሮ ደገፍ ከም ዝገበረ ዝጠቕሱ ፀብጻባት እቲ ልዕሊ 80 ቢልዮን ዩሮ ካብኡ ንወተሃደራዊ መዳይ ከም ዝቐድዐ የረድኦም። ብዘይካዚ ኣባል ሃገራት ኤውሮጳዊ ሕብረት ኣብ ውሽጢ ዝሓለፈ 4 ዓመታት ንልዕሊ 95,000 ወተሃደራት ዩክሬን ስልጠና ከም ዝሃባ ተገሊፆም። ኤውሮጳዊ ሕብረት ጎኒ ጎኒ እቲ ንዩክሬን ዝገብሮ ዘሎ ደገፍ ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ናይ 21 ዙርያታት እገዳ ከም ዝወሰነላ ፀብጻባት የረድኡ። ሰሜን ኮርያ ንቕልውላው ሓውሲ ደሴት ኮርያ መሊሱ ዘጋድ ስጉምቲ ካብ ምውሳድ ክትሕየብ ደቡብ ኮርያ ሎሚ 12 መስከረም ፀዊዓ። ደቡብ ኮርያ ንፃውዒት ዘቕረበት ሰሜን ኮርያ ትማል 11 መስከረም ሓድሽ ፈተነ ባለስቲክ ሚሳይል ከም ዘካየደት ብምውቃስ እያ። እቲ ሚሳይል ልዕሊ 250 ኪሎ ሜትር ብምውንጫፍ ኣብ ከባቢ ምብራቃዊ ማያዊ ግዛኣታ ከም ዝዓለበ ደቡብ ኮርያ ከሲሳ ኣላ። ድሕሪ እቲ ፈተነ ላዕለዎት ሰመት ዝምክልኻልን ፀጥታን ደቡብ ኮርያ ክስዕብ ዝኽእል ስጋኣት ንምግታእ ዝዓለመ ህፁፅ ኣኼባ ኣካይዶም። እዚ ሓድሽ ፈተነ ሚሳይል ሓደ መዓልቲ ድሕሪ እቲ ደቡብ ኮርያ ኣሜሪካን ጃፓንን ዘካየዶ ንሰሙን ዝቐፀለ ሓባራዊ ወተሃደራዊ ልምምድ ይስዕብ ስለ ዘሎ ናይ መልሰ ግብሪ ስጉምቲ ክኸውን ከም ዝኽእል ይእመት። ሰሜን ኮርያ ከም መልሰ ግብሪ ናይቲ ኣሜሪካን ደቡብ ኮርያን ካብ 17 ክሳብ 27 ነሓሰ ዘካየዶ ዓመታዊ ወተሃደራዊ ልምምድ ፈተነ ባለስቲክ ሚሳይል ኣካይዳ ምንባራ ዝዝከር እዩ። እቲ ፈተነ ሃገሩ ክመፃእ ዝኽእል ፀጥታዊ ስጋት ንምምካት ሓጋዚ ምዃኑ ዝጠቐሰ ፕረዚደንት ኪም ጆንግ ኡን ተወሳኺ ኣፅዋር ከም እትፍትን ምጥንቃቑ ይፍለጥ። ሓባራዊ ወተሃደራዊ ንጥፈታት ኣሜሪካን ደቡብ ኮርያን ጠንቂ ፀጥታዊ ፀገም ሓውሲ ደሴት ኮርያ ምዃኑ እያ ሰሜን ኮርያ ትወቅስ። ኣብ ዴሞክራሲያዊት ሪፓብሊክ ኮንጎ ኣብ ክልተ ኣብያተ ትምህርቲ ብዝተኸስተ ሓደጋ ባርዕ ከቢድ ሰብኣውን ንዋታውን ክሳራ ወሪዱ። በቲ ኣብ ምብራቃዊ ሸነኽ ኮንጎ ኣብ እትርከብ ከተማ ቡካቡ ዘጋጠመ ሓደጋ ብውሕዱ 29 ተምሃሮ ከም ዝሞቱ ሰመዝ ዝተሃገር ሓቢሮም። ብዘይካዚ በቲ ዛጊድ ጠንቁ ዘይተነፀረ ሓደጋ ልዕሊ 300 ኣባይቲ ከም እተቃፀለ እቶም ሰመዝ ገሊፆም። እቲ ባርዕ ሰሙን ድሕርቲ ኣብ ከተማ ኪንሻሳ ኣብ ፅምብል መርዓ ዘጋጠመን 22 ሰባት ዝቐተለን ተማሳሊ ሓደጋ እዩ ዝስዕብ ዘሎ። ህንድን ሩስያን ክሳብ 2030 ናብ ዘሎ ግዜ ንመጠን ዘካይድኦ ሓድሕዳዊ ወፍሪ ናብ 50 ቢልዮን ዶላር ክብ ንምባሉ ይሰርሓ ከም ዘለዋ ገሊፀን። ነቲ መደብ ንምስማር ፀዓት፣ ዕደና፣ ቴክኖሎጂን ምስናዕ ናብ ዝርከቦም ልዕሊ 4 ፅላታት ሓበራዊ ወፍሪ ኣከካይዳ ጀሚረን ምህላውን ድማ ሓቢረን። እቲ ወፍሪ ንመጠን ዓመታዊ ንግዳዊ ምልውዋጥ ናብ 100 ቢልዮን ዶላር ንምድያቡ መዲበንኦን ዘለዋ ውጥን ንምስማር ሓጋዚ ምዃኑ ሚኒስትራት ንግዲ ክልቲኤን ሃገራት ኣሚቶም። ኣብ 2025 መጠን ንግዳዊ ምልውዋጥ ሩስያን ህንድን ኣስታት 65 ቢልዮን ዶላር ምንባሩ ዝጠቐሱ ፀብጻባት እቲ ኣሃዝ ኣብዚ ዓመት እዚ ናብ ልዕሊ 70 ቢልዮን ዶላር ክበፅሕ ከም ዝኽእል ይእምትም። ፍርያት ሕርሻ፣ ነዳዲ፣ ባህርያዊ ጋዝን ወተሃደራዊ ንዋትን ካብቶም ዝለዓለ ንግዳዊ ምልውዋጥ ዝካየደሎም ዘሎ ምዃኖም ኣብቲ ፀብጻብ ተጠቒሱሎም። እዚ ከምዚ ኢሉ እንከሎ ፕረዚደንት ቭላድሚር ፑቲንን ቀዳማይ ሚኒስትር ናሬንድራ ሞድን ትማሊ 11 መስከረም ኣብ ከተማ ኒው ደልሂ ህንዲ ተራኺቦም ኣብ ምምዕባል ክልተኣዊ ዝምድና ዘትዮም። ፕረዚደንት ፑቲን ሎምን ፅባሕን ኣብ ዝካየድ ዘሎ ዋዕላ ሃገራት ብሪክስ ንምስታፍ እዩ ህንዲ ኣትዩ ዘሎም። ሩስያን ህንድን ኣብ ዝርክብ እዚ ኣብ ምክልኻል ንግድን ቴክኖሎጂን ዘተኮረ ብርክት ዝበለ ስምምዓት ክኽትማ ትፅቢት ይግበር። ኣሜሪካን ፔሩን ኣብ ምምዕባል ፀጥታን ምክልኻልን ዘተኮረ ስምምዓት ከም እትፈራርማ ሓቢረን። እቲ ስምምዓት ዝተኸተመ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ብ10 መስከረም ምስ ፕረዚደንት ፔሩ ኬይኮ ፉጂሞሪ ኣብ ርእሲ ከተማ ሊማ ኣብ ዘካይዶ ዝርርብ እዩ። እቲ ስምምዓት ምስጋር ዘይሕጋዊ ዕፀ ፋርስ ብምግታእ ዞባዊ ፀጥታ ንምውሓዝ ዝሕግዝ ሓባራዊ ንጥፈታት ከካይዳ ዘጠቃልል እዩ። ብመሰረት እዚ ተበፂሑ ዘሎ ስምምዓት ፔሩ ኣብቲ ኣሜሪካ ገበናት ዕፀ ፋርስ ንምግታእ ኣብ ባሕሪ ካሪብያንን ምብራቃዊ ሰላማዊ ውቅያኖስን ተካይዱ ዘላ ወተሃደራዊ ስርሒት ክፅንበር እያ። ፕረዚደንት ፔሩ ኬይኮ ፉጂሞሪ እቲ ስጉምቲ ዞባዊ ፀጥታዊ ኣገዳስነቱ ልዑል ምዃኑ ብምጥቃስ ሃገሩ ብምልኣት ከም እተተግብሮ ኣርድያ። ኣሜሪካ ካብ ፈለማ 2025 ኣብቲ ማያዊ ኣካል ወተሃደራዊ ስርሒት ተካየድ ከም ዘላ ዝፍለጥ ኮይኑ ሓያለ ወገናት ንፀጥታ ናይቲ ከባቢ ባዕሉታ ከም ዝፀሉ ብምሕባር ዕቀበታቶም ክገልፁ ፀኒሖም ኣለዉ። ባሕሪ ካሪብያንን ምብራቃዊ ሰላማዊ ውቅያኖስን ንግዳውን ፀጥታውን ኣገዳስነቶም ልዑል ብምዃኑ ኣሜሪካ ኣብቲ ከባቢ ዝኽሰት ፀጥታዊ ስጋኣት ንምውጋድ ብዕቱብ ከም እትሰርሕ ተንተንቲ ይጠቕሱ።

ኣብ ምዕራብ ኤውሮጳ ተኸሲቱ ዘሎ መጠን ዋዒ ኣብ ዝሓለፈ 80 ዓመታት ኣብቲ ኣህጉር ካብ እተመዝገበ እቲ ዝለዓለ ምዃኑ ፀብጻባት ሓቢሮም። ኣብ ዝሓለፈ ወርሒ ነሓሰ ኣብ ምዕራብ ኤውሮጳ ብማእከላይ ገምጋም 28 ዲግሪ ሴንቲግሬድ ዋዒ ከም እተመዝገበ ዝጠቐሱቶም ፀብጻባት ኣብ ገለ ሃገራት ልዕሊ 4 ዲግሪ ሴንቲግሬድ ከም ዝደየበ ኣርድዮም። ምስቲ ሕማቅ ኩነታት ኣየር ብዝተሓሓዘ ሕማማት ኣብ ኤውሮጳ ኣብ ዝሓለፈ ቅርብ ኣዋርሒ ጥራይ ልዕሊ 35,000 ሰባት ከም ዝሞቱ እዩ ዝግለፅ ዘሎ። ብዘይካዚ እቲ ዋዒ ብዝፈጠሮ ሓደጋታት ባርዕ መሮር ኣብቲ ኣህጉር ልዕሊ 200 ቢልዮን ዶላር ዝግመት ቁጠባዊ ክሳራ ከውርድ እንከሎ ልዕሊ 650 ሄክታር ጫካ ተሃሚኹም። ጀርመን፣ ፈረንሳ፣ ስፓኛን ኢጣልያን በቲ ተርእዮ ሕልፊ ካልኦት ሃገራት ከም እተሃስያ ተገሊፆም። ኣብ ኤውሮጳ ጥራይ ዘይኮነ ኣብዚ ዓመት እዚ መጠን ዋዒ ብደረጃ ዓለም ከም ዝወሰኸ ፀብጻባት ሜትሮሎጂ ይሕብሩ። ዜናዊ መሰናዶና ንምዝዛም ቀንዲ ነጥብሳቱ ኣብ ዞባ ደቡብ ብወፍሪ ተምሃሮ ንልምዓት ዕውት ንጥፈታት ከም እተሰላሰለ ተገሊጹ። ኣብ ንኡስ ዞባታት ሰንዓፈን ዓዲ ቀይሕ ንብሉፃት ተምሃሮ ካልኣይ ደረጃ ሽልማት ደንደን ተዓዲኑ። ኣብ ንኡስ ዞባ ተሰኒሕ ሕማማት ንምቁፅፃር ፀረን ጣንጡ መድሃኒት ተነፂጉ። ኤውሮጳዊ ሕብረት ንዩክሬን ልዕሊ 6 ቢልዮን ዩሮ ዝግመት ተወሳኺ ወተሃደራዊ ደገፍ ከም ዝገብር ሓቢሮም። ሰሜን ኮርያ ንቕልውላዊ ሓብ ስደሴት ኮርያ ዘጋድድ ስጉምቲ ካብ ምውሳድ ክትሕየብ ደቡብ ኮርያ ፀዊዓ። ኣብ ዲሞክራስያዊት ሪፓብሊክ ኮንጎ ብሓደጋ ባርዕ ከቢድ ሰብኣውን ንዋታውን ክሳራ ወሪዱ። ሓፈሻዊ ዜናዊ መሰናዶ ናብ ዝተዛዚሙ ዝኸበርኩም ተዓዘብትና ንስለምክተልኩም መስገን

መደብ ናትራን ኣብ ሰሙን እዙ መደብ ናትራን ብምኽንያት ቅዱስ ዮሃንስ ዝተዳለወ ፍሉይ ትሕዝቶያ ቀሪባትልኩም ዘላ ብምኽንያት በዓል ቅዱስ ዮሃንስ ኣብ ዝተፈላለዩ ቦታታት ሃገርና ዝዝውተሩ ዝተፈላለዩ በዓላታት ኣለዉ ካብቲ ብዙሕ ንገለ ልምድታት ዘካተተ ዕላል ምስ ኣብቲ ባህሊ ኣፍልጦ ዘለዎም ሳሙኤል መብራህቶም ዮሃን ኣበራን ብርሃነ ኩሕላይን ዝተኻየደ ዕላል ምስ ነዚ በዓል ዘድምቑ ያታዊ ደርፍታትን ናባኹም ክነብሎም ኢና ኣብ ዝተፈላለዩ ኣጋጣሚታት ዝተፈላለዩ ቅድታት ተኸቲሎም ዝዳለዉ ኣልባሳት ምልባስ ልምድና እዩ ኣብዚ ሙያ ዝነጥፉ ዲዛይነራት እውን ፍሉይ ስራሓት ከቕርቡ ንዕዘብ ንሎም ሰሙን እምበኣር ንኡስ መደብና ዓለም ስነ ጥበብ ብሰንተቲት ተጠቂሙ ፍሉይ ቅዲ ዘለዎ ክዳውንቲ ንዘዳሉ ዲዛይነር ሰሚር ሳርሕ ብምዕዳም ትሕዝትኡ ክንፍትሽ ኢና ኣብ ሰዓትና ምክትታላይ ትዘንግዑ

0: ንግዜ ቁሩ ዝኸውን ከዓ ካልእ ዓይነት ማለት እዩ። ስለዚ ምስቲ ኩነታትን ክሪማን እቲ ዓይነት ጨርቂ ይፈላለዩ ከከምቲ ኮን ዘፀካ ከዓ ተዳልዎ ማለት እዩ።
1: ኣብ ቻይና ጥራይ ዘይኮነ ኣብ ብዙሓት ሃገራት ኤስያ ልሙድ ዝኾነ መመገቢ ቾፕስቲክ እዩ። እቶም ዋናታቱ ብቐሊሉ ዝጥቀምሉ እኳ እንትኾኑ ንኻልእ ሰብ ግን ኣዝዩ ኣሸጋሪ ምዃኑ እዩ ዝፍለጥ። ቾፕስቲክ ብኸመይ ጀሚሩን ብግቡእ ንኽንጥቀመሉ ዘኽእለና ሜላታት ከ ኣሎ ዶን ዝብል ካልእን ኣብ ዳሳስና እንርስሶ ይኸውን።
2: ዮሃንስይ ንመስቀለይ ድርከቦር ሓዛለ
3: ዮሃንስይ ንመስቀለይ ድርከቦር ሓዛለ
2: ዮሃንስይ ንመስቀለይ ድር

ተኸታታሊት ፊልም ሳውን መበል 31 ክፋል እውን ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታት ምስ ኮሜዲ ከምኡ ውን ንዓኹም የዛንዩ ዝበልናዮም ቪድዮታት እውን ካብ መደብ ናትራን ናይ ሰሙን እዚዮም ሞ ንኽትከታተሉ ክብሪ ንዕድም።

መደብ ናትራን ቀዳም 12 መስከረም ልክዕ ሰዓት 2 ፍራቃን ድሕር ቀትሪ ድግማ ሓሙስ 17 መስከረም ንሽዱሽተ ርብዕ ጎደል ድሕር ቀትሪ መደብ ናትራን።

ደበና ጉንበተ ሰነን ማያት ኣዝመራን ተኸቲሉ ክረምቲ ይጅምር። ወርሓት ክረምቲ ብቐንደን ሓምለን ንሓሰን እየን። ብፍላይ ኣብቲ ዓይኒ ማያት ሰማይ ዝረሓወሉ ሓያል ክረምቲ ኸዓ ሓምለ ምስ ጉልባብ ሰበይትን ምስ ታቦትን ክሳብ ዝምሰለላ ደረጃ ብዲመማ ማይ ተጐልቢባ ተሓልፍ። ንሓሴ ቁሩብ ክኸፍት ይጅምር። ስለዚ ኸዓ ማይ ንሓሴ ተኸሳኸሰ ይበሃል። ከምቲ ድሕሪ ደብረ ታቦር የለን ክረምቲ፣ ድሕሪ ደርሆኖቆ የለን ለይቲ ዝበሃሉሉ ድማ ካብቲ ብ13 ወይ 14 ኣቆፃፅራ ግእዝ ማለት ክፍላ ንሓሰ ዝውዕል መንፈሳዊ በዓል ደብረ ታቦር ንድሕሪት ንፋስ ይነፍስ እሞ ኩሕሊ ንሓሰ ይቕላዕ። ንሱ እቲ ብኩሕሊ ንሓሰ ካብ ኣሕምልትን ኣቝፅልትን ኣግራብን ዘራእትን ኩልቲ ሩባን ኩርባን ዓድን በረኻን ዝኸደነ ሓምሊ ብርናዮ፣ ሓምሊ ኣድሪ፣ ሓምሊ ዓለም፣ ሓምሊ ጨጎራ፣ ሓምሊ ኣድጊ፣ ሓምሊ ጊደበሉ፣ ሓምሊ ጫቑት፣ ሽበኒ፣ ርጅላ ወዘተ ካብ ኣቝፅልቲ ሞግያ፣ ሓፋፍለ፣ ኣፍዕለ፣ ጨቑምጠ፣ ጨቑምጠ ሓርማዝ፣ ሃምታ፣ ኣበልክኻ፣ ኣፍጓሓ፣ ሰንኮርፍያ፣ ኣሸንጦ፣ መሶቋ፣ ኣጋሕሽሮ ወዘተ ካብ ግራብ ኣውሌ፣ ጫዓ፣ ታምቡኽ፣ ምቕር፣ ፅሕዲ፣ ጠንቀለባ፣ ገንጂ፣ ጎኖ፣ ጠጠዓለ፣ ጋርሳይ፣ ድርሴን፣ ቋጣ፣ ኦባ፣ ዓጋም፣ ሻለዋ፣ ስሉሕ፣ ሓበነ፣ ኣዘንቋ፣ ኪላዓው ወዘተ ካብ ዘራእቲ እዝኒ ዝፈለየ ዘጨልቀዕን ስገመ ስርናይ ዘሰገነን ዘኾልኰለን ዓፋፉን ዘእጐመ መሻሉ ዘዕምበበ ደናንሽ ዘጐዐ ጣፋት ወዘተ እና ማዕደኻ ተስፋ ጽባሕ ትሰንቀላ ድራር ዓይንያ ኩሕሊ ንሓሰ። ብኣቆፃፅራ ግእዝ ካብ ጽባሕ መወዳእታ ዕለት ወርሒ ንሓሰ ጀሚሩ ኸዓ ኣድያ ብርሃለይ ብምባል ኣዋልድ ንሩባ ይወርዳ።

0: ዓይኒ ኮይ ኣብና ዓይኒ ኣብና ዓይ ኣብና ዲኸ
1: ሰናዲዩ ራይ ንራ ዘቢያንስ ዋይ ዘባል ክድግድፍ ይ ዳ ጓልጠጣ ቢለሲ ክድግድፍ ይ ኣልዕልየ ተፈተማ ሰናዲዩ ጓለይ ክድግድፍ ይ ኸይድ

ጓቁሜ ጓቁሜ ወይ ጳጉመን ጳጉመን ኣብ ክንዲ ዝብል ናይ ግሪክ ቃል ዝዝውተር ኣባህላ ትግርኛ እዩ። ጳጉመን ኣብ ኣውደ ኣዋርሒ ግእዝ ኣብ መንጎ መጠር ርስታን ሓሰን መጀመርታ መስከረምን ዝርከባ ኣብ ነብሲ ወከፍ 3ተ ዓመት 5ሽተ መዓልቲ ኣብ 4ይቲ ዓመት ምውዳቕ ዘበነ ድቋስ ድማ 6ሽተ መዓልቲ ማለት ሊፒር ዝውዕላ መዓልታት እየን። ጸየቕቲ ኣዋርሕ ከምኡ ኸዓ መበል 13 ወርሒ ተባ

ቅንያት ጓቁሜ ከማይ ማጮሎት ዓበይትና ኣሽቱን ኣባ ህዝበሎም ሰዓታት ንሩባ ወሪዶም ዝሕፀብሉ ቅንያት እኳ እንተኾነ ብፍላይ በተን ካብ ደቂ 10 ክሳብ 16 ዓመት ዝዕድሚአን ኣዋልድ ግን ዳርጋ ከም ሓደ ማሕበራዊ ግዴታ ዝዝውተር ወግዒ መዛኑ እዩ። ኣጉመን ጀማሪ ወግዕቲ በዓላት ኮይኑ ተሓፀብቲ ኣጉመን ዝሕፀባሉ ሩባ ብሑትን ውሕስን ምዃኑ ንምርግጋፅ ኣንትናደይ ኢታየ ሰብዶ ወረዶ ትማየ ይብላ እሞ ኣደ ኢታይ ከዓ እወ ጓለይ ከምዚ ኸማይ ዝበለ ብምባል ዝኾነ ይኹን ተጓዳኢ ከምዘየለን ቀሲነን ከሕፀባ ከም ዝኽእል።

ኩለ ንተን ካብ ወጋሕታ ቀዳመይቲ መዓልቲ ጓቑሜ ንጉሆ ንጉሆ ኣደይ ኣብርሃለይ ብምባል ንሩባ ዝወርዳ ኣዋልድ ዘዛሪ ማያት ሳዕርን ስንደዶን ሰትን ሰተሰምሃንን ኣብ ዝዕመሮ ሸኻሩባ ዝፅምብልኦ ወግዒ መዛኑ ወግዒ ምዝንግዓት እውን እዩ። ብቕንያቱ ከም እንኪጋባ ጠለይ ጠለይ ፍትሊ ሓንዳይ ኣደራራስ ወዘተ ዝኣመሰለ ፀወታታት ክሳብ ብድኻም ተሰኒፈን ዝድቅሳ

ኣብታ ሰለስተ ዓመት መበል ሓምሸይቲ ኣብ ራብዓይቲ ዓመት ማለት ሊፔር ድማ ሻድሸይቲ ትውዕል መወዳእታ መዓልቲ ኣጉመን ከዓ ኣዋልድ ብፍላይ እኳ እተን ኣብ ሓደ ርባ ዝሕፀባ ናይ ክልተ ዓድታት ኣዋልድ በብዓደን ተጐጅለን ከም ፍትሊ ዝኣመሰለ ፀወታታት ውድድር ይገጥማ እሞ ንናይ ዓመት ስንብት ክሳብ ብምኩርባብ እምኒ ዝስነ ፀርፍታት ብምፅርራፍ ይፈላለያ። ሆየ ሆየ ኣብ በዓላት ሃንደሰ መስቀለ ሰለስተ ጊዜ ይበሃል። ንሱ ድማ ሓደ ኣብ ኣባ ኣብርሃም፣ ክልተ ኣብ ድሮ በዓል ቅዱስ ዮሃንስ ወይ ሓድሽ ዓመት፣ ሳልሰይ ድማ ኣብ ድሮ በዓል መስቀል ወይ ዓኾኻይ። ሆየ ሆየ ሆየ ሆየ ዘይበለ ሆየ ካባና ይፈለ ሆየ ዓመት ይመሕለለ ሆየ ሆየ ዝበልና ሆየ ዓመት ይድገመና ሆየ ሆየ ሆየ ሆየ ኣጆኹም ቆልዑ ሆየ ባልደዋ ጨልቂዑ ኣጆኹን ኣንስቲ ጻዕዳ ጣፍ ለወስቲ ኣጆኹም ጓሶቴ መሸላ ሰወቴ ሆየ ሆየ ሆየ ሆየ ዘይበለ ካባና ይፈለ ዓመት ይማህለለ ሆየ ዝበልና ዓመት

0: ድግመና አመት አመት
1: ድግመና
0: ሆየ ሆየ
2: ሆየ
0: ሆየ ዘበለ
2: ሆየ
0: ካባናፈረ
2: ሆየ
0: ሆየ ዘበልና
2: ሆየ
0: አመት ድግመና
2: ሆየ
0: ሆየ ሆየ
2: ሆየ
0: ሆየ ዘበለ
2: ሆየ
0: ካባናፈረ
2: ሆየ
0: ሆየ ዘበልና
2: ሆየ
0: አመት ድግመና
2: ሆየ
0: ሆየ ሆየ
2: ሆየ
0: አጆን ጎንሁ
2: ሆየ
0: ባለን ጎጭል ግሉ
2: ሆየ
0: አጆን ነንሲ
2: ሆየ
0: ታራታብለውሲ
2: ሆየ
0: አጆን ወሰተ
2: ሆየ
3: የጽብሒቱ ዕለት ሓደ ወይ ባሕቲ መስከረም ፈላሚት መዓልቲ ሓድሽ ዓመት ኣብ ዓውደ ኣዋርሕ ግእዝን ርእሰ ዓውደ ዓመት

ምስ ምእታው ሓድሽ ዓመት ዕምባባታት ገልገለ መስቀለ ይቕልቀል። ኣዋልድ ጻዕዳ ገፊሕን ላኻ ሸሪበን ከም ሽራራ ኣብ መዓንጥአን ይዕጠቓ። ዕምባባታት ገልገለ መስቀለ ኣሸንዳ ሕዮባ ኣብ

enough.

ቐሺ ብዕምባባታት ገልገለ መስቀለ ምስ ተተክአ እቲ ጸሊም ክራማት ብጽንዓት ዝሰገረ ሓረስታይ ልምሉም ቈጽሊ ጽንዒ ምስ ቀጢን ጕንዲ ኣኽቢቡ ኣብ ርእሱ ይገብር። ጽንዒ ከዓ ይበሃል። ጽንዒ ትእምርቲ ምስ ስጋር ካብ ጸሊም ክራማት ናብ ዝያዳ ጽንዓት ዝሓትት ስራሓት ቀውዒ እዩ። ሽዑ ኣብ ዝበዝሕ ገጠራት ሓረስታይ ማዕጺዱ የዳሉ፣ ዓውዱ ይለቕልቕ፣ መሲኡ ይጸርብ፣ ሰኪዐቱ ይፍሕስ፣ በዓልቲ ቤቱ ድማ ሰፍእሲ ጕርፍኣ ተዳሉ፣ ቈፍኣ ትዛዝም፣ ከከም ብዝሒ ናይ ዓዲ ኸዓ ብብዙሓት ገባሮ ተኾስቲሩ ተረጊጹን እተሰገደ ዓውዲ ጠለቓ ይዳሉ።

መስቀል ብጎርጎሬሳዊ ኣቆፃፅራ ኣብ መወዳእታ ሰሙን ናይ ወርሒ መስከረም ብግእዝ ድማ ኣብ ክፍላ መስከረም እዩ ዝበዓል። መስቀል ከይበረቐ ወይ ድሮ በዓል መስቀል ዝትኮስ ሓወሆየ ከይተሳገርካ ሓድሽ እኽሊ ምጥዓም ድማ ነውር እዩ። እቲ ወግዒ ምስ ስጋር ሓዊ ኣኾኻይ ይበሃል።

መስቀል በሪቁ ሸወት እፉን ተጠቢሱ ስገ መስርናይ ተሃንኩቱ ሽልቆ መሻሉ ተሓሲዩ ባልዶንጓ ተጨጭፉ እኽሊ ካብ ቅሚጦታት ኣብ ዓውዲ ወዲቑ ዓውዲ መኸዳ ተኸይዱ። ሽዑ ዑፋ ዳኖይ ክርኢ ዑፈይ በሪሩ ኣቶ ዑፈይ ዑፈይ ብረሪ ዑፍ መስቀለይ ምሰሊ ዑፍ መስቀለይ ደሪሳ ዑፈይ ኩምብራዛ ተባሂሉ ድማ ነተን ካብ እምኒ ዋንጭፍን ኩርማጅ ትኩሲ እራራን ርሒቐን እጃመን ዘማዕድዋ ኣዕዋ

እዚ ስራሕ እዚ ምርኣይ ናይ ገለ ንእሽቶ ክፋል ካብቲ ምስ ስልጣንን ክትምናን ዝሓስስ ዕረ ፈፂሙ ዝርሳዕ ዘሎ ባህላዊ ቅርስታትና እዩ። ሓደ ካብ ዕላማታት ናይዚ ስራሕ እዚ ድማ ባህላዊ ቅርስታትና ምዕቃብ ኮይኑ ብፍላይ እኳ ንቅርስታት ናይቲ ኣካል ባህላዊ ንጥፈታት ሊቪንግ ካልቸር ዝኾነ ያታዊ ባህሊ ኣብ ምስርሳርን ምስናድን ንእሽቶ ኣበርክቶ ገይረ

0: ሰላም ከመይ ቀኒኹም ክቡራትን ክቡራንን ተኸታተልቲ መደብ መልሲ ኣብ መስመር ርሑስ በዓል እናበልና ብቁፅርታት ቴሌፎን 12 24 54 ከምኡውን 12 24 74 ብምድዋን ኣብዘን ሎሚ ተዳልዩ ዘሎ ሕቶታት ክተሳትፉ ትኽእሉ ኢኹም። ቴሌፎን ተልና ንፀግር ኢና። ሄሎ መርሓባ።
1: ሄሎ
0: ሰላም።
1: ሰላም
0: መን ክብል?
1: ዳንኤል።
0: ዳንኤል ካበይ ኢኻ? ዳንኤል
1: ሳሙኤል።
0: ሳሙኤል ካበይ ኢኻ?
1: ካበስመራ።
0: ኣረይ ሳሙኤል፣ ክንጅምር ኢና። ኣብ ቀዳማይ ደረጃ ቁፅሪ ክንደይ ኢኻ ትመርፅ?
1: ቁፅሪ ሰለስተ።
0: ቁፅሪ ሰለስተ። ኣረይ ከይድና ናፍታሕቶ ቴሌፎን ቴሌቭዥን ወሊዕካ ኣለካ መስለኒ ሳሙኤል። ኣትሕቶ ኣቢልካ ፅቡቅ እዩ፣ ብቴሌፎን ክንሰማማዕ ስለ ንኽእል። ሃራይ ናፍቲ ሕቶ ክቅርበልካ እየ ከምበልካ ትሕቶ። ኣብ ሃገርና ቁፅሪ ናይቲ ብኮርፖሬሽን ቴሌኮሙኒኬሽን ኤርትራ ተዘርጊሑ ኣገልግሎት ዝህብ ዘሎ መስመራት ተንቀሳቀሲ ቴሌፎን ክንደይ ይበፅሕ?
1: ትሓሙሽተሽሕ
0: ማለት ካ ውሒድካ ኣለኻ። በይና ካ ስኻ በቲ ድወፅ ዘሎ

0: ካብ ኣቑርደት ክሳብ ሕጂ ሰለስተ ሰባት ደው ኢሎም ክሳብ ቀዳማይ ናብ ካልኣይ ብዙሕ ዝሓለፉ የሎ እውን ብዘይካኢልዳና ማለት እዩ። ራብዓይ ተስፋ ንገብር ክዕወት ሃሎ መርሓባ መልሲ ኣብ መስመር ሃሎ
1: ሄሎ
0: ሰላም
1: ሄሎ
0: መርሓባ መን ክብል
1: ጀማል ይበሃል
0: ጀማል ካበይ ኢኻ

0: ክልተ
1: ብኸመይ መፅያት ልኩም እንተደ ኮይና ታመልሲ
0: ክልተ
1: ኣራይ ብኸመይ ያ ኣንተ ወይ ባዴልካ ሕጂ ክልተ ኢልካ እሞ ብኸመይ ኢኻ ባዴልካ ሕጂ ክልተ ብኸመይ ኢኻ ኢልካ
0: ብሓገ እዚኣ ብዙሕ እኳ ይተረድአኒ
1: ብዙሕ ይተረድአትካ መጀመርያ ተርብሕ ድሕሪ እዩ ትድምር ክልተ ዝረብሖ ባዶ ይኸውን ባዶ ተደመሮ ክልተ ይኸውን ክንደይ ክልተ ቅኑዕ መልሲ ኣደናጊራትካ ፀኒሓ ጀማል ሓራይ ትቕፅል ዲኻ ወይስ በዛ 110 ትቕፅል ኢኻ ሓራይ ጀማል ክቕፅል የድሎ ኣብ ካልኣይ ደረጃ ቁፅሪ ክንደይ ኢኻ ትመርፅ
0: ክንደይ ደሎ
1: ብዘይካ ቁፅሪ 7 ክህሉ ኣሎ
0: ሰለስተ
1: ቁፅሪ ሰለስተ
0: ቁፅሪ ሰለስተ
1: ሓራይ ቁፅሪ ሰለስተ ክንከይድ ኢና ነፍታሕ ቶበል ቁፅሪ ሰለስተ ኢልካ ኣለኻ ኣብ ሰሜናዊ ክፋል ፈረንሳ ዝካየድ ብገሃነም ሰሜን ዝፅዋዕ ውድድር ብሽክለታ እንታይ ይበሃል በይናኻ ዲኻ ጀማል ኣላ ኣለዉካ እዮም ጀማዓ ዝሕግዙ
0: ኣልተሰብና ዘለና እሞ ኣለና ካልኣየ
1: ደቂ ሃየ ኣብ ሰሜናዊ ክፋል ፈረንሳ ዝካየድ ብገሃነም ሰሜን ዝፅዋዕ ውድድር ብሽክለታ እንታይ ይበሃል መፀውዑ ኣለዎ
0: ሩብደ ግዜ ትበና
1: ክንደይ ክበኩም
0: ሓትት ሓንሳ
1: ነቲ ምሳኻ ዘሎ ዲኻ ተሓቶ ወይስ ካባኹም ወፃኢ
0: ካባና ወፃኢ
1: ደው ኢልካ እዩ ማለት እዩ እሞ ይምልሰልኩም ኣሎ ዲ ትትድውሉ ዘለኹም ብዙሕ ሰብ እኒኻ ዝፅበይ ዘሎ ብሪጋ ግዜ ብዙሕ ተደይ ወሰድካ
0: እንግሊዝ እንታይ ይበሃል ኸ
1: ኣብታ መወከሲ ዲኻ ትሪኣ ዘለኻ ተርጉማ ባዕልኻ እምበር እቲ ሓገዝሲ ባዕልኻ ተርጉማ እምበር
0: ወሩዳ ሓግዘና
1: ብእንግሊሽ ይፈልጣን እየ ኣነ እውን ኣይፈልጣን የብለካ
0: እታ ኣብ ስክሪን
1: ክትሪኣ ነታሕቶ ኣራይ መፅያ ኣላ ገይሮምልካ ኣለዉ ስቱድዮ

0: ጊዜ ኣኺላ ላ ጀማል ፓሪስ ሩፔ ይትበሃል እቲ ውድድር። ኣራይ ነመስግነካ ጀማል ካብ ኣስመራ ናብ ካልእ ቴሌፎን ክንሰግር ኢና ኣብ ካልእ ደዋሊ ማለት እዩ። ሃሎ መርሓባ መደብ መልሲ ኣብ መስመር ወይ ደዋሊ ወይ ደዋሊት ሰላም ምን ክብል መን ኢልካኒ? ፍትሓዊ ድምፂ ኣለካ ገለ ኳሕኳሕ ድብል ነገር ካብያኻ ፍትሓዊ ግንዳዕ ኣራይ ፍትሓዊ ሓራይ ብል ክንከይድ ኢና ፍታሕቶ እታ ድምፂ እንታይ ዛ ኣብቲ ከባቢካ ዘሎ ምንታይ ዲካ ዘለካ? ኣበይ ናይ ከባቢ ድዩ ኣብ ግንዳዕ ከባቢ ሾ ኣብቲ ከባቢ ከምዚ እንታይ ድበሃል እቲ ናይ መደበር ዓይነት ማለት ድ ሓቢሮምካ ኣለው ፅቡቅ ሕቶ ከ እተሓባበረካ ክትምልስ መታን ፍትሓዊ ንከይድ ቁፅሪ ክንደይ
1: ቁፅሪ
0: ክንደይ ክንደይ ኣለዋ 2456689 ኣለዋ ሕቶ ቁፅሪ 8 ሓራይ ትዓድል ሓንቲ እያ ክትከውን እዚኣ ምክንያት ትሕቶ ድሓን ቅልል ዝበለት ስለ ዝኾነት ድሓን ክንሪአና ከም ኩነታት ኣብ ዝኾነ ንኸድና ፍትሕቶ ሞ ፍትሓዊ እቶም ኣብ ሳሕል ዝነበሩ ክልተ ቀወምቲ ግንባራት ኣየኖት እዮም? እቶም ኣብ ሳሕል ዝነበሩ ክልተ ቀወምቲ ግንባራት ኣየኖት እዮም? ቴሌቭዥን ኣለካ ድ ኣ ሰማዕካ ኣለ
1: ቀዳማይን የማናይን ግንባር ናኸ
0: ቀዳማይን የማናይን እንታይ ማለት እዩ?
1: ፀጋማይን የማናይን ግንባር ናኸ ፀጋማይ ግንባር ናኸ የማናይን ግንባር ናኸ
0: ኣይኮነትን እቲ በዕሉ ፀጋማይ የማናይ ትብሎ ዘለካስ ሓደ ግንባር ማለት እንዲ? ስለዚ ካልእ ግንባር ከዓ ኣሎ ብዘይክቡ እቲ ማለት እቲ ፀጋማይ የማናይ ድበልካዮ ከም ሓደ ግንባር ውሰዶ እጂ ንዑ ንኣብነት ተ ግንባር ናቕፋ ኢልናዮ እቲ ካልኣይ ከ
1: ሰሜናዊ ሳሕል ግንባር ናፋ
0: ዕርያ ከመይ ማለት ሰሜናዊ ሳሕል
1: ግንባር ናፋን ሰሜናዊ ሳሕል
0: ተጋደልቲ ድኦ ምሳኻ ዘሎ ወይስ ባዕልካ ካሰስ ትብላ ዘሎ
1: ኣለው ምሳታት ነ
0: እሞ ዕሪብ ኣባ በሎ ብምንታይ ደ ነግሩካ ዘለዉ ቋንቋ
1: ተሓባበርና ንእሽ ተሓባበርና
0: ንሶም ድኦም ክትሓባብሮካ እቶም ምሳኻ ዘለዉ ጀምዓ ሰማዕካ ኣለዉ
1: ተሓበርና
0: ምዕርያ እቲኣብቲ ሽም ኮይኻ ሓዋዊስካያ ዘለካ
1: ግንባር ናፋ ሰሚና
0: ሰሜናዊ ሳሕል
1: ሳሕል
0: ኖኖ
1: ሞትሓበርና ፍርቀ ኢሎ መልስኛ
0: እንታይ ሞክትሓባበርካ ሕጂ እታ መልሲ ኮይ ኩላ ይረከብካያን እንዲኻ ኣራይቲ ሰሜንን ደቡብን ኢልካ ወላ ሰሜንን የማንን ፀጋምን ኢልካ ኣብኣ ዕርየልካ ማለት ግንባር ናቕፋ ከም ዝበሃል ሓደ ግንባር እዩ ነይሩ ንሱ እጂ እቲ ካልኣይ ግንባር መፀውዑ ኣለዎ ሙሉእ ስም ኣለዎ ንዓም ፀያ
1: ሓበርና ግንባር ናቕፋ ናፋዕበት
0: ኖ ኣይኮነን
1: እሞ ገለ ግበርና ቀዳ
0: ተሓባበረና ገለ ግበረና እምበር ኮይና መሬት
1: ሮጠ ሕንታት
0: እሞ ቀንዲካ እስኻ ትፈልጦ ግባእካ ሞ
1: ሕጂ ኣብ ፕሮሰስ ኒርና ሕጂ ምቅረ ዘለ
0: ሞ ኣባል ሓይልታት ምክልኻል ተኾንካ እዚ ኣይትምሃርዎ እንዲኹም ሓቂ
1: ትምሃርዎ

0: እቲ ዝምሃሮካ ሓዝካያን ማለት እዩ። ቴሌፎን ክትብል ከለካ ኮ ነተን ተማሃርካየን ዝቁሩባ ብሓንጎልካ ኣበራብራ ቢልካየን ክትመፅ ፅቡቅ ነይሩ። ድሓን ኣባል ሓይልታት ምክልኻን ኢና እንዲካ ትብል ዘለካ ኣብ ግንዳ ሓጂ እንታይ ኣለኩም ማለት እዩ? እንታይ ትሰርሑ? ሕጂ እቶም ምሳኻ ዘለዉ እዮም እዛ ሰሜን ገለ ዝበልዋ እንታይ እዮም ኢሎምካ ትሶም ሕጂ ሰሜናዊ ምብራቅ ሳሕል ከመያ ድሓንቲ መማሪት ትኾነካ ቀዳማይ ደረጃ ከዓ ስለ ዝኾነት መታን ክትቅፅል ሓሲበልካ ኣለኹ። እዚኣ ሓራይ ክትቅፅል ኢኻ ማለት እዩ። ምሽ ሓራይ ቁፅሪ ክንደይ? ሕቶ ቁፅሪ ትሽዓተ ኣብ ካልኣይ ደረጃ ሕቶ ቁፅሪ ትሽዓተ ሓራይ ፅቡቅ ፍትሓዊ ሕጂ እውን ኣጋጣሚ ስተንዳዓት ኣባል ሓይልታት ምክልኻል ተወንካስ ትምሃሮ ኢኹም ኢልካኒ ምስ ከምኡ ዝተኣሳሰርያ እታ ሕቶ እዚኣ ግን ምርጫ ስለ ዝኾነት ተዓድል ሓንቲ እያ ማለት እዩ። ንኸድና ፍታ ሕቶ ኣብ ህዝባዊ ግንባር ሕጊ ምርዓ ዝፀደቐሉ ጉባኤ ሀ ቀዳማይ ውድባዊ ጉባኤ ለ ካልኣይ ውድባዊ ጉባኤ ሐ ሳልሳይ ውድባዊ ጉባኤ ክንደይ ነይሩ ማለት እዩ? 1900 ይንጎረኻ ምርቶም ጀ ምሳኻ ዘሎ 1977 ቅኑዕ መልሲ ቀዳማይ ውድባዊ ጉባኤ ኣብ 1977 እሞ ፍትሓዊ ኩለን እዚአን ሰንከልከል እናበልካ ኢኻ በፂሕካየን ዘለካ ብሓገዝ ናይ ብፆትካ 330 ኣለካ ከመይ ኢኻ? ሕልፍ ቴልካ ብዚኣ 880 ያ እምበር ክተንሳሓብ ኢልካ ክለኒ ኢልካ ነርካ መስለኒ ናይ ኣውዳኣሚት ንኽዳ ኢሎም ንኽዳ ፅቡቅ ወረስካ ኢኻ ሓጂ ሳልሳይ ደረጃ በፂሕካ ዘለካ እምበር ሳልሳይ ድበፅሐ የለን ካብ ሎሚ ዝደወሉ ኩሎም ኣርባዕተ ቅድሚ ኢካ ዝደወሉስ ኣብ ቀዳማይን ካልኣይን እዮም ዝበዝሑ ኣቋሪፆም እዎ ተዓድልካ ከዓ ትሪኣ ተሕቶ ሓራይ ንኺድ ሞ ቁፅሪ ክንደይ? ነቶ ቁፅሪ 10 ንኺድ በል ናፍታሕቶ እቶም ናይ ፈለማ ተምሃሮ ቤት ትምህርቲ ሰውራ ካበይ ዝመፁ እዮም ነይሮም? እዚኣ ሙሉእ መልሲ ተምፅእ ኣለካ። ሓሙሽተ ሞባይል ካርድ እያ ክትውህበካ ማለት እዩ። ምረፅ ዘይብላ ሞቲ ኣስማት ብዙሕ ኢል እንዲ ከመይ ገራ ኣምረፅ ክእትወልካ ሞን እዚ ኣስማት ሃበኒ ድሓን እዚኣ ኳ እጂ 330 ነርካ ናብ 880 ና ተንጥረካ ሓሙሽተ እዩ ዘለዋ ማለት እዩ። ሓሙሽተ ካርድ ሞባይል እጂ ካበይ ድመፁ እዮም ነሮም ማለት ሲ እቲ እቶም ናይ ፈለማ ተምሃሮ ቤት ትምህርቲ ሰውራ ካበይ ዝመፁ እዮም ነሮም? ሕጂ ሓሳባት ኢካ ትህብ ማለት እዩ። ካብ ከምዚ ካብ ከምዚ ካብ ከምዚ ኢልካ ፍሉጥ እዩ። ካብ ሓደ ቦታ ድመፁ ክኾኑ ይክእሉን እዮም። ካብ ብዙሕ ቦታታት ክኸውን ይኽእል እዩ። ነዚ ብግምት እቲኻ ሕጂ እቲ ቦታታት ተቕሰለይ ማለት እዩ። ተምሃሮ ቤት ትምህርቲ ሰውራስ ካብ ወፃኢ ሕሰብ ኣባ ስ እቶም ተምሃሮ ቤት ትምህርቲ ሰውራ እኮ ካብ ወፃኢ መፅኦም ሲ ኣብ ቤት ትምህርቲ ሰውራ እትዮም ዲኻ ትብለኒ ዘለካ?
1: ብሓፈሻ እቲ ኩሉ መምሃራን እዮም ተምሃሮ ኩሉ
0: ታሕቶ ተረዲኣትካ ኣላ ድያ
1: ተረዲኣትና ኣብ ክልና ግና
0: እቶም ናይ ፈለማ ተምሃሮ ቤት ትምህርቲ ሰውራ ካበይ ዝመፁ እዮ?

0: ተቃዋሚያ ነራ ኣብ ግዜ ገድልኒ እዮም ዲያስፖራ ዲ ኣጌርካ እዮም ዝኣምዎ ካበይ መፅኦም ካበ ወፃኢ ድዮም ትብለኒላ እዋ ድሓን የለዉ እኒኦም ቶም ጀማዓ ድሕጉዝ ምሳኻ ዳእሞ እዚኣ ቀላል ና ራ ብፍላይ ተጋደልቲ ተልዮም ምሳኻ ሲ ፈልጥዎ ክእል እንታይ ትፈልጥ ብዛዕባ ቤት ትምህርቲ ሰውራ ዳሓኒ ፈተነ መቸ እምበር ኣይኮነትን ከም ኣይኮነትን ከተማታት ጥቐስ ትብል የብላ እንታሕቶ እቶም ናይ ፈለማ ተምሃሮ ቤት ትምህርቲ ሰውራ ካበይ ዝመፁኦም ነይሮም ኣይኮነትን ኣይቀረብካያን ወላቶም ምሳኻ ዘለዉ ሳይሓገዝኻን ክንደይ ሰባት እዮም ዘለዉ ሞ ካብ ትሽዓተ ቁሩብ ደይትቀባበሉላ ወደይ ተንቲንኩም ባዕልኹም ገለ ዘይ ትገብሯ ኣይኮነትን
1: ካብ ዓላ
0: ኣይኮነትን ዘንተ ማሃርካዮን ኩለ እንተምፀን ዘለካ በብቁሩብ ሓቂ ዓላ ገለ እጥኻ ኣለን ኣየበል ኣጆካ ግዜ ተወስደልና ኣለካ ግን ብዙሕ ብጣዕሚ ደወልትካ ብዙሓት ኣለዉ እኒኦም ፍትሓዊ ጫውጫው ኮንኩም ላ ዝፍትን ስደ ይብልኩም ተስፋ ረኪቦም ኣለዉ ደው ኢሎም ቴሌፎን ማለት ዲ
1: ንዓበይቲ ሓት ንሳናድዶ
0: ሕጂ እንታይ ብቴሌፎን ኦም ዘራርቡ ዘለኹም ግዜ ብዙሕ ወሲትካ ለይ ኣለካ ፍትሓዊ ናብ ቦቶኦም ከይደሞም ኣይኮነትን ከምኡ ኢሎምኩም ደቂ ምሓደ ከረን ኢሎም እቶም ዓበይቲ ናፋኻ እብሎ በል መልሲ ክነግረካ ከምኣ ተሓይሽ ምክንያቱ ኣንፈት የብልካ 110 እኳላትካ መምለስ እግሪ ድሓንቲ ማቐለዋ እንታይ ድኣ ሞ ትገብሩ ድኣሞ ከምዝሃበካ እንዲ ኩለን ከተማታት ኳ ጠቂስካ ንዓላ ገዲፍካ ደቂ ምሓደ ገደፍካ ፍዓበት ኣይበል ኩሉ ኳ ካበፂሕካ ይኹም ይኮነን ትመልሲ ግን ሰምዓካ ኣለዎት ብድሕሪኻ ኮይኑ ዝዛርብ ዘለኩ ናቱ ድምፂ ካ ብርታ እስከ ቅብሎ ቴሌፎን እንታይ ድብል ዘለዎ ሰምዖ በቃ ምዕስራ ካሊት ትሓይሽ መገላገሊት
1: ንኩላካብ
0: ሓደ ዞባ ኣይኮኑን ካብ ሓደ ዞባ ዳ ከመይ ገይሩ ክኸውን ሞ ተምሃሮ ቤት ትምህርቲ ሰውራ ካብ ሓደ ዞባ ጥራይ ክቀወም ኣይክእልኒ ወላ ተሓሲብካ ንስኻ ሓን ግዜ ይበካ ኣለኹ እታ ግዜ ትኽእል ኣላ ንያ ትመፅያ ታመልሲ ሽዑ ሳሕል ሞ ኣየናይ ከባቢ ሳሕል እኳ ዓብይ እዩ ሓደ ፍሉጥ ቦታስ ነይርዎ ድሓን ታመልሲ እታ ግዜ ካ ኣኪላ ንያ ታመልሲ መፅያ ኣለና ፍትሓዊ ንዓኻ ካ ትምህርቲ ትኾነካ ተቀዳመይቲ ካብ ማዓስከር ዕቁባ ደብዓት ካብ ከተማታት ምስ ስድሮኦም ዝመፁ ደቂ ተጋደልቲ ካብ ማዓስከር ስደተኛታት ወደል ሕሌው ሱዳን ዝመፁ ከምኡ ውን ክጋደሉ ዝመፁ ትሕቲ ዕድመ እያ ነራ ታ ቤት ትምህርቲ ሰውራ

0: ፈለማ ተምሃሮ ቤት ትምህርቲ ሰውራ ዝመፁላ ማለት እዩ ረግመልካ ዶ ንፅርቲ ድያ ፅቡቅ በቃ ሞ ስለዚ ድሓን 110 ኣለካ ብትሓዊ ኣብቶም ጀማዓ ሽር ግበሮ ዛ 110 ናይ ተዝተዋሕዶ ናይ ኣውደ ኣመት ረሑስ በዓል ይቀኒልና ፍትሓዊ ካብ ጊንዳዕ ነመስግነካ ናብ ካልእ ቴሌፎን ክንሰግር ኢና። ሃሎ መርሓባ መደብ መልሲ ኣብ መስመር ሰላማት መን ክብል
1: ሳይሞን
0: ካበይኻ ሳይሞን ተሰነይ ኣራይ ከመይ ኣሎ ተሰነይ ገራማ ድሓን ዘሎ ከመይ ማለት እዩ ድሓን እዩ
1: ዝናብ እኳ ብዙሕ ኣይኮነን ድሓን ዝክልተ ሰለስተ መዓልቲ ድሓን ሃርዩና ፅቡ
0: ዝክልተ ሰለስተ መዓልቲ ረኪብኩም ጋሻ ውሪዱ ዋ ኣብ ተሰነይ ኮፍ ኢልካ ተቀዳሚ ትሕቶ ደቂ ተሰነይ
1: ወረግን
0: ማለት እተሊኻ ጋሽ ተውሪዱ ይስማዕ እ ብፍላይ ኣብቲ ጫፍ ከባቢ እተሊኻ ሓቀ ሓራይ ሳይሞን ካብ ተሰነይ ቁፅሪ ክንደይ ካ ትመርፅ ክልተ ኣርባዕተ ሓሙሽተ ሽዱሽተ ትሽዓተ ቁፅሪ ኣርባዕተ ኣራይ ኣብ ሞባይል ብሉቱዝ ትጥቀም ትኸውን ኢኻ ኣብ ሞባይል ብሉቱዝ ትጥቀም ትኸውን ፅቡቅ መልታሕቶ ምስኣ ትተኣሳሰር እያ ንኽድ ብሉቱዝ ዝተባሃለ ስልኪ ኣልቦ ቴክኖሎጂ ብዶክተር ጃብ ሃርተርሰን እዩ ተማሂዙ መዓስ ዓመተ ምህረት ብሉቱዝ ዝተባሃለ ስልኪ ኣልቦ ቴክኖሎጂ ብዶክተር ጃብ ሃርተርሰን እዩ ተማሂዙ መዓስ ዓመተ ምህረት የብልካ እንዲ መወከሲ ዶክተር ጃብ ሃርተርሰን ተገርካ ዝመፀካ ትኸውን እያ ሳይሞን ኣጀዋ በይንኻ ዲኻ ዘለካ ወይስ ኣለውካ እዮም ብሕግዙ ግሩፖ ስድራ ብሓንሳብ ፅቡቅ ተሳይኒ ድዩ ዶክተር ጃብ ሃርተርሰን ኣብታ መፈተሽት የብልካ እንዲ ክኾንካ መወከሲ እታ ቴሌፎን መቅረባ ኣብላ ኣርሒእካ ኣለካ ምስለ ክንሰማዕ ንሳን ፅቡቅ ጌርና ኣነ ይሰማዕከን ኣለኹ ብንፁር ቁሩብ ድምፂ ውስኪ ኣብለሉ እቲ ቴሌፎን ካስ ኣርሒእካ ኣለካ ክንደይ 994 ንህዝቢ ዝተዘርግሓሉ ድማ ክንደይ
1: 998
0: ቁኑዕ መልሲ 110 ኣለካ ሳይሞን ካብ ተሰነይ ትቅፅል ዲኻ ወይስ ኣክለካ ኣራይ ዝሒልካ ንዲኻ ዳ ምንታይ ዳ ካ ዝሒልካ
1: ኮኔሽን ቁርብ ጋጨው እናዘለ
0: ማይ ኣርም ኣሎ ድ
1: መስመር
0: ቁርብ ዝሕለና ኣለ መስመር እንታይ ኮይኑ ጥዕ ኣየ ናይ ናትካ መወከሲ እዩ ዝሒልካ ትኸውን እምበር ቴሌፎን ሳሓንቲ ገበረ ንሰማዓልና ብዝኾነ ትቅፅል ትኾንካ ኣብ ካልኣይ ደረጃ ቁፅሪ ክንደይ ብዘይካ 379 ኩሉ ኣሎ ቁፅሪ ክልተ ሓራይ ምርጫ እያ ትዓድል ሓንቲ ኣብዚ ቁፅሪ ክልተ ንኸይድ ናፍታሕቶ ትውልዲ ጁልየስ ቄሳር ኣበይ እዩ ጀርመን ለሩስያ ሐ ኢጣልያ መ ፈረንሳ

ቴሌቪዥን ከፊትካ ስለ ዘለካ ድሒሩ መፃካ ኣሎ ድምፀ ይብሆም ኢኻ ትድምግን ዘለካ እታ ቴሌቪዥን ተትሕትካ ኣንስኻ ብቴሌፎን ክንሰማዕ ንኽእል ኢና ንኩሎም ደወልቲ ድና ከምኣን ንብለኩም ቴሌፎን ቴሌቪዥን ክትሰምዓኒ እንተኾንካ ገለ ካልኢት ድንጉ ዝበፅሓካ ንዓኻ ስለዚ ብኸም ኢና ትድንጉየኒ ዘለካ ብዝኾነ እታ ቴሌፎን ሓዛ እታ ቴሌቪዥን ከኣኒ ድምፂ ጥራይ ሚት ተጌርካ እያ ትሕቶ ከኣ ትሪኦ ማለት እዩ ኣራይ ትውልዲ ጁልየስ ቄሳር ኣበይ እዩ ጀርመን ለሩስያ ኢጣልያ መ ፈረንሳ

0: ሳይሞን
1: ማዕሳ ኣለው
0: ሞት ምልሰለይካ ፅበየካ ኣለኹ ሰምዓን እንዳ ሞ ክልተ ግዜ ደጊ መልካ ትሕቶ ደንጌኻ ብጣዕሚ ዕስራ ካሊእ ደኽበካ
1: ዋይ ቆሮ ሓይሉ ዘና እዚ ንሓደና ስለዝኾነ ይኮን
0: እዋ ግዜ እኒኻ ሞ ወሲድካ ዳሕራይ ከምቲ ኣብቲ ፀወታ ኒቲ ዝሕል ኢልካ ንትረቦ መሳጢ ኣይኮንን ነቲ ዝከታተል ዘሎ ሰብ ኣብ ሪጋርድ ፅበይ ዘለካ ብፍላይ ብጣዕሚ ነዊሒ ንዕኡ ማለት እዩ መስመር ደው ኢሉስ ኣብ ካኣቱ ዝፅበይ ዘሎ ሰብ ስለዚ ድሓን ዕስራ ካሊእ ክበካ ሞ ብኣ ምፍላይ ትሓይሽ ሳይሞን ጀርመን ሩስያ ኢጣልያ ፈረንሳ ግዜ ትኸደካ ኣላ
1: ሄሎ
0: ሰማዕካ ኣለኹ
1: ካብ ትውልድ ንዲካልካ
0: ግዜ ተኣትወካ ኣላ መልስ
1: ኢታሊ
0: ኣብታ መወዳእታ ርኪብካ ኣላ ምርከይዳ ነራ ኣብ ክልተ ካልኢት ምስ ተረፈኻ እቲኸያ ኣብ ኢጣልያ ሮማ እዩ ትቕንዑ መልሲ ኣብቲ እዋን ትሽዑ ኢጣልያ ዝበሃል ኣይነበረን ከምዚ ሮማ እዩ ዝበሃል ነይሮ በቲ ንግስነት ስለዚ ሮማ እዩ ኣብታ መ ከስ ዲኻ ረሂብካያ ኢጣልያ ሮማ እያ ተቐንዑ እቲ መልሲ እሞ ሳይሞን 330 ኣለካ ዓራይ ንቐፅል ቁፅሪ ክንደይ ኣብ ሳልሳይ ደረጃ
1: ክንደይ ኣለዋ ካ
0: ብዘይካ ቁፅሪ 10 ኩለን ኣለዋ
1: ቁፅሪ 7
0: ቁፅሪ 7 ሓራይ ምርጫ እያ ተዓድል ግን ሓንቲ እያ ኣብዚኣ ዝተውዕለ ኣለያ ንኸይድ ነፍትሓቶ ኣብ መንጎ ዓረርብን ህምቦልን ዝርከብ መስተንክራዊ ፅርግያ ሀ ኣይንምርከኽን ለ ብድሆ ሐ ሸንኮሌት ሸንኮሌት መዓዝ ተሰሪሑ መን ይሓጊዝካ እዚኣ ተቐንዕቲ መልሲ እንተ ደኣ ኮይና ማለት
1: እዩ
0: ኔራ ድያ ኮይና ኡ
1: ተመክሮ ኣለዋ
0: በልቲ ካርድ ኩሉ ነዲኻ በብቀደሙ ብኻንዓ ሂብካያ ነርካ ቕኑዕ መልሲ ኣብ እዋን ሻትሻይ ወራር ዝተሰርሐ እዩ እቲ ናይ ሸንኮሌት ማለት እዩ ሳይሞን እኳ ሓጎሰካ ይቀኒየልና ቻው ርሑ ሳውዳ ኣመት ይቀኒየልና ባርከ ዝኸበርኩም ተኸታተልቲ መደብና ሳሙኤል ካብ ኣስመራ ሮቤል ካብ ባፅዕ ኤልዳና ካብ ቁርደት ጀማል ካብ ኣስመራ ደው ኢሎም ዘይተዓወትኦም ፍትሓዊ ካብ ጊንዳዕ 110 ወሲዱ ሳይሞን ካብ ተሰነይ ናይ መወዳእታ ደዋልዩ ነይሩ 880 ረኪብሎ ስለ ምክትታልኩም ኣዝና ኢና ነመስግን ንሎሚ ዘዳለናዮ ትሕዝቶ ኣብዚ ክንዛዝም ኢና ዝመፅ ዘሎ ሰሙን ብካልእ ሕቶታት ክሳብ ንራኸብ ሰሰናይ ንኩሉና ድሓንቀኒ እዩ

0: ከዓ ናብ ዝኽቡር ዕለት ኣብፅሓና ይብሎ ንዓኻ ምስ ምልኣ ስድራ ቤትኪ ርሑስ በዓል ይበለልኪ ማኩ እታ ምድላው ናይ ሓፃርያ ነራ ግን ብዓቕምና ካብቲ መፅናዕቲ ዝገበርናዮ ብዓቕምና ተንፈልጠን ማለት እዩ ወስ ክነብል ኢና ማለት እዩ ኣራይ ኣባዕላ በዓላት ቅዱስ ዮሃንስ ጋ መስቀል ደሎ በዓላት ማርያ ዝበሃል ኣሎ ከምዚ በዓላት ማርያ ዝበሃል ኣሎ ሕጂ ኣብቲ ናይ በዓላት ማርያ ዝኾነ ዓይነት ስራሕ የለን ዝኾነ ዋላ እቲ ፀሃያይ ድዩ ትገለ ድዩ ኩሉ ደሎ ስራሕ ናይ ሓረስታይ ሽዑ ዕረፍቲ እዩ ዋላ ፀሃያይ ውዳእ እዩ ገለ ኩሉ ዕረፍቲ ስለዝኾነ ተናዋልድ ኣብዚኣ እናፅነት ዝረኽባ ማለት እዩ ዋላቶም ኣጉባዝ ቶም ኣወዳት ናይ ዓዲ ኣብዚኣዮም ግዜ ዝረኽቡ ሕጂ እተናዋልድ ኣብዚኣ እንታይ እየን ገብራ ዝቕኒያ ክውድሳ እየን ዝቕኒያ እንዳወደሳ ገዛገዛ እንዳኣተዋ ገዛገዛ እንዳኣተዋ ጥስሚ ድዩ መዓር ድዩ ኣጅቦ ድዩ ሓራውጭ ድዩ ዝተረኽበ ማለት እዩ ክውድሳ ክእክባ ይቕኒያ ማለት እዩ እዚ ሕጂ ንማዓሲ ዝኾነን ኣብቲ ናይ ቅዱስ ዮሃንስ ኣብቲ ድሮ ናይ ሆየሁየ ዝግበር ውራይ ኣሎ ማለት እዩ ናተን ውራይ ሕጂ ንኸም እየን ጥቀማሉ ማለት እዩ ሕ ዝእክብ ቀኒኖ ሙሉእ ቕነ ኣብቲ ድሮ ናይ ቅዱስ ዮሃንስ እንታይ እየን ገብራ ሰን ኣብ ሓደ ገዛ ናብ ሓንቲ ሰበይቲ ገዛ ግደፈልና ኣብ ላኣምሽ ገዛ ትገድፈለን እሰን እኽለማየን ሒዘን ኣብየን ዳኣትዋ ኣብኡ ኣትየን ሙሉእ ቕነ ክስንክታ ክለውሳ ክብላ ገለ እየን ትቕኒያ ዋላ ምሕደራ ማህራ የን ኣዋልድ ባዕለን እየን ተንደይቶም ርዓ ኣዋልድ ኣዴታት ኣይሕግዘን ገለ ይሕግዘን ማለት እዩ ባዕለን ክስራሓ ይቕኒያ ሽዑ ኣብቲ ናይ መወዳእታ መዓልቲ ከዓ ኩሉ እቲ ከምዚ እንጉደት ዓይነት ማለት እዩ ናይተና ዋልድ እንጉደት ዓይነት እንዳበላዓ እንዳሰተያ ሙሉእ ለይቲ ክበላዓ ክሰትያ ኣብ ክፃወታ ይሓድራ ማለት እዩ ኣብቲ ገዛ ውሽጢ ድክ ክብላ ይሓድራ ማለት እዩ እቶም ኣወዳት ከዓ እንታይ እዮም ዝገብሩ ዝበዓላት ማርያ ሽግ ወይሆየ ማለት እዩ ሽግ ደለዎ ሽግ ቆልቋል ደለዎ ቆልቋል በቢ ከባቢ በቢ ዝረኸቦ ከምኡ ከዳልዎ እዮም ድቕኒ ማለት እዩ ሕጂ ተናይ ሆየሆየ ኣብ ኣብርሃም ኣላ ሓንቲ ሓንቲ ኣብ ቅዱስ ዮሃንስ ኣላ ሓንቲ ከዓ ኣብ መስቀል ኣላ ማለት እዩ ሕጂ ኣብዚአን እየን ደሎ ሕጂ ነዚአን ንኾኖኦም እዮም ክዳልዉ ዝቕኒ ማለት እዩ ሕጂ ክዳልዉ ቕኒዩ ጭኽሮም ስንትሩ ገልኦ ገብሩ ነብሰ እንታይ ዝበሃል ማለት እዩ ነብሶም ክዳልዉ ይቕኒዩ ሽዑ ካብ ኣባ ኣብርሃም እዮም እቲ ክሳይ ጅምሮ ማለት እዩ ወየ ጅምሮ ኣባ ኣብርሃም ማዓጓኽ ወይ ፀቦጋ ገለ እንዳበሉ እንታይ ዝበሃል ገብሮ ማለት እዩ ብርሃን ካ ክምላእ ኣለ እዩ
1: እዛ ዓይነት ፀወታታት ኣብ ኩሉ ቦታታት እተዳኢኻዮ በብናቱ በብወግዑ በብድምዲ
0: እዩ
1: ዝንፀል ንስኹም ከ ዝገበርኩሞ ነገር እዛ ዓይነት ፀወታታት ከም ዘሎ እዛ ዓይነት ባህላዊ ልምዲ ከም ዘሎ ንስኹም ዝገበርኩሞ መፅናዕቲ እንታይ ይመስል
0: ፅቡቅ ሕጂ እዚ ንሕና ንብሎ ዘለና ናይ ውስን ከባቢታት እዩ ኣብቲ ከድና ድፅናዕና እዮ ማለት ኩሉ ማሕበረሰብ ዝነብረሉ ባህሊ ኣይኮነን ኣብቲ ውስን ቦታታት ከድና ደፅናዕና እዮ ድዩ ሕጂ ከምዚ በቢ ልምዱሲ ሕጂ ቶም ኣወዳት ከምዚ ዝበልኩ ኸ ሎሚ እንዳሃሰሰ ድ ዝኸይድ ሎ እንዳሃሰሰ ይኸይድ ኣሎ ንዕኡ ንምንፅብራቕ ንዕኡ ንምምፃእ ብክፍሊ ባህልን ስፖርትን ሕጂ ዓብዪ ፕሮጀክት ተበጊሱ እዩ ሎ ማለት እዩ ኣብ ኩሉ ስጋብ ዓድታት ስጋብ ከተማታት ዓድታት ወሪድካስ ከመይ ገይሩ እቲ ባህሊ ናይ ቀደም ናብ ንቡር ይምለስ እንታይ እዩ ክግበር ደለዎ እንታይ ተበጉሶታት እዩ ክውሰድ ደለዎ ኩላት ናቶም ኣባላት ኣብቲ ናይ ዘባደቡ ጉጅሊ ባህሊ ዘለና ንፅዕረሉ ዘለና ስራሕ እዩ ማለት እዩ ክፍሊ ባህልን ስፖርትን ዘባደቡ እውን ከም ሓደ ዓብዪ ዕየ ገዛ ሒዙ ይስራሕ ኣሎ ነቲ ባህልስ ናብ ቦትኡ ንምምላስ ማለት እዩ ካልእ ግን ከምዚ ክንብሎ ፅናሕና እተን ኣዋልድ ናተን ዕየ ገዛ ኣለዎን ናተን ዝገብርኦ ነገራት ኣለዎን ባቕሜን ኣሎ ንባዕሉ የዋና ክትገልፀ ወድኸላይ ክቆልፀ እዩ ኣብቲ ናይ ሆየ ከዓ ኣብቲ ናይ ሆየ ኣብ ኣብርሃም ክገብሩ እዮም ኣብ ዮሃንስ ከዓ ሆየ ክብሉ እዮም ሕጂ ዮሃንስ በቲ ገዛውቲ እዮም እ በቢ ገዛውቲ ተኣኻኸቡ ሞ በቢ ገዛውቶም ተኣኺቦም ኣብ ሓደ ቕርዓ ትረኸቡ ሽዑ ኣብኡ ሆየ ሆየ ሆየ እንዳበሉ ንቤተክርስትያን እዮም ድኾኑ ኣብ ቤተክርስትያን ኣቕሸሽቲ ዓበይቲ ዓዲ ገለ ፀኒሖም ከዓ እሶም ይምርቆም ንዓመታ ከምዚ እዋን የፅናሓና ከይሽረፈ ከየጉረፈ ገለ እንዳበሉ ከዓ እሶም ይምርቆም ንቤተክርስትያን ሰለስተ ሻዕ እዩ ዘርዋ ማለት እዩ ሰለስተ ግዜ ዜሮም ንቤተክርስትያን ሽዑ ናብኦም ድመፁ ናብቲ ቅርዓት ናይ ተዓዲ መፅኦም ጓይላ ገይሮም ሽዑ ናብተን ኣዋልድ ትእንጉደት ምሽ ገይረን ኢልና ምሽ ትእንጉደት ትገብሮትን ኣዋልድ ናብአን እዮም ንኾር ሽዑ ናብቲ ገዛ የድምቑለን ሽዑ ጓይለአን ግልን የድምቑለን ሆ እብሉ ብቲ ገዛ ኣትዮም ከምዚ ዓይነት ጓይላ የለን ሽዑ ምስአን ኮይኖም ይእንጎዱ ምስአን ክበልዑ ይሰት እዩ ይሓድር ሙሉእ ለይቲ ማለት እዩ ሽዑ ኣብቲ ወጋሕታ እቶም ኣቕሸሽቲ ዓበይቲ ዓዲ ናይ ተዓዲ ከዓ መፅኦም ምስኦም ይእንጎዱ ይምርቕዎም ንዓመታ ከምዚ እዋን ገለ እንዳበሉ ከምኡ እንዳበለ ሙሉእ መዓልትስ ኣብ ጓይላን ኣብ ምብላዕ ምስታይ ዝተተሪፉ ከዓ ወላ ስጋብ 2ተ3ተ መዓልቲ ስዎምን ገሊኦምን ኣብዮም ክበልዑ ክሰት እዩ ዝቕኒ ማለት እዩ
1: ዮሃንስ ከምቲ ዝበልዎ ማለት ቅድሚ ዮሃንስ ንፃሕና ማለት እዩ ቅድሚ ናብቲ ድሮ በዓል ብቕሜ ብቕሜ ዮሃና እስ ባቕሜ ንኩሉ ግዜ ኣብ ተዘይተጋግ ማለት እዩ ኣብ መወዳእ

0: ሓሰን መጀመርታ መስከረምን እዩ ዝካየድ ክንፈት እንታይ ዝመስል እስከ በዚ ከባቢ ኮኑ ወይ ድማ በቲ ትዕዘብዎ ዝካየድ ንጥፈት ኣብ ደቂ ኣንስትዮ እንታይ ይመስል እዳ
1: ክብረት ሃበልና ዝሓፍተ ክብረት ሃበልና
2: ክብረት ሃበልና
3: ኣብ ባቂ መልናይ ኣውደ ዓመት ነታ በዓል ንክትመፅእ ከምዚ ብወኒ ብሃጎስ ማራያ ምሽ ዝፅበያ ማለት እዩ ድሓር ባቂ መል ማይ ጨሎት ከም ማይ ጨሎት እዩ ማይ ጨሎት ንክሕፀባ ደርሆ ከይነቀወ ይፀዋዋዓ ከበሮ ገይረን ካብ ከገገዝአን ማለት እዩ ከይረፍደን መታ ናይ ደርሆ ከይደቀዋ ዝኸዳ ድሓር ናይ ባቂ መል ወግዕታት እናደረፋ ከዓ ናብ ትሩባ ክዳ ማለት እዩ ቅድሚ ናብ ትርባ መብፅሐን ከዓ ኣብኡ ኣወዳት ሓቄደ ይሕፀቡ ስለ ዝኾኑ መታ ንኸይርእዎን ወይ ከዓ ከምዚ ሓበሬታ ንመፅእ ኣለና ከም ዘለዋ ንክፈልጡ ገለ ከም ዘለዉ ንሳቶም ንክፈልጡ ከዓ ኣብ ትርባ ዘለካ ውፅአለ ይበጀኻ ተራእዩ ገለ እናበላ ፀወታ ማለት እዩ
4: ንክወፅና
3: ማለት እዩ ኣብቲ ሩባ ዘለኻ ውፃለይ በጃኻ ተራእዩ
5: ኣብቲ ሩባ ዘለኻ ውፃለይ በጃኻ ገራእዩ
3: ኣብቲ ሩባ ዘለኻ ውፃለይ በጃኻ ጌደዩ
5: ኣብቲ ሩባ ዘለኻ ውፃለይ በጃኻ ገራእዩ
6: ከምዚ ምስ ደረፋ ሕጅሰን ቀዲሞም ድሕሪ ሓሊፎም ፀኒሖም ኣብቲ ሩባ እንዳተፃወታ ምስ መፃ ስጋ ብጥቃ ሩባ ድሕሪ መታን ቀልጥፈን ክእሎ ኢለን እቲ ግዜ እውን ከይወግሐን መታን ከምዚ ኢለን ይደርፋ ኣሎ ማለት እዩ ስለዝሰንከእሶም ከዓ እቲ ግዜ ክጥቀማሉ መታን ቀልጢፎም ተሓፂቦም ይእለ እዩ ማለት እዩ
7: ኣብቲ ፀወታ ዝነጥፉ ኮ ቀንዲ ተን ጉራዝትን ተን ዘይትምርዓዋ ተን ዘይትምርዓዋ ኣላ ጉራዝት ናይቲ ዓዲ እቶም ኣጉባስ ከዓ ኮኑ እሰኔን ቀንዲ ዘድምቆ ባቕሜን ንኩሉ ሰብ እንዲ ድምልከት ባቕሜን ማይ ጨሎት እዩ ማይ ጨሎት ከምዚ ማይ ጨሎት እዩ ካብ ድቕ ዝበለ ፀላም ናይ ክረምቲ ናብ በርሃው ዝበለ ናይ መስከረም ትሰጉረሉ እዩ ሕጂ ሰብ ከም ማይ ጨሎት እዩ ዝጥቀምብሉ ንባቑሜን ባቑሜን ናብ ወርሒ መስከረም ኣብ ትሰጉረሉ ዘለካ ኣብ ትሰጉረሉ ግዜ እዩ ዝርከብ ማለት እዩ እቲ ንገብረሉ ግዜ ማለት እዩ ሕጂ መንእሰያት ጎራዙት እዚኦም ናቶም ይቐንዲ እቲ ግዜ ማለት እዩ እሶም እዮም ዝጥቀምሉ እሰኒአን ቀንዲ ዘድምቆ ከብረን ሒዘን ከም ትነግሪ ክፅንሕት የዋና እሶም ከዓ ንዕአን ክርዩ ብጣዕሚ በቃ ንዕአን ክትርኢ ክስታይ ካ ትገብር በቃ ከምቲ ደ ኣሎ በቃ ክትርአን ገለ እሰን ከዓ በተን ነፀለአን ገይረን የሸፋፈና ከይርእዎን ከይመፅዎን ሕጂ እስኻ እንታይ ካ ትገብር ኣብዚ ኣዘንጊዕኻ ከድካ ቀስ ኢልካ ተሓቢእኻ ኣዘንጊዕካ ከይረኣያኻ እሰን ማርያን ዝጥንቀቃ ከይትመፀን ገለ ግን ብኣዝዩ ጥንቁቕ መንገዲ ከድካ ክዳውንተን ሒዝካለን ሃዲምካ ትኸይድ ስዑሰን ደድሕሪኻ እንዳመፃ በታ ሒዘና ፅንሓ ጨርቂ ነተን ክሕፀባ ፅንሓ ይሽፍነን እተን ተረፋኻ መፅን ይጎያ ናባኻ በጃኻ ኣብ ቅዱስ ዮሃንስ እምባሻ ክንገብረልካ ኢና ከምዚ ክንገብረልካ ኢና ኢለን መብፃዕታት ኣተዋልካ በጃኻ ትክዳውንትና ጥራይ ሃቡና እንበረይ ኩሉ ነገር ክንገብረልኩም ኢና ገሌ ኢለን መብፃዕ ምስ ኣተዋልካ ሽዑ ንስኻ ትክዳውንትን ሂብካየን ትኸይድ ማለት እዩ ሕጂ ኣብ ፀወታታት ኣሎ መራይ ደስ ዝብለካ ፀወታት ኣብ ደሎ ኣብዝኻ ብስድራ ቤተሰብ ገለ ኣይሒዙኻን እዮም እዘን በዓላት ማርያ ስጋብ ቅዱስ ዮሃንስ ናትካ ግዜ ናፅነት ኣሎ እተን ዓመት ሙሉእ ሲ ኣውላድ ናይቲ ዓዲ ንዕን ክፅበያ ፅንሐ ነቲ ግዜ ስን ክፅበያ ፅንሐ ዋላ እቶም ኣጉባዝ ማለት እዩ ብሬንጋ ውሳተን
6: ሓሙሽተ መዓልቲ ዝሕፀብዎን እሰን ከዓ ሕና ክፈድያ ከዓ ደልየ ስለዚ ከምዚኣ ገይሮምና እንድዮም ንሕና ከዓ ከምኣ ንግበር ዝብሉ እውን ይብላ የን ማለት እዩ ስለዚ እሰን እውን ከም ኣጋጣሚ እንተረኺበን ነቲ ናፍቶም ክዳን ይወስዶ እሰን እውን ይወስዶ እየ እሶም ከዓ ልክዕ ከምኣ ሶም ከዓ ከልሙን ኣለዎም ለሚኖም ተን ዝኣዘዞኦም ክገብሩ ምዃኖም መብፅዓ ኣትዮም እዮም ክዳንዮም ዝወስድዎን ማለት እዩ ሕጂ እዚ ኣካል ናይቲ ፀወታ ኣብቲ ሩዋ ዝግበር ኮይኑ ብዘይ ካ እቲ ብደርፍታት እንዳፀወታ ድመፅኦ ድሕሪኡ ከዓ እሱ ምስ ወዳእ ከዓ እንዳተፃወታ እየን ንገዝአን ዝምለሳ ሕጂ ጓቕሜን እንታይ ትኸውን ዘላ ተን ሓሙሽተ መዓልቲ ምስ ተወዳኣ ልክዕ ናይ ዮሃንስ ተእትወና ማለት እዩ ጓቕሜን ምስተጀመረ ኣብኣ ከዓ ኣባ ብርሃን ክኣላትና ማለት እዩ እቲ ኣባ ብርሃን ካብቲ ፀልማት ከረምቲ ካብቲ ብደበና ተሸፊኑ ዝከረምቲ ብርሃን ቁርብ ዝቕንጠጠሉ እዩ ኣባ ብርሃን ዓጓ ዝብልዎ ማለት እዩ ናይ ሳምቆም ላሊ ኢለ ስለዚ እዚ ከዓ ኣባ ብርሃን ኢሎም ጀሚሮም ስጋ መስቀል ዘሎ ኩነታት ኣለዎ ማለት እዩ በብግዜ ዳሓን ክንከደ ኢና ማለት እዩ
0: ሓደ ዮሃና ከምዚ ብርሃነ ክብሎ ዝፀንሐ ቅድሚ ናብቲ ዝካየድ ነጥ ናይ ቅዱስ ዮሃንስ ምስጋርና ኣብቲ ናይ በቆሜን ንሩባ ብካልእን ካልእን ዘሎ ፀወታታት እንታይ ይመስል ስ

0: جيب انا خلاص يا
1: እዚ እውን ነደታትና ንገብሮ ኣሎ እንዲ ኣውደ ዓመት እንዲ ዝኸውን ዘሎ ዮሃንስ ሕጂ ኣውደ ዓመት ዓበይ በዓል ማለት እዩ እንጂ ኣውደ ዓመት ስለ ዝኾነ እተን ዓበይቲ ስድራ ከዓ ነቲ ኣውደ ዓመት ዝኸውን ብዛዕባ ሕሩድ ዝምልከት ብዛዕባ ትሕዝቶ ንዑ ዝምልከት ኣብ ምድላው ኣለው ብዓብኡ ከዓ ክልተ ሓላፍነት ከዓ ይስከሙ ማለት እዩ ስለዚ እተን ኣንስትዮ እቶም ተባዕትዮ ጥሪት ገዲፎም እዮም ናብ ፀወታ ዝኸዱ ኣለው ስለዚ እተን ጥሪት ናይ ምክትታል ሓላፍነት ከዓ እንደገና ኣብቶም ስድራ ይወድቕ ኣሎ ማለት እዩ ስለዚ እዚ ቕንያት እዚ እቶም ኣንስትዮን እቶም ደቂ ሃዋሲ እቶም ጥሪት ድሕልው ጓሶት ዘይክትክትረኽበሎም ዘይትኽእል ቅነ እዩ ማለት እዩ እጂ ኣዝዮም እዮም ዝሽገሩ ማለት እዩ ስለዚ ሓደ ቅኒኦም እያ ኣይከልእዎምን እዮም ግን እቶም መንእሰያት ከዓ ስለእቲ ፀወታ ስለ ዝምቅሮም ብቢሎም እዮም ዝቕንዩ ማለት እዩ እ ደቂ ኣንስትዮ ከምኡ እየን ዋላ ብ ካልእ ግዜ ኣይውፃ ኣብቲ ግዜ እዚ ግን ነፃ ኮይነን እየን ዝወፃ ማለት እዩ ስለዚ ፀወታ ስለ ዝኾነ እቶም ስድራ ከዓ ንዕኡ ተረዲኦም ድርብ ሓላፍነት ይስከሙ ስጋ ብድመፅዎም ይፅበዩ ማለት እዩ ስለዚ እዚ ከዓ ናቶም ምድላዋት ኣለዎም ብዕብኡ ከዓ ኣውደ ዓመት ስለ ዝኾነ ከዓ ነቲ ኣውደ ዓመት ድረኸዩ እዮም ዝተባሃለ ዮሃንስ ንፅባሒቲ ኣውደ ዓመት እዩ ሓሪድካ ሕሩድካ ትገብር እቶም ደቆም ከዓ መፅኦም ካብቲ መንጎ ፀወታ ይመፅ እዮም ፍርክለይቲ ምስ ተወደአ ነቲ ናይ ኣውደ ዓመት ተጋቢዞም ተቋዲሶም ማለት እዩ ምስ ስድሮኦም ናፍቲ ተዳልዩ ዘሎ ናይ ዮሃንስ ፀወታ ይኸዱ ማለት እዩ ሕጂታ ናይ ዮሃንስ ፀወታ እተን ደቂ ኣንስትዮ ዝዳለዎ ኣሎ እቲእን ዝዳለዎ ኣሎ እቲ ምድላው ብዛዕባ እቲ ስዋ እቲ ዝብላዕ መብዛሕትኡ ንመስቀል ንዳሜራ እዩ ዝዳሎ ሕጂ ኣብታ ዮሃንስ ግን ንማዓሲ ኣበኦም ዝራኸቡ ወየ ኢሎም ወዲኦም ቤተክርስትያን ሰለስተ ግዜ ዜሮም ኣብታ ቅርዓት ይእከቡ ማለት እዩ እቶም መንፅያት ኣብታ ቅርዓት ክፃወቱ ይሓድሩ እተን ደቂ ኣንስትዮ ከዓ ኣብ ገሊኡ ከባቢ ብሓንሳብ ዝፃወት እዮም ዋላ ኮዮ ክብሉ ከለዉ ደድሕሪኦም ሰን ከዓ ደርፍና ደረፋ ዘሰኒ ኣሎ በዓል ሰንዓፍ ሕጂ ከምኡ እዩ ኣብቲ ካልእ ከባቢቲ ኣነ ዛዕበክሉ ከባቢ ሕጂ በበይኒ እዩ ማለት እዩ ኣብኡ ከዓ ኣወዳት በይኖም ኣዋልድ በይኖም ሽዑ ኣወዳት ምስ ወድኡ ናብተን ኣዋልድ ይኸዱ ማለት እዩ ናብተን ኣዋልድ ይኸዱ ፀወታ ብሓንሳብ ክደምቕ ስለ ዘለዎ ክመፁ ከለዉ ከዓ ሰስኑ ሰስኑ እናበላ ከዓ ይቕበሎኦም ማለት እዩ

0: ሕጂ እታ ናይ ዮሃንስ ቀትሪ ሙሉእ መዓልቲ ክፃወት ይውዕሉ ኣብ ሓደ ፅላል ወይ ትቕርዓት ምቹ እንተ ኮይኑ ፅላል እንተ ሃልይዎ ኣብ መንጎ ፀሓይ ስለተወፅእ ሽዑ ፅላል ክኾነሉ ዝኽእል ወይ ኣብ ማይ ዘለዎ ሩባ ማይ እንድሕር ሃልዩ ተባሃሉ ካ ፅቡቕ መሪፆም ኣብዚኣ ንራኸብ ኢሎም ስጋብ ፀሓይ ተዓርብ ክፃወት ይውዕሉ ማለት እዩ።
1: ኣብዚኣ ክምላእሉ ንብራነ ሓንቲ ላ ኣብ ናይ በረኸ ተማረ ካብ ጥሪ ናብ ጥሪ ትብል መፅሓፍ ዘንበብክዋ በዚ ጋጣሚ ንበረኸት ኣማረ ንክቡር ስነጥዋዊ ኣቦና ኣያና ሰሎሞን ፀሃየ ካብቲ ናቶም መፅሓፍቲ እሶም ነዊሕ ዝደኸምሉ ዝፀዓርሉ ካብቲ ናቶም መፅሓፍቲ እውን ንውከስ ኢና ማለት እዩ። ከም ናእሽቱ ወለዶ ተማሃሩ ኣብቲ ባህሊ ዘለና ኣብ መፅናዕቲ ዘለና ማለት እዩ ኩሎም ደረስቲ ነዚ ስራሕ ዝቕርቡልና ዘፅንዑ ከነመስግኖም ንፈቲ ንፈቱ ማለት እዩ። እንታይ ያ እትብልሳ ኣብ ሆየ ሆየ ሲ ከምዚ ጎደቦታት ምሻ ኣለዋ ክልተ ዓድታት ኣለዋ ክልተ ጎደቦ ኣለዋ ሕጂ ኣብቲ ቀደም ዘመን ሓንቲ ጎደቡ ናብቲ ሓንቲ ጎደቡ ክትዘምት ትደሊ ከይ ትደሊ ሽዑ መለክዒ ክልኩዕ ደልዩ ክንዘምት ክንከይድ እንተኮይና ሲ ክንደይ መንስያት ኣለዋ ተዓዲ ወይ ከመይ ዝተዓቅሙ ሰብ ናይቲ ዓዲ ሲ ክንብድቦም ንኽእል ዶ ኢሎም ይሓስቡ ሽዑ ነየንቲ እዮም ፅበዩ ሆየ ሆየ እዮም ፅበዩ ኣብ ኣብርሃም ድያ ኣብ ዮሃንስ ዝግበር ሽዑ ኣብ ሓደ ጎቦ ኮይኖም ወይ ኣብ ሓደ ኩጀት ኮይኖም እዮም እዞም ኣዕድዋ ነታ ዓዲ ነታ ጎደቡኦም ደሎ ዓዲ እዮም ኣዕድዋ ኣብታ ምሸት ሆየ ሽዑ ኩሉ መንእሰይ ሆየ ድሕስ ሆየ ምስሓዚ ሕጂ በቲ ዘሎ ናይቲ ሆየ ድሕዞቲ መንእሰይ ክንደይ መንእሰይ ኣለዋ ተዓዲ ትፈልጥ ማለት እዩ። ሽዑ እዚኣ ዝተዋፃኒያ እትብል ውሕዳት ኮይኖም ብዙሓት ኮይኖም እዚኣ ይተዋፃኒያ ኣብዚኣ ዓዲ እዚኣ ክዘምት የብለይ ኢሉ ገሊሎም ክስተ ይገብሩ ማለት እዩ። ሓንቲ ከማና ኣላ ደርፊ ሰስኑ ሰስኑ ሽሕን ዋልታንኩኑ ኣታ ዝዓድና ከይኣትዋ ጓና ገለገለ ትብል ማለት እዩ። ሕጂ እቲ እዚኣ ምስ ምንታይ ምስ ምዝማት ገለሰ ዝነበረ መንእሰያት ናይ ዓድኻ ብዙሓት ክኽሉልካ ትደሊ ጀጋኑ ክኽሉልካ ትደሊ ዓድኻ ክሕልወልካ ማለት እዩ። ሕጂ እዚኣ ከም መራእቲ ምስጠኒ መፅሓፍ ካብ ጥሪ ናብ ጥሪ ዘንበብኩ እያ
2: ሓቂ ከንዲኻሞ ከምዚእቲ ባህሊ ኣዝዩ ደስ ዘብል እዩ። እቲ ዝካየድ ንጥፈት ድማ ከምቲ ዝበልኩሞ ካብ ቦታ ናብ ቦታ ንሱ እውን ሓደ ካብቲ ፅበቐ ዝህቦ ነቲ በዓል እዩ። ነዚ መንገድና እውን ንሕና እውን እኩላት ኢና መስለኒ ነቲ በዓል ትካየድ ንጥፈት ደስ ክንዘናግዐሉ ንግድ መንገድና ብለመደብና ትራን እስከ ካብቲ ኣብ ድሮ በዓል ቅዱስ ዮሃንስ እውን ወላ እውን ኣብቲ ልካ በዓል ዝካየድ ደርፍታት ፀወታታት እንታይ ዝመስል ገለ ክንፃወት ሞ ቡና እውን ናብ ፈልሓ ውሪዳ ኣላ ቅድሚ ናብ ቡና ምስጋርና ይኮና ገለ ክልተ ደርፊ ደረፍና
0: ሳዕሳዕና ሰማዕና ተዘናግዕና። ስለዚ ቦም ሰዓት ከደልና መታ ተሰስኑ ትሕሸና ማለት ምስሳም ክብላ ዝፀንሐ እታ ሒዛ ትኸይድ እያ ተሰስኑ ሲ ነቲ ሓይሉ ብዙሑ ጓና ከይደፍረኩም እዛ ዓይነቱ ስለዝኾነት ስለተኸይድ በኣ ንግበር
1: ሓብተይ ናባኺ እዩ
3: Yes, yes, yes.

ሰስኑ ሰስኑ ስዕማታ ኩኑ ኣታዝዓደ

ቾፕስቲክ ኣብ ሃገራት ኤስያ ዝውትር ኮይኑ ንመመገቢ ዝጥቀምሉ ፍሉይ ዓይነት ጽምዲ ዕንጨይቲ እዩ። ካብ 1200 ቅድሚ ልደተ ክርስቶስ ኣትሒዙ ኣብ ቻይና ይጥቀምሉ ምንባሮም መዛግብቲ ይነግረና። ዝኾነ ተገልጋላይ ክልተ ዕንጨይቲ ብምልጋብ ይምገብ። ኣብዚ ሕጂ እዋን ኪንዮ ኣብ ሃገራት ኤስያ ጽልዋ ቾፕስቲክ ኣብ ምዕራባውያን ሃገራት ከይተረፈ ጉንን ክኸውን ክኢሉ ይርከብ። ዛጊት ልዕሊ 1 ቢልዮን ተገልገልቲ ከም ዘለዎ ድማ ይንገር። እቲ ቀዳማይ ወይ ናይ ጥንቲ ቾፕስቲክ ፈለማ ኣብ ሃናን ዝተባሃለ ኣብ ቻይና ዝርከብ ዝነበረ ክፍለ ከተማ ተረኺቡ። እቲ ርኽበት ካብ ዕንፀይቲ ዝተሰርሐ ቾፕስቲክ ዘይኮነ ካብ ብሮንዝ ዝተሰርሐ ብንጉሳዊ ስድራ ቤት ዝዝውተር ዝነበረ ምንባሩ ኣብ ታሪክ ንረኽቦ። እዚ እቲ ቀዳማይ ይኹን ዳኣ እምበር ምናልባሽ እቶም ተራ ህዝቢ

ቅድሚኡ ካብ ዕንፀይቲ ዝተሰርሐ ቾፕስቲክ ይጥቀሙ እንተነበሩ ኸ ዝብል ሕቶ ይለዓል እዩ። ካብ ዕንፀይቲ ይጥቀሙ እንተነይሮም ክሳብ ሕጂ ናይ ጥንቲ ኣሰራት ክርከብ ዘለዎ ተኽእሎ ዳርጋ የለን ክትብል ይቐልል ይብሉ ተመራመርቲ ስነ ጥንቲ። ኣብ ፈለማ ቻይናውያን ቾፕስቲክ ካብ ድስቲ መፅብሒ ጭልፋ እዮም ዝጥቀምሉ ነይሮም። ካብ ጭልፋ ናመመገቢ ማንካ ክጥቀምሉ ዝጀመሩ እምበኣር ኣብ 1,000 ክፍለ ዘመን እዩ። ኣብ ጆው ክፍለ ከተማ ሰባት እናበዝሑ ብምዃዶም ንምብሰል ምግቢ ተባሂሉ ዝቆረፅ ዕንፀይቲ ድማ ብመንፅሩ ክሳኣን ጀመረ። ነቲ ምግቢ ቀልጢፉ ክበስለልና ኢሎም መቲሮም ከብስልዎ ጀምሩ። ኣብዚ እዩ ኣገዳስነት ቾፕስቲክ ክዓዝ ዝጀመረ። ካራ ድማ እንትርፉ ኣብ ክሽነ ኣብ መመገቢ ጣውላ ምጥቃም ገደፍዎ።

ኣብ ቻይና ከም ካራ ዝኣመሰለ በላሕቲ ነገራት ኣብ መመገቢ ጣውላ ምጥቃም ሕጉስ መግቢ ከይትምገብ ዝዕንቅፅ እዩ ዝብል ርድኢት ኣለዎም። ካራ ሕማቅ ወይ ዘይሰላማዊ ስለ ዝኾነ ሰላማዊ መግቢ ንክምገቡ ካብ ዕንፀይቲ ዝተዳለወ ዝጥቀሙ። ዓይነታት ቾፕስቲክ ካብ ሃገር ናብ ሃገር ብመንፅር እምነቶም ብኣሰራርሑን ብዓቐኑን ዝፈላለ ገይሮም ይሰርሕዎ። ቻይናውያን ኣብ ላዕሊኡ ጎዲም ወይ ርቡዕ ኩርናዕ ቅርፂ፣ ኣብ ታሕቲ ድማ በሊሕን ከቢብን ቅርፂ ዘለዎ ቾፕስቲክ ይጥቀሙ። ጃፓናውያን ንወዲ ተባዕታይ ተባሂሉ 20 ሰንቲሜተር ቁመት ዝውንን ንኣዋልድ ድማ 18 ሰንቲሜተር ይጥቀሙ። ኣብ ኮርያ ድማ ካብ ሓፂን ዝተዳለወ ቾፕስቲክ ይጥቀሙ። ናይ ቪየትናም ቾፕስቲክ ድማ ካብ ዕንፀይቲ ወይ ኣርቃይ ዝስራሕ ኮይኑ ቁመቱ ድማ ኣዝዩ ነዊሕ እዩ። ኣብ 1878 ጃፓናውያን ንመጀመርታ ግዜ ተጠቂምካ ዝድርበ ቾፕስቲክ ኣዳልዮም። ሃብታማት ሰባት ካብ ብሮንዝ ወይ ስኒ ሓርማዝ፣ ካብ ኮራል፣ ዓፅሚ፣ ወርቂ፣ ኣርቃይ፣ ካብ ጃደ ዝተባሃለ ክቡር እምኒ ዝዳለዉ ገይሮም እዮም ዝምገቡ ነይሮም። ንዝኸበረ ጋሻ ድማ ካብ ብሩር ዝተዳለወ ቾፕስቲክ ገይሮም ይቕርብሉ። ብሩር ኩሉ ግዜ ዝተመረዘ መግቢ እንተደኣ ኮይኑ ናብ ጸሊም ሕብሪ ናይ ምቕያር ዓቕሚ ስለ ዘለዎ እዩ ዝብል ርድኢት ስለ ዝነበሮም እዩ። ድሒሩ ብዝተረጋገፀ መፅናዕቲ ግና ሃይድሮጅን ሳልፌት ዘለዎ ዝኾነ ዓይነት መግቢ ንብሩር ሕብሪ ከም ዝቕይር ይገብሮ። ከም ፃዕዳ ሽጉርቲ፣ ቀይሕ ሽጉርቲ፣ እንቃቕሖ ዝኣመሰሉ መግብታት ድማ ብፍላይ። ገለ ካብ ብሂላት ቾፕስቲክ እንተደኣ ርኢና እቲ ቾፕስቲክ ገይሩ ዝምገብ ዘሎ ሰብ ኣብ ጫፍቲ ዕንጨይቲ እንተደኣ ሒዙ ዝምገብ ኮይኑ መርዓ ዕድሚኡ ምስ ሓለፈ ማለት ኣዝዩ ደንጊኡ ከም ዝምርዓው ይኣምኑ። ብግቡእ መዓረ ጌርካ እንተዘይተታሒዙ ድማ እታ ክትሳፈረላ ተላሊኻ ዘለኻ መርከብ ወይ ኣየር ገዲፋትካ ከም እትኸይድ ይኣምኑ። ናብ ጃፓን ጌሽካ ቾፕስቲክ ጌርካ እንተደኣ እትምገብ ኣለኻ ብግቡእ ኣተሓሕዛ ክትሕዞ ይምከር። ምክንያቱ ኣብ ጃፓን ብቾፕስቲክ ምብላዕ ምስ መንፈሳዊ ኣምልኾ ወይ መስዋዕት እዮም ዘተኣሳስርዎ። ብከምኡ ድማ እዮም ብዝተመላኽዐ ቾፕስቲክ ዝምገቡ። ሓደ ሰብ ክምገብ እንከሎ እንተላይ መንፈሲኡ ዝምገብ ይብሉ። ዘርከበ ተቐማጢ እዛ ከተማ ሕማቕ ኣተሓሕዛ ቾፕስቲክ ምስ ዝርኢ ጋሻን ድዩ ኢሎም ሸለል ከም ዘይብሉካ ክትፈልጥ ኣለካ። ንኣብነት ሩዝ እናተመገብካ ደዋ ኣቢልካ ኣብቲ ብያቲ ምስ እቲ ተኽሎ ምስ ሓዘን ወይ ቀብሪ የተኣሳስርዎ። መረቕ ዘለዎ መግቢ እናተመገብካ ናብ ኢትካ ጥብጥብ ዝብል ምስ ዝርዩ ከቢድ ተቃውሞ ይገጥመካ። ገለ ካብ ሕቅታት ቾፕስቲክ ምስ ንርኢ ቾፕስቲክ ምጥቃም ንናይ ምዝካር ክእለትና ይዕብዮ ይበሃል። ቾፕስቲክ ብግቡእ ኣገባብ እንተደኣ ተጠቂምናሉ ልዕሊ 50 ጭዋዳታት ናይ ኣካላትና ኣብ ስራሕ ይውዕሉ ድማ ይውስኹ። ኣገባብ ኣጠቃቅምኡ ድማ ከምዚ ይመስል።

ሓረ እምበር መርዓውቲ ከኣቱ ስለ ዝኾኑ ኩላትና ሓፊልና ንቀበሎም።

0: ኣብ ኩሉ ቦታታት እዩ እዚ ዓይነት ግጥሚ ዝግጠም ማለት ወላ ብቲ ፀወታታት ልክዕ ይኹን እንታይ ይመስል ሕደ ዓይነት ድዩ እንታይ እዩ ስከ ነብመገዶ
1: ሕጂቲ ግጥሚ ዜማ ይፈላለዩ ሓደ ዓይነት ኣይኮነን ኣብ መብዛሕትኡ ከዓ ተመሳሳሊ ፍልልይ ኣለዎ ተመሳሳልነት ኣለዎ ዋላ ብዜምኡ ዋላ ኣብ ግጥሚ ማለት እዩ ሕጂ ኣብ በዓል ከባቢ ሰንዓፍ እንተ ደኣ ከይድካ እቲ መስቀል ዝበሃል ደርፍታት ካልእ እዩ ሕጂ እዛ መስቀለይ ንመስቀለይ ንመስቀለይ ትብል ኣብ ኩሉ ልምቲ እያ ኣብ ኩሉ ከባቢሲ ሰብ ለሚድዋ ሪዕምዋ ይደግማ እዩ ማለት እዩ እንድሕር ዕሙቕ ኢልካ ኣቲኻ ናፍቲ ናይቲ ከባቢ ትሕዝቶ ግን ነናቶም ዝተፈላለየ ኣለዎ ማለት እዩ ሕጂ ኣብ ከባቢ በዓል ሰንዓፈ ዋዓንበብ ዝበሃል ኣሎ ንዕኡ ዝድረፍ እቲ ዋዓንበብ ናይ ፀወታ ኣሸንዳ ካብናይ መቐፀልታ ናይቲ ኣሸንዳ ኮይኑ እቲ ዋዓንበብ ከዓ ኣብቲ ከባቢ ዮሃንስ እዩ ዝውዕል ሕጂ እዚ ኣብ በዓል ሰንዓፈ ጉኑን እዩ ዝተፈላለዩ ናቱ ደርፋት ኣለዎ ብጣዕሚ ጥዑም እዩ ኣይፅገብን እዩ በቲ ካልእ ከባቢ ከዓ በቲ ኣነ ዝዓበ ኩሉ ከባቢ ሕጂ እቲ ዋዓንበብ ፍሉጥ ኣይኮነን እቲ ፀወታ ኣሎ ዋዓንበብ ዝበለ ኣሳያይማ ግን ኣብ ከባቢ ሰንዓፈ እዩ ደሎ ኣብቲ ግን በቲ ናይ መስቀለ ፀወታ በዚ ክነግረ ክፅናሕና ንመስቀለይ ድርብ ከበሮ ሓዛለይ ዝብል ይፍለጥ ማለት እዩ እንደገና ኣብቲ ዝውድሶ ኣዋል ካ ኸምኡ ኣብ ሰንዓፈ ዝውድሶ ደርፍታት ካልእ ናት ኣለዎ ጥዕሚ እዩ ብጣዕሚ ጥዕሚ እዩ በቲ ከዓ እንደገና ከምኡ ማለት እዩ ካልእ ከዓ ኣብ ገሊኡ ግን ናይ ግድን ይራኸብ ከዓ ከምዝታት እዩ ማለት እየ
0: እቲ ኣብ ግጥምን ዜማን ዘሎ ክልልያት ክህልዎ ይኽእል እንትኾነ ግን ኣብ ትሕዝቶ ግን ኩሉ ንምውዳስፅዋት
1: ኣብቲ ኣጋጣጥሙ ይፍልይ ደለዎ እምበር እቲ ዕላሙ ሓደ እዩ እቲ ውሽጣዊ ትሕዝቱ ሓደ እዩ ነቲ ምውዳስ ነቲ ንፍቕሪ ነቲ ንሓድነት ነቲ ንፅንዓት ዝገልፅ እዩ ማለት እዩ
2: ታዋ ዕንበብ እውን ከተስምዓ ክትኽእል እያ ዮሃና ወናም እያ ክትፈትዋ መዓት እያታ ዜማሰ
1: ናይ ዋ ዕንበብ ዮሃና እውን ነዊሕ ስለ ዝደረፈትሉ
0: ሰሚዕናይ ኣለና ሕጂ እውን እዛ ደርፊ ዮሃና ሓቆም እዮማ ዘኪሮም ኣለዉ ክደርፍልና ነሸግረ ክለና ድና ነዛ ቡን ርሸኩም ኢለ ዘይምነው እ

يعهو عمبو

ኣብ ሕብረተሰብና ሕጂ ኣነ ደይተቆነነ ጓል ደይተቆነነት ጓል ንበል ማለት ሰበይቲ ጓል ገለ ዝኾነ ደይተቆነነት ክርኢ ደስ ኣይብለኒ ሓቂ ዘረባ ማለት ኣብ ግዜ ዕንበብ ዝግበረሉ ናይ ቅዱስ ዮሃንስ መስቀል ገለ ግዜ እዩ ክትቆነና ኣለካ ትክደም ባህልና እየ ክብረትና እዩ ገለ ልዕሊኡ ዝሓለፈ ከዓ ከምዚ ወኒ ክህልወካ ኣለዎ ሕጂ ተቆኒና ተርአ ቆላ ምሽ ማራ ሕጎስ ከምዚ ምሳቅ ክቐርብ ክዕልል ገለና ኣብቲ ዕንበብ ክወስዳ ከማ ንደሊ ሕጂ ፈቶ እየ ማለት እዩ ኣብዚ ሕጂ ግዜ ወቕቲ ኩሉ ሰብ ብቁነን ይደሊ ከምኡ ከብዕሎ ማለት እዩ ከምዚ ምሽጥ ትጓል ተርአ ከማ ብዙሕ ክሳይ ይኮንኩም

0: ደስ ኣይብለኒ ሓቂ ዘረባ ማለት ኣብ ግዜ ዕንበብ ዝግበረሉ ናይ ቅዱስ ዮሃንስ መስቀል ገለ ግዜ እዩ ክትቆነና ኣለካ ትክደም ባህልናይ ክብረትና ይ ገለ ልዕሊኡ ዝሓለፈ ከዓ ከምዚ ወኒ ክህልወካ ኣለዎ ሕጂ ተቆኒና ተርአ ቆላ ምሽ ማራ ሕጎስ ከምዚ ምሳቅ ክቀርብ ክዕልል ገለና ኣብቲ ዕንበብ ክወስዳ ከማ ንደሊ ሕጂ ፈቶ የ ማለት እዩ ኣብዚ ሕጂ ግዜ ወቅቲ ኩሉ ሰብ ብቁነን ይደሊ ከምኡ ከብዕሎ ማለት እዩ ከምዚ ምሽጥ ትጓል ተርአ ከማና ብዙሕ ክሳይ ይኮንኩ
1: ከመይ ቀኒ ሕጂ እዚ ንጥፈት እዚ ኩሉ ክንዕልሎ ዝፀናሓት ዝሓለፈ እዋናት ኣብ ዘባደቡብ ከባቢ መደፈራ ማለት እዩ ከመይ ቀኒ ነይሩ
0: ብጣዕሚ ፅቡቅ ብእሞ ከዓ ብፍላይ ሕጂ ውር ተልኪ ፍትሕቲ ጨውረ ከማ ናይ ትረክብን ይኽ እሞ ከዓ ዘሎ ንዓይ ከማ ካብኡ ይኹን ጥያ ብልኩማ ብፅሕ ይመስለን ዶ ኣነ ከዓ ስለ ዝፈትዎ ንኩሉ ክጠራ ንፎ ስለ ዝደሎ ከየንዖም ግድፋ ቢለ ክመለሰኩም ኢለ ናዋ ክመፅ ባልካ ዝፀናሕ ከማ ኪቶ እየ
2: ወዲቡ ናበርተ ግን ማለት እዩ ስለዚ ባይብታት ብመልክረን ኣብ ኩሉ ደርፈን ጀሚረን ኣወዳድበአን ከበሮ ዝሃርማ ከበሮ ኩሉ ተዳልየን ኣብቲ ናይ ኣቡነ ኣንበስ ቦታ ኣብኦም ዝራኸቡ ብከምኡ መልክዕ ተንዓድታት ውድድር ክንገብረልክና ተባሂሉ ተካይዱ ማለት እዩ ሕጂ ኣዝዩ በቃ ብዘደንቕ ልክዕ ከምዚ ናይ ኤክስፖ ፌስቲቫል ዝካየዱ ህዝቢ ተኣኪቡ ብከምኡ ተካይዱ ማለት እዩ ካብኡ ንዳሓር እቲ ህዝቢ ተባራቢሩ ሕጂ ፅቡቅ ይቕፅለሎ ማለት እዩ ሕጂ ኣብ ካልእ ከባቢ ከዓ ከምኡ ዳርጋ ተገዲፉ ስለ ዝኾነ ከምዚ ዓይነት ምብርባር የድልዮ ኮይኑ ይስማዓኒ ንኩሉ ናይ ኩሉ ሕብረተሰብ ሓላፍነት እዩ ማለት እዩ ናይቲ ሓደ ናይቲ ሓደ ኣይኮነን እዚኣታ ፅቡቅቲ ናይ ዋዓሉ ዘላ ማለት እዩ
0: ሓቁ ኣሎ ኣነ ከማን ብርሃን ሓወይ ሓቁ ኣብዋያ ደስ ትብለኒ ብፍላይ ናብኡ ተወሪድካ ከዓ ኣብ ደሎ ወግዕታት ኣፍራሶም ገይሮም ገለ ሓቂ ዶ ብሪንካ ኣፍራሶም ገይሮ
3: ኩሉ ሰብ ባህላዊ ክዳን ገይሩ ኢለ ካብታ ዘላቶ ባህላዊ ክዳን ገለ ኣው ልዕቲ ባህሊ ኣሎ ሓቂ ዓይሽ ናብ ካልእ ክዝርጋሕ ደስ ይብለካ ብጣዕሚ ምሻሎ ሕጂ ከማ ከም ፌስቲቫል ኮይኑስ ከም ለዋ ከም ፌስቲቫል ኮይኑስ ዋላ ካብ ሃገር ሙሉእ ከማ ከምዚ ንግደት ከምዚ ዓብዪ ንግደት ኮይኑ ሰብ ከይዱ ባህሉን ያትኡን ወግዑን ከስተማቐር ክላለ ክመሃር ገለ ብጣዕሚ ደስ ይብለካ ንሕና ከዓ እታ መፅናዕት ትገብርላ ግዜ ካሸዐ ሽዑ ኩሉ ሰብ ናይቲ ከባቢ ስለዝመፅእ ኣብኡ ኮይድካ መፅናዕት ትገብር መፅናዕት ትገብር ክመሃር ዘርየ ክርእ ዝደልየ ክዘናጋዕ ዝደለየኻ ከምኡ ማለት እዩ እ በዓል ሓንቲ መዓልቲ ክንዕድ መኪና
1: ክትመፅእብጣዕሚ
2: ሕጂታ ዋዕንበብ ንብላ ዘለና ፀወታ ነዊሕ ካበይ ዝጅምር መስል ካብቲ በዕላት ማርያ እዩ ዝጅምር ካብቲ በዕላት ማርያ ስጋ መስቀል ዘሎ ናይ ኣዋልድ ፀወታ እዩ ብዝተፈላለየ ኣብ ዝተፈላለየ ከባቢ ክፈላለየ ይኽእል እዩ ግን ካብቲ ማርያ ካብቲ ምውዳስ ነቲ እኽሊ ነቲ እኽለ ማይነት ናይ መስቀል ዝኸውን ኢለን ዝጅምሮ ፀወታ ካብኡ እዩ ዝጅምር እዚ ግዜ እዚ ብምሉኡ ኣዋል ነፃ የን ማለት እዩ ስለዚ ኣብዚ እንዳደረፋ እንዳደረፋ ብድሕሪኡ ጓቁሜን ካ ኣለዎን ጓቁሜን ካ ኣለዎን ከምኡ ፀወታ ማለት እዩ ካብ ጓቁሜን ዮሃንስ ክኸርክበለን እዩ ካብ ዮሃንስ ከዓ እዚ ንብሎ ከደለና እቲ ናይ ናቱ ሰለብሬሽን ኣሎ ናቱ ፅምብል ኣሎ ማለት እዩ እንደገና መስቀል ከዓ ኣሎ ናይ መወዳእታ ማለት እዩ መስቀል ሕጂ ናይ ኩሉ ናይ ክግበር ዝቐነየ ፀወታታት ናቱ ከም ዓብዪ መዛዘሚ እውን ክንብሎ ንኽእል ኢና ማለት እዩ እብከባቢኡ ግን ክፈላለዩ ይኽእል እዩ ማለት እዩ ሕጂ እዚ ፀወታ እዚ እዩ እቲ ዋዕንበብ ፀወታ ከዓ ኣብ ከባቢ ስመጃና ብፍሉይ ኣብኡ ዝፍለጥ ከም ብዋዕንበብ ይፍለጥ ኣብ ካልእ ከዓ ከም ኣሸንዳ ይፍለጥ ማለት እዩ እታ ዋዕንበብ ትበሃል ንናቱ ደርፍታት ንዋዕንበብ ዝገልፅ ኣለዎ ዝተፈላለየ ናቱ እቲ ናይ እኽለማየ እንጉሎት ኣለዎ ኣብቲ ከባቢ ከዓ ንግደት ናይቲ ዓድታት ከዓ ኣሎ ሕጂ ኣብቲ ፀወታታት ስነሮም ናብቲ ንግደት እዮም ዝኸዱ ማለት እዩ እንደገና ኣብቲ ከባቢ እሱ ኣወዳት እቲ ፅቡቕ ነገር ናይቲ ከባቢ ሕጂ እንታይ እዩ ኣብታ እንዳ ኣቡነ ኣንበስ ከባቢ ምስ ተኣከቡ እቶም ኣወዳት መሪሖም ነቲ ቤተክርስትያን እንዳጨፈሩ እንዳደበሉ ይዘርዎ ተነዋልድ ከዓ ጋርስአን ገይረን ዕምባብአን ፍዮሪአን ገይረን ናቱ ኣከዳድና ናይ ሕዛብ ኣለዎ እሱ ገይረን ደድሕሪኦም እቲ ደርፍታት ናይቲ ዋዕንበብ እንዳደረፋ ይዘራ ማለት እዩ ድሕሪኡ እዚ ምስ ገበሩ ተቐዲሱ እቲ ቤተክርስትያን ተሳሊሞም ገለ መለ ናፍቲ ዝብለክ ደልኩ ናይቲ ከባቢ ንግደታት እናኸዱ ከዓ ይዘናግዑ ማለት እዩ
1: ነዚ ሕጂ ክኮላ ዋዕንበብ ንብላ ማለት እዩ ክብራትን ክብራንን ተኸታተልትና ምስ ትሕዝቶታት መደብናትና ኣለኹም ትሕዝቶታትና ገና ቀፃሊ እዩ ዘሎ በዚ ቀርቡ ዘሎ ትሕዝቶታት ትዛነይ ክትልው ተስፋና ሙሉ እዩ ሓብትና ዮሃና ቡን ከም ዝፈልሐ ትነግረና ኣላ ንሕና እውን ቡና ክንሰቲ ኢና ንስኻትኩም ውን ኣብ ሕብረተሰብና ተዳርኢናዮ ቡን ሓደ ካብቲ ወቅዑ ቡን ንበዓላዊ ዳመት ዝያዳ ድምቀት ዝህብ እሞ ምሳና ክትሓብሩ ብክብሪ ይዕድም ናብ ዝቕፅል ትሕዝቶና ክንሰግር ኢና ክሳብ ቡና ንሰቲ ንቐደም በሉ

እንኽደኖም ክዳውንቲ ኪኖ ፋሽን መግለፂ መንነትን ጠባይን ህልው ኩነታትን ምዃኑ ብዙሓት ዝገልፅዎ እዩ። በዚ መንገዲ ነብሲ ወከፍ ሕብረተሰብ ናተይ ዝብሎ ኣከዳድና ክውንን ንዕዘብ። ካብዚ ሓሊፉ ንዝተፈላለዩ ኣጭረቕቲ ኣደና ቅዲ ብምውፃእ ዝሰርሐ ሰብ ሞያ ክህልዎ ዝኽኣለ ካብቶም ደቂ ሰባት ዘድልይዎ ኣገድስ ነገራት ከይኮነ ይተረፈን። ኣብዚ ሰሙን እምበኣር ብዛዕባቶም ኣብ ሃገርና ዝተፈላለዩ ኣጭረቕቲ ተጠቂሞም ባህልን ልምድን ሕብረተሰብና ከይበረዙን ብሰንተቲክ ዝዓይነቱ ጨርቂ ተጠቂሞም እውን ፍሉይ ስራሓት ካብ ዘቕርቡ ዲዛይነራት ሓደ ዲዛይነር ሰሚር ሳልሕ ተመክርኡ ከካፍል ዓዲምና ኣለና። ሰናይ ምክእታል።

0: ኣብ ዓውዲ ናይ ቅዲ ክዳን ዝነጥፍ ሰብ ሞያ ዝተፈላለዩ ኣጭረቕቲ ተጠቂሞም እዮም ስራሓቶም ዘዳለዉ። በዚ መዳይ እውን ባህላውን ዘመናውን ዘካተተ ስራሓት ናብ ሕብረተሰብ ምቕራብ ግድን ይገብሮም። ብተወሳኺ ዘመናዊ ቅዲ ምኽታል ማለት ባህሊ ምጉሳይ ከም ዘይኮነ እውን ገለ ካብቲ ዘዕለለና ነጥቢ እዩ። ምክንያቱ ኩሉ ስራሓቶም ኣብ ዘዳልውሉ እዋን ባህልን ልምድን ሕብረተሰብና ኣብ ግምት ብምእታው ከም ዝሰርሑ እዩ ዝገልጽ። እንተኾነ ከም ፍሉይነት ናይ ኣጭረቕቲ ኣብ ወቕቲ ከይተረፈ ብቕዲ ፈላለዮም ከም ዘዳልው እውን ኣዕሊሉና እዩ። ቅዲ ክዳን ብዝተፈላለዩ ኣጭረቕቲ ተጠቂምካ ፍሉይ ስራሕ ምድላው ክሳብ ዝኾነ ኣብ ክሊ ዕድመ እውን ተፈላለዩ ይስራሓሉ እዩ።
1: እዋ ሕጂ እንታይ እዩ እቲ ኣብ ክሊ ዕድመ ዘዳሉ ዲዛይናት ወይ ትቕዲ ክዳን እንታይ እዩ? ኣብ ጨርቂ ፍልል የብሉን። ዝኾነ ዓይነት ጨርቂ ኣብ ዝኾነ ዓይነት ክሊ ዕድመ ክትጥቀመሉ ትኽእል ኢኻ። እቲ ዝፈልዮ እንታይ ደኣ እዩ? እቲ ቅዲ ኣሰፋፍያ ማለት እዩ። ዝኾነ ሕጂ ንኣብነት ብልምድ ብዓድና እቲ ብብዝሒ ኣብ ዓበይቲ ኣነስቲ ገለ ወይ ገለ ትጥቀማሉ እቲ ሽፎን እዩ። ብንኣሽቱ ድማ ከምዝበልኩ ናተፈላለዩ ዓይነት ናይ ዘመናዊ ጭርቕቲ ናይ ቅርፂ ይኹን ኣብ ደቂ ኣንስትዮ ኣብ ደቂ ተባዕትዮ እውን ከምኡ ብሌዘር ገለ ኣብኡ ፍልል ኣለዎ። እቲ ናይ ዓበይቲ ጭርቕቲ ግን ኣብ ናይ ናእሽቱ ክመፅእ ኣይክእልኒ ማለት ከ ኣይኮነ። እቲ ናይ ዓበይቲ ጭርቕቲ እውን ኣብ ናይ ናእሽቱ ቅዲ ቀይርካ ክተምፅኦ ትኽእል ኢኻ። እጂ ጨርቂ ዘይኮነ ዝውስነካ እቲ ቅዲ እዩ።

0: ማለት
1: ዲዛይነራት ክንብልን ከለና ሓድሽ ቅዲ ዘተኣታትዉ እኳ እንተኾኑ ንባህሊ ጎዚኦም ዝሰርሑ ማለት ግን ኣይኮነን። እንታይ ደኣ ባህሊ ምርኩስ ብምግባር ዕውስ ስራሕ ዝሰርሑ እኳ ዳ። በዚ መዳይ እውን ንባህላዊ ዘመናዊ ቅዲ ተኸቲልካ ምድላው ዘለዎ ጥቕሚ ብከምዚ ስዕብ ይገልጾ።
2: ጅብዚ እንታይ እዩ ዘሎ? ክልተ ጥቕምታት እዩ ዘለዎ። እቲ ባህላዊ ናብ ዘመናዊ ቀየርካ ወይ ምስ ዘመናዊ ሓዊስካ ክስርሖ ከለካ ክልተ ጥቕሚ እዩ ዘለዎ። እቲ ሓደ እንታይ እዩ? ተቐዳምነት ምስ ዓለም ብቀረባ ክትላልየሉ ትኽእል። ዘመናዊ ቅዲ ስለ ዝኾነ ነቲ ባህሊ ብዘመናዊ ዓይነት ቅድስቲ ቅዲ ጌርካ ምስ ዓለም ብቀረባ ክትላለ ትኽእል ኢኻ። ምክንያቱ ነቲ ናትካ ባህልስ ብኡ ተንፅባርቁ ኣለካ ማለት እዩ። እቲ ካልኣይ ድማ እንታይ እዩ? እቲ ባህሊ ይጠፍእን። ሕጂ ኣብቲ ዝነበሮ ባህሊ ጥራይ በቲ ዝነበረ ቅዲ እንዳሕ ረኣ ትኸይዳ ለካ ኸን ካብ ተጠላብነቱ እንዳጎደለ ይኸይድ። ምክንያቱ ምስቲ ዘሎ ናይ ዘመናውነት ወይ ናይ ምዕባለ ዝመፅእ እቲ መንእሰይ ይኹን ወላ እቲ ክክደን ዝደሊ ሰብን ምስ ማዕረ ማዕረ ዓለም ክክደን ስለ ዝደሊ፣ ስለዚ ከምቲ ኢንተርናሽናል ወይ ከዓ ዓለም ለኻዊ ዝኾነ ኣከዳድና ናብኡ ኣምሲልካ ክተቕርቦ ከለካ ነቲ ባህሊ እንታይ ይኸውን? ኣይጠፍእን።

ኣብ ሃገርና ዝፈርዩ ዘለዉ ዲዛይነራት ከም ብዝሖም ዝተፈለየ ኣደናቂ ዝኾነ ስራሕ ከቕርቡ ንዕዘብ ኢና። እቲ ምክንያት ከዓ ተወዳዳሪ ምዃን ጠባይ ናይ ዝሞያ ከም ዝኾነ ይገሊጹልና። ዲዛይነር ሰሚር ብሰንተቲክ ተጠቂምካ ፍሉይ ስራሕ ምቕራብ ካብቶም ጠቂጡ ዝሰርሕ ኣሎም እዩ። ከምዚ ንዕዘቦ ዘለና እውን ብርክት ዝበሉ ፍሉይ ቅዲ ዘለዎም ካብ ምቕራብ ኣይሓመቐን።

0: ጉላለ ዘይብሉ ከም ዝኾነ ይገሊጹልና። እንትኾነ ግን ንስራሕ ብብዝሒ ክሰርሓሉ ዝኽኣለ ምኽንያት ኣለዎ።
1: እዋ ሕጂ እንታይ እዩ እዚ እቲ ማዕረቲ ፒር ሌዘር ኣይኮነን፣ እንታይ ዳ እዩ ሲንተቲክ። ሕጂ እቲ ንባዕሉ እንታይ እቲ ኣብዛ ዓድና ዘሎ ዳርጋ ጠፊ እዩ። እቲ ናይ ቆርበትን ውፅኢት ቆርበትን ኣሰራርሓ ዳርጋ የለን ጠፊ እዩ። ስለዚ ሕጂ ንሕና እቲ ቀንዲ እንታይ እዩ እቲ ስራሕና እንቲ ዕላማናን ነቲ ዝነጠፊኡ ዘሎ ናይ ቆርበትን ውፅኢት ቆርበትን ስራሕ ንዕኡ ንምብርባር ብዝበለፀ ከዓ ምምዕባል ማለት እዩ። ሕጂ ቲ ዝነበረ ጥራይ ኩንካ ፅሩይ ቆርበት ወይ ከዓ ዝለፍሐ ቆርበት ጥራይ ምፅባይ ዘይኮነስ ዋላ ንዑ ተመሳሳሊ እውን ብሰንተቲክ ከምዚ ትሪኦ ዘለካ እናገበርና ነቲ ስራሕ ምምዕባል ንብርባር ነቲ ናይ ውፅኢት ቆርበት ማለት እዩ። ሕጂ ንሕና እቲ ዓቕምና ካብቲ ናይ ቆርበት ስራሓሲ ዳርጋ ካብ ባሕሪ ጭልፋ ኢና ንሕና ንገብሮ ዘለና ናቱ ጨንፈር ናቱ ክፋል እምበር ሙሉእ ናይ ቆርበት ስራሕ ኣይኮነን። ግን ንሕና ምስቲ ዘመናውነት ምስ ዘመናዊ ጭረት እናሓወስና ገለ ነቲ ስራሕ ናብ ዝነበሮ ንምምላስ ንፍትና ኣለና። ዓማዊልካ ፅቡቅ ስለ ዝፈትዎ ፅቡቅ ተቐባልነት ኣለዎ ወላ ብደረጃ ዓለም እውን ፅቡቅ ጠለብ ስለ ዘለዎ እቲ ናይ ቆርበት ወይ ናይ ሲንተቲክ ፅቡቅ ተጠላብነት ኣሎ። ስለዚ ንዕኡ ንሕና ሓቲትና ንሕዚ ሒዝና ኣለና ማለት እዩ።

0: ነስራሕ ፈለማ ሰሪሖም ኣብ ዘቕረብሉ ብዋጋ ልሙድ ብዘይምፅንሑ ተጠላብነት ክረክብ ግዜ ከም ዝወሰደ እዩ ገሊጹልና። ድሕሪ ግዜ ግን ነቲ ዓይነት ጨርቂ ብብዝሒ ብምትእትታው ኣድናቂ ቅዲ ብምስናይ ዘዳለውዎ ግን በቢግዜኡ ተጠላብነቱ ከም ዝበዝሐ እዩ ዝገልጽ። ብተወሳኺ ከም ዲዛይነር መጠን ኣብ ዝተፈላለዩ ናይ ቅዲ ክዳን ውድድራትን ካልእን ብብዝሒ ብምትእትታው እዮም ነዚ ናይ ሰንተቲክ ስራሕ ከላልይዎን ተጠላብነት እውን ክህልዎ ዝኽኣልዎ። በዚ ዝፈለመ ኣብዚ እዋን ብዙሕ ጠለብ ካብ ዝረኽቡ ዓይነታት ጨርቂ ክኸውን ክኢሉ ኣሎ። ብሓፈሻ ኣገባብ ኣሰራርሓ ናይዚ ዓይነት ጨርቂ ከም ዝስዕብ እዩ።
1: እዋ ሕጂ እንታይ እዩ እዚ ቁሩብ ካብቲ ካልእ ጭረት ቁሩብ ፍልይ ይብል እዩ ሰንተቲክ ብፍላይ ማለት እዩ ኣሰራርሑኡ በዚ ቁሩብ ጥንቃቐ ጌርካ ይስራሕ ዝኾነ ብላሕቲ ነገራት ክረኽቦ የብሉን ኣብ ኣዝዩ ሙቐት ክትክድኖ ይትኽእልኒ ኢኻ ናይ ፀሓይ ክበልዖ ክእል እዩ ኣብቲ ክትሓካሓተ ሓፅቦ እውን የብልካን ብምሕፃብ ማይ ገለ ክትንክፎ የብሉን ክሰርሖ ከለካ ድማ ናብቱ መስርሕ ኣለዎ ማለት ጀዋ ኮላ ካብ ኖርማል ሰጊርካ ክስራሕ ይትኽእልኒ ኢኻ ኣብዚ ንሕና ሕጂ ኣብ ካልእ ናቱ መስርሕ ኣለዎ ናይቲ ቁርበት ማለት እዩ ንሕና ንጥቀመሉ ድማ ኣብዚ ናይዚ ማሽን መርገጫ ዝበሃል ኣሎ ንዑ ቀይርና ነቲ ሰንተቲክ ከይቀለጠ ማለት እዩ ከይቀረፈ ንዑ ብፅቡቅ ክሰፊልካ ዝኽእል ኣሳፍያ ወይ ከዓ ዘይት እንዳለኸና ኢና ንሰርሑ ማለት እዩ ቀሲርካ ጥንቃቐ ጌርካ ይስራሕ ዝኾነ ብላሕቲ ነገራት ተረኺቦ ድማ ብኡ ጌሩ ክቕፅል ይኽእል እዩ ስለዚ ሕጂ ጥንቀቂልካ ቀሲርካ ይስራሕ ምስተሰርሐ ግን ፅቡቅ ፅባቐ ኣለዎ።

0: ኣዝዩ ሰሓቢ ይኸውን ማለት እዩ
1: እጂ ኣሰራርሓ ናይቲ ሌዘር ወይ ከዓ ሰንተቲክ ንሰርሖ ኩላ ግዜ እንታይ ቁሩብ ጥንቃቐ ይሓትት ካብቲ ካልእ ንሰርሖ ዝኾነ በላሕቲ ነገራት ክረኽቦ የብሉን እትደልዮ ዓቐን ድማ ብሜላ ምስ ዳለኻ ካብኡ እንታይ እዩ ብቐሊልታ መኪና ክሰርሖ ስለዘይትኽእል ወይከዓ ሰንተቲክ ስለ ዝኾነ ክትቆርፎን ክትስሕቦን ስለ ትኽእል እንታይ እዩ ኣብዚ እቲ ዘይቲ እንዳለኸኻ ኣብቲ ማሽን ብከይሃሰየ ቀስ ገይሩ ይሰርሐልካ ማለት እዩ እዚ ከምዚ ገርና ዘይቲ እንዳለኸነና ንሰርሖ ቀስ ጌርካ እ ዘይቲ ከምዚ ጌርካ ምስለኸ ከምዝተዳለናዮ ድሕሪኡ ኣብዚ እዚኣ ዝኾነት ዓይነት መኪና ሰፊልካ ትኽእል እያ ማለት እዩ ብዓብዪ ግን እንታይ ትቐንዲ ንዕኡ ኢለ ንሰርሓ ናቱ ሰራርሓ መካይን ስለ ዘለዋ ኣብቲ ናቱ ሰራርሓ ብቀረባ ክትሰርሖ ይቐልል ማለት እዩ ብዘለካ ዓይነት መሳርሒ ድማ ብከምዚ ጌርካ ብዘይቲ እንዳለኸ ክትሰርሖ ትኽእል ኢኻ ማለት እዩ እጂ ዘይቲ ስለ ዝለኸኽዋ ከይሸገረትኒ ትኽላ ትኸደለያ ኣላ ማለት እዩ

ከም ካልእ ኣማራፂ እውን እዚኣ ናይ እግሪ እዚኣ ቀይርና በዛ መርገጫ እዚኣ ጌርና እዚኣ ኣብ ክንዲዘይትንለክ ማለት እዩ እዚ ናታ መሳርሒ ኣሎ

እዚኣ መርገጫ እዚኣ ንሪአ ዘለና ብዝታያ ኣብዚ ሸረር ትብል ዕንክሪ ኢላ ኣላታ እዚኣ እንታይ ዛ ሸረር ትብል ነቲ ጎማ ነቲ ሌዘር ክሰፈ ከሎ ጠጠው ስለዝብል ስለዝሕዞ እዛ ብዘላ ዓንክሊል ግን እንዳሰሓበት እንዳጀረር ድሕሪ ተውፅኦ ማለት እዩ።

እዚኣ ድማ እንታይ ትገብረላ ነቲ ጎማ ነቲ ሌዘር ኣብቲ እግራ ኣብቲ መርገፅናታ ሸረር ዝብል ዕንክሊል ስለ ዘለዋ ከየሸገረት ነቲ ጎማ ከይሰሓበት ቀሲራ ሰፊያ ትህበና ኣላ ማለት እዩ። ስለዚ ሕጂ በዚኣ እውን ክንጥቀም ንኽእል ኢና፣ በዛ ዓይነት እዚኣ መርገጫ እውን ክንጥቀም ንኽእል ኢና ማለት እዩ። ሕጂ ፅቡቅ ነገሩ ሰንተቲክ እዚ ሌዘር ከዓ እንታይ እዩ ምስ ተሰርሐ ንዝኾነ ይኹን ዓይነት ጨርቂ ከይዱ ፅባቐ ክፈጠር ይኽእል እዩ። ኣብ ዝኾነ እዋን ድማ ብዘይዝኾነ ሽግር ክንክድኖ ንኽእል ማለት እዩ። ሕጂ ዋላ በዚ ሌዘር ጌርካ ንሃሩ ዝኾውን ከና ክዳሉ ትኽእል ኢኻ። ኣብ ግዜ ቁሪ ዝኾውን ጃኬታት ካብ ቦታት ውን ክሰርሕ ትኽእል ኢኻ። ዋላ ከምዚ ከይድ እኒሄ ዘለኹ እዚ እውን ኣብ ግዜ ኖርማል ግዜ ክትገብሮ ትኽእል ዘይሸግር ዓይነ ጨርቂ እዩ ማለት እዩ።

ስሪና ክንሰርሕ ፀኒሕና መሳራሕናያ ስረ ድማ ምስተሰርሐት እዚኣ ዝመስል ማለት እዩ።

ወላ ዝለዓለ ኩሉም ሰፊዮ ከለና ብሙሉእ ነፍሲ ወከፈን ዘይት እንዳለኸና ቀስ እንዳገበርና ሰፊና እያ ማለት እዩ። እዚ ብሙሉእ እዚኣ ወላ እዚኣ ብሙሉእ በዚ ኣብ ዘሎ ጁባ ወላ እዚኣ ክንገብረላ ከለና ነፍሲ ወከፈን ብሙሉእ በዚኣ ዘይት እንዳለኸና ጌርና ንሰፊያ ማለት እዩ። ረ ብላዕሊ ንሰፊዮ ስፌት ብሙሉኡ ወላ ኣብዚ ዘሎ ተሰፊ ዘሎ እዚ ኣብዚ ስፌት ዘሎ ወላ ኣብዚ ቅድሚ ዘሎ ነፍሲ ወከፉ እንዳለኸና ቀስ እንዳገበራ ንሰርሖ ማለት እዩ። ስለዚ ኣብ ሓንቲ ስራሕ ሲ ክልተ ስራሕ ትሰርሕ ኣለካ በቲ ሰፍ ለካ በታ ትልክል ዳለካ ከምኡ ግዜ ተጥፋእ ኣለካ ማለት እዩ እንጂ ዝያዳ ጥንቃቃ ሓተት ቀሲካ ሰሪሕ ከያ ከዓ ከምዚ ትሪእዎ ዘለኹም ፅፉፍ ስራሕ ፅባቐ ዝፈጥር ስራሕ ይኮነልካ ማለት እዩ። ዝያዳ ከምዚ ትሪእዎ ዘለኹም እቲ ናይ ሌዘር ስራሓት እቲ ፅቡቅ ተጠላብነት ኣለዎ ሰቡ እንዳፈትዎ ከይድ ኣለዎ ብተፈለየ ከምዚ ከይድ ዘለኹ ዓይነት ቅድታት እንዳገበርና ገለ ድማ ዝያዳ ኣብ ምምዕባሉ ንፅዕር ኣለና ማለት እዩ። እዎ ሕጂ ብዚ እንታይ እዩ እቲ ንሕና እቲ ሌዘር በይኑ ዝስራሕ ከምዚ ዝያዳ ኣብ ምሕፃብ ኣብ ነዊሕ ታዝሓፀብከያ ተመራፂ እዩ። ዝኾነ ነገር ፅቡቅ ነገሩ ዝኾነ ርስሓት ኣይሕዝኒ ዝኾነ ሰክፍ ነገር የብሉን ካብ ሓዊ ይኹን ካብ በላሕቲ ነገር ኣጥራይ ክትንቀቀሉ ኣለካ። ምስ ዘመናዊ ጭርቅቲ ወይ ከዓ ምስ ባህላዊ ከምዚ ጌርና ንስሕር ኣሰሪሕከያ ድማ ኣብቲ ክሕፀብ ከሎ ፀገም ዘለዎ ይኮነ ንሕፀቢ ኣዝዩ ማይ ክበዝሑ የብሉን ብዙሕ ክተሃስዮ የብልካ ና ምሕፀብ እምበር ሚዛናዊ ዝኾነ ኣተሓፅባ ጌርካ ምስቲ ጨርቂ ትሓፅቦ ትኽእል ኢኻ ሽግር ዘለዎ ይኮነን። ኣብቲ ነቓቕፁ ከምዚ ሓፀብከዮ ስለዚ ጨባበጥ ንሓድሕዱ ምስተሓፅበ ብፅሩይ ጨርቂ ጌርካ ነቲ ሰንተቲክ ኣንፂር ፅሪኻ ኣፅርዮ ማለት ተንቅፆ ማለት እዩ። ክሕፀብ ዝኽእል ሽግር ዘለዎ ይኮነን ከይበዝሐ ማለት እዩ።

0: ከምዚ ክንዕዘቡ ዝፀንሕና ናይ ሰንቲቲክ ዓይነት ዝኾነ ጨርቂ ኣብ ተዳልወሉ ብዙሕ ፃዕሪ ዘድልዮ ምዃኑ ምግንዛብ ኣይከብድን። ብመንፅር ሓንቲ ክዳን ከዳልዉ ዝውድእዎ ግዜ እውን ቀሊል ኣይኮነን።
1: ሕጂ እንታይ እዩ ኣብቲ ካልእ ዓይነት ስራሕን ኣብዚ ናይ ሰንተቲክ ወይከ ናይ ቆርበ ስራሕን ዝወዝ ግዜ ድሕር ኣኢልና እዚ ናይ ቆርበ ስራሕ ክትቆዶ ይኹን ክንሰፍዮም ኣዝዩ ቁሩብ ግዜ ይወስድ ማለት እዩ ካብቲ ካልእ ዓይነት ኣሰራርሓ። ሕጂ ንኣብነት ኣብ ሓንቲ ሽፎን ክንሰርሕን ወይ

0: ክቡራት ተኸታተልትና፣ ፍሉይ ስራሕ ንምቕራብ ዘድሊ ፃዕሪ ቀሊል ኣይኮነን። ካብ ጠለብ ዓማዊል ርሕቑ ዝነበረ ዓይነት ጨርቂ ተጠቂምካ ኣድናቕ ስራሕ ምቕራብ እውን ኣድናቖት ዝግበኦ እዩ። ኣብ መወዳእታ እውን ዲዛይነር ሰሚር ኣብዚ ሞያ ንዝነጥፉ መልእኽቱ ክሕልፍ ዕድል ብምሃብ ኢና መደብና ዝዛዘምና።
1: ሕጂ እንታይ እዩ ከምዝበልኩ ሕጂ እንታይ እዩ እዚ ቆርበት ወይ ከዓ እዚ ሌዘር ወይ ውፅኢት ቆርበት ኣነ ከም ናተይ ኣገላልፃ እንታይ ኢለ ዝገልፆ ናይ ወትሩ ፋሽን ወይ ከዓ ዘይወድቕ ፋሽን ኢለ ዝገልፆ። ምክንያቱ ኣማፃፃኣና ዋላ ከም ህዝቢ ዋላ ዓለም ምሉእ ማለት እዩ መሰረታ ክዳን ብኡ ብቁርበት ይጀሚሩ ኣብ ቁርበት ኣሎ ስጋብ ሕጂ እውን ይቕፅል ኣሎ ማለት እዩ። ኢንተርናሽናል ዝኾነ ወይከዓ ዓለምለኻዊ ዝኾነ ዓለባ እዩ። ሕጂ ክወድቕ ወይ ከዓኒ ዘይመውት ፋሽን ስለ ዝኾነ ፀቂጥካ ዝሰርሐሉ ብቐረባ ልዕሊ ኩሉ ድማ እንታይ እዩ እዚ ምስ ዓለም ከላለየና ዝኽእል ነትናትና ባህላዊ ኣልባሳት ሕጂ ከም በዓል ልብስ ትሪእዎ ዘለኹም ምስ ጀዲድ ግን ሓዊስና ሰሪሕና ዘለና ብከምኡ መንፀር ተሰሪሑ እውን ብቐረባ ምስ ዓለም ክላለየካ ይኽእል ማለት እዩ። እ ዘይወድቕ ዘይመውት ፋሽን ካብ ኮነ ድማ ዓቲብና ክንሰርሐሉ ክነማዕብሎን ክንቅፅሎን ኣለና። ብዓብዩ ከዓ ስለ ዝነበረ ምሳና እውን እቲ ጅተቐንዲ ኣነቲ ለቦዋ ዝገብረሉ እንታይ እዩ ቆርበት ውፅኢት ቆርበት ቁርባፍቲ ዋጋ ሕጂ ንሕና ብቐረባ ንረክቦን ኢና ነቲ ህዝቢ እውን ብቐረባ ትቅርበሉ እውን ቁርብ ናይ ዋጋ ፀገማት ስለ ዘለዎ ናብቲ ናይ ቀደም ተመሊሱ ከም ዝነበሮ ቁርበትን ውፅኢት ቁርበትን ዝበለፀ ቅፅል እንተኮይኑ ኣብቲ ዝነበረ ናይ ቀረብ ቁርበትን ውፅኢት ቁርበትን ዝያዳ ኣብ ዓድና ቁርበት ለፊዑ ናብ ዕዳጋ ምስ ዝቕርብ ዝበለፀ ድማ ብዝሓሰረ ዋጋ ንሕና ከዓ ንተገልገልቲ መቐረብና ማለት እዩ። ኩሎም ሞያውያን ኣብ ዲዛይነራት ወይ ከዓ ኣብ ቅዲ ክዳን ዝነጥፉ ሞያውያን ድማ ነዚ ፀቂጦም ተዝሰርሕሉ ብተፈላለየ ዲዛይናት ብቅዲ ጌርና ዝበለፀ ንዕዳጋ ተንቕርብ ዝያዳ ማዕበለ ህዝብና እውን ዝበለፀ ካብኡ ተኸዳን ምኾነ ማለት እዩ።

0: እምበይተየ ወርቂ ዕዛብኒ ደጋስተ ኮይነ ሎሚ ዕዘብ እምበይተየ ወርቂ ዕዛብኒ ደጋስተ ኮይነ ሎሚ ዕዘብ ደጋስተ ኮይነ ሎሚ ዕዘብ ደጋስተ ኮይነ ሎሚ ዕዘብ
1: እንዳ ጎይታይ ጭንጭን ወርቂ
2: እዚ ናይ መወዳስ ንሎ ዘለና እዚ ዝበሃል ዘሎ ሕጂ ናይ ከባቢ ስመጃና እዩ ናይ ሰንዓፈ ናይቲ ሙሉእ ስመጃና ዝፅዋዕቲ ከባቢ ናይ ከባቢ በዓል ሰንዓፈ ስመጃና ዓይነት ኣዋላድሳ ዜማን ግጥምን እዩ ሕጂ ከም ከባቢ እዩ ከምትኻ ኣብቲ ካልእ ከባቢ ከዓ ካሊእ ማለት እዩ ካልእ ከባቢ ክወድሳ ከለዋ ከዓ ንወድሰን ንወዳድሰን ንመስቀለይ ንወድሰን ንመስቀለይ ዝሃብክኒ ንመስቀለይ ዝበልክኒ ድርብ ከበሮ ይሃብኒ ሕጂ ከበሮ ሃብኒ ማለት ኣይኮነን ግን እቲ መብፅዓ ንኩሉ ዘማልእ ማለት እዩ ነቲ ትሕዝቶ ደልየንዮ ዘለዋ ነቲ ከበሮ እውን የገድሰኒ ፍጥቕነት እዩ እቲ ከበሮ ክቐኒየን መታንየን ድርብ ከበሮ ዝደልዮ ዘለዋ ሕጂ እዚ ትፍልልያቱ ማለት እዩ
3: ኣብ ፀወታታት ውን እንተዳርእና ገለ ይህብ ገለ
1: ኣይህበ
3: ኣብዚ እውን ደርፍታት ኣሎ መስለኒ ዮሃን ሓቀይ ገሚዩሰብ
4: ኣነ ሕጂ እዚኣ ካብተን ቀንዲ ከምዚ ኪፍ ትበን መርያ ፎትዋ ከምዚ ገሌን ሕጂ ኣለዋ ንኸይህባ ኢለን ወይ ብቀት ክኸውን ይኽእል ወይ ከዓ ዘይብለን ክኾና ክእላ ካብ ኒኦ እንዳወደሳ ክመፀ ከልዋ ምስ ራእየን ጎየን ከይድና ኣብ ዓፋፉን እኒ እንዳእትዋ ይሕብኣ ትናንስቲ ማለት እዩ ኣብ ዓፋፉን ይኣትዋ ወይ ኣብ ውሻጣኣትየን ሕብኣ ገለ ሽዑ ከምዚ ምስ ኮና ፀዊዕን ፀዊዐን ወዲሰን ወዲሰን ዝሰምዐን ሰብ ምስኣና ከዓ ስቕስቕየ ትቕጫ ስቕስቕ እዮ ምስ ኣዋልድ መደረ ግደፍ እዮ እንታይ ተዓይላ ብሪቱ እንታይ ተዓይ ቅጫ ኣብዋ ብቆልቃል ተናኽሰላ ገለ እንዳበላይ ንብውድሳ
2: ማለትጣበቀልስማዓነታ ዘማ ዮሃና ግበርና
0: ሰቕሰቕዮ የ ትቕጫ ሰቕሰቕዮ

0: ሶሶብዮየ ትቕጫ ሶሶብዮየ ምስዋርድ መደረ ግደፍዮ ታይታዓይላ ብሪቱ ታይታዓይላ ቅጫ ኣብዋ ብቆልቋር ተታወቆላ እግርባጨላሉ እግርባጨ ቅጫ ኣብዋ ብቆልቋር ተታወቆላ ኣኪልገዮ ምስንካ ፃዕዳ ቅጫ ታግረዋጃላሎ እርዋጫየ ኣኪልክዮ ምስንካ ፃዕዳ ቀጫየ ታይታዓይዮ ስካ ፃዕዳ ቀጫየ ታኪልክዮ ምስንካ ፃዕዳ ቀጫየ ታኪልክዮ ምስንካ ፃዕዳ ቅጫይ ምናለይ ኣፉ ምላል
1: ይድሕነና እዩ
2: ብጣዕሚ
1: ምስኣ ክነተኣሳስራኻ ንስ ጥራይ ኮና ንድውድሳ ገዛገዛ ጥራይ ኮና ዳክዳ ድውድሳ ዋላ ንዓበይቲ ኣያታትና ሰብኡት ንዝረኸብኦም ኣብ መንገዲ ረኺበን ይውድሳሎም እየን ማለት እዩ ሕጂ ናቶም ካኹም ኣለዎም ማለት እዩ እንተ ሂቦም መን ናቶም ሂቦኦም ማለት እዩ እንተዘሂቦም መን ከዓ ፀሪፈ እንደ ኣቢለ እንደን ገለ የፋንዎኦም ማለት እዩ ገሊኦም ከዓ ሕጂ ኩሉ ይኮነን ሕጂ ተዘይብሎም ተደይ ፀኒሖም ኣብጅቦኦም ከዓ ንከምዚ መዓልቲ ምፅ ንቅዱስ ዮሃንስ ምፃ ከምዚ መዓልቲ ምፃ ሞ ኣዳየልክን ክፀኒሐ እየ ገሊሎም ከዓ ኣቢሎሞ ንክእሉ እዮም ሽዑ ሰን ከዓ ኣብታ ሰዓተን ኣብታ ዕለተን ከዓ ከይደን እቲ ዝተባሃለ መፅዓኻ ይወስዳ ማለት እዩ ሕጂ ተዘሂቦም ዳ ይጭፍጨፉ
3: ግድና
4: ኣሎ እምበር ማካ ሓፍተይ እንተይ እስ ክገብሩ ከምዚ ርኢም ሰበሉና ይሃድሙ ገለምሽ ሽዑ ደድሕሪኦም ንጎይገለ በቃ ብማራ ንሕን ገለ ነዚ ክንርክቦ ኣለና ነዚ ገለ ከምዚ ታኒንካ ገለ ትኸይድ ሽዕ ኩላና ገሌና በዚ ገሌና በቲ ገሌእዮም ብቅድሚት ቀዲማ ከማ ብቅድሚት ከይዶም እዮም ዝዓግቶኦም ቀዲማ ምጉዮም ገለ ማለት እዩ ሽዑ ሓዛለይ ሓዛለይ
0: ከይትሰዳለይ

መስቀል እቲ ዳሜራ ድካየደሉ ዛዕበየ ፅምብል እዩ ማለት እዩ ሕጂ ናይቲ ንጥፈታት ናይቲ ቅድሚኡ ካብ ኣብርሃን ስጋብ ዮሃንስ ዘሎ ናይ ዝሓለፈ ብድምቕ ዝበለ ብዛዕበየ ብዓብኡ ከዓ ካብ መጀመርያ ነዚ መደብ እዚ ነዚ በዓል መስቀል እቲ ምድለዋት ዝፀንሕ ማለት እዩ እቲ ንኣሽቶ ንኣሽቶ ከም በዓል ኣብርሃን ከም መጀመሪ ዮሃንስ እውን ከም ኣውደ ኣመት ኮይኑ ንክልቲኡ ግን ነቲ ኣውደ ኣመት ይካየደሉ ሞ እቲ ምድላዊ ከዓ ይቕፅል ከዓ ናብ መስቀል ማለት እዩ ትሕዝቶ ማለት እዩ ከምዚ ስለ ዝኾነ ሕጂ ኣብ በዓል መስቀል ዓሆኻ ያሎ ሆየ ምስ በልካ ማለት እዩ ሕጂ ቅድሚ ሆየ ምባልካ ሽጌርካ ነቲ ደንበ ብምሉኡ ኣሆኻይ ኣሆኻይ ኣሆኻይ ኣሆኻይ ኣሆኻይ ኣሆኻይ ጋዓት ሓምሊ ጋዓት ሓምሊ ውፃእ ጋዓት ጠስ ምእቶ እናበልካ ተዝረሉ ማለት እዩ ካብቲ ዝነበረ ከረምቲ ስ ብሓምሊ ኢኻ ትኸርም ብዙሓትኡ ማለት እዩ ስለዚ ካብኡ ናፍቲ ሸዊትን ናፍቲ ሽሻይን እንኳዕ ኣሰጋገረና ኢሎም ሆየ እናበሉ ሽዑ ልክዕ ከምቲ ናይቲ ዝቀነይዎ ቕንያት ናፍቲ ቕርዓት ወይ ናፍቲ ቤተክርስትያን ይኸዱ ማለት እዩ ስለዚ ኣብቲ ቤተክርስትያን ሰለስተ ግዜ ዜሮም ሽግ እውን ከይውድኦም ተጠንቂቖም እዮም ዝኸዱ ማለት እዩ ስለዚ ኩሉ ናይቲ ከባቢ በብ ጨናፍሩ ድመፅእ ዓድታት ኣብታ ጥቓ ቤተክርስትያን ተኣኪቦም ሽዑ ብሓንሳብ ልክዕ ነታ ቤተክርስትያን ሽዑ ብመብራህቲ እዮም ትኽብዋ ማለት እዩ ልክዕ ከምዚ ቀሊቤት ዓይነት ኮይና ነቲ ብርሑቕ ዝርኢ ቀሊቤት እያ ትኸውን ማለት እዩ እጂ ከምዚኣ ገይሮም ይወፁ ካብዚኣ ከዓ እሶም ከዓ ናቶም ምድላዋት ኣለዎም ከበሮ ሒዙ ድመፅእ ከበሮ ናይ መውዳእታ ከዓ ስለዝኾነ ክሕጎስ ስለ ዘለዎም ጭራዋጣ ዝሃረምቲ ኮይኑ ጭራዋጣ ሒዙ መፅእ ኣብቲ ቅርዓት ተኣኪቦም ይፃወቱ ማለት እዩ ሕጂ ምሸት ኢና ንብል ዘለና ማለት እዩ ተነዋልድ ከዓ ልክዕ እቲ ኩሉ ክእክቦኦ ዝቐነያ ክዋፅኦ ዝቐነያ ኣብ ሓደ ገዛ ዕጫየን ድገብር ኣብቲ ገዛ ገዛ ሲ ኣብ መን እንትኹን ሎም ዓመት ኢለን ካብተን ደቂ ኣንስትዮ ዕጫ ይገብራ እንታ ድበፅ ሓታ ኣብ ገዛ ይካየድ ማለት እዩ ስለዚ ብምሉእ እቲ ንጥፈታት እታ ዋና ገዛ ንዕአን ትገድፈለን ማለት እዩ ዋላ ሓንቲ ኣይትሕግዘኒያ ማለት እዩ ናተን ሓላፍነት ስለዝኾነ ኣብዚ ከዓ ንእግረ መንገደንሲ ባዕለን ስውራይ ክሕልፋ ከም ዝኽእላ ዝመሃራሉ መገዲ እዩ ማለት እዩ ዝኸዓ ሕጂ ከምዚ ገይረን ሰንካዕ ተዳልየና ኣለዋ ስጋብ እቶም ኣወዳት ተፃዊቶም ስጋዕ ድመፅዎን ሰንካዕ ኣብቲ ቦታ እንኮይነን ይፃወታ ማለት እዩ ብድሕሪኡ እሶም ተፃዊቶም ሞ ከዓ ገዛገዛ ከዓ ክውድሱ ከዓ ስለዝኾኑ ሽዑ እውን ለይቲ ከዓ ይውድስ እዮም ማለት እዩ ኣብ መስቀል እየ ዘሎ ለይቲ እቲ ገዛውቲ ገሊኡን ዓመታ ዝተማፅዕኦም ኣለዋ ስዋ ዘዳለወ ኣብውልቆም ኣብ ገዛ ዝተዳለወ ስዋ ኣሎ ንቕጫ ንዓመታ ንዓመታ ጠስሚ ገይረ ከምዚ ኢለን ዝተዳለወ ኣሎ መብፅዓ ስለዚ ነዚ ክበፅሕዎ ስለ ዘለዎም ነቲ ጓይላ ናይቲ ቅርዓት ኣቋሪፆም ናብቲ ዝቕፅል ይኸዱ ማለት እዩ ሕጂ ብዚ እንታይ ይገብሩ እንድሕር ብዙሕ እቲ መንእሰይን ብጣዕሚ ብዙሓት እንተደኣ ኮይኖም ናብ ሓደ ገዛ ከኣት ስለ ዘይሸግሮም እንታይ ይገብሩ ኣለው ናይቲ መንእሰያት ናይቲ ከባቢ ፍሉጣት ኣለው ነቲ መደብ ዘማእዝንዎ ኣብ ክልተ ወይ ኣብ ሰለስተ ይምቀሉ ማለት እዩ እዚ በዕሎም የመሓድርዎ ስስኹም ካብዚኣ እንዳክስቶ ስጋብ እንዳእከለ ደላ ወድሶ ንሕና ከዓ ካብ እንዳእከለ ስጋብ እንዳእከለ ኢሎም ብድሕሪኡ ኣብተን ደቂ ኣንስትዮ ደለዋ ንራኸብ ተባሂሎም ይቋፀሩ ማለት እዩ ስለዚ ስጋብ ከምኡ ድገብሩ ከባቢ ወጋሕታ ይኸውን ኣሎ ማለት እዩ ሰንካዕ ውፀንሕኦም ናብአን ከዓ ይመፁ እንደገና ሰሱን ሰሱን እንዳበላ ይቕበሎኦም ሽዕቲ ጓይላ ናተንን ናቶምን ተደሚሩ ናይ ክልቲኦም ተደሚሩ ኣዝዩ ድሙቕ ጓይላ ይኸውን ማለት እዩ ስለዚ ልክዕ ናዋ ከኣትዎ ከለዉ ከዓ ወዲሶም እዮም ዳኣትዎ ንዕንካ ከምቲ ካልእ ገዛ ወዲሶም ዳኣትዎ ናዋ ከዓ ወዲሶም ይኣትዎ ሕጂ ካልእ ከባቢ ንወዲሰን ኢሎም ይኣትዉ ኣብ ካልእ ከባቢ ከዓ ሽቦ ለጋብ ሽቦ ኢሎም ይኣትዉ ማለት እዩ ሽቦ ለጋብ ሽቦ ኢሎም ኣትዮም ይቕበሎኦም ጓይልኦም ይቕፅሉ እቲ ጓይላ እንዳቐፀለ ከሎ ቅጫ ድዩ ገለዲ ንዕአን የዳልዋሎም በሊዖም ሰትዮም ከዓ እንደገና እቲ ጓይላ ይቕፅል ማለት እዩ ከምኣ ኢለን ትወግሕ እንደገና ይውዕሉ ማለት እዩ ምስ ወግሐ ሽዑ ኣብቲ ንግሆ እቶም ዓበይቲ ዓድካ ይመፁ ናብቲ ተዳሊሉ ዘሎ እኽለማይ ናብኡ መፅኦም እቲ እኽለማይ ባሪኾም እሶም ከዓ ምስኦም ስዎኦም እናሰተዩ እቲ ጓይላ ከዓ ሙሉ መዓልቲ ይውዕል ማለት እዩ ስለዚ መስቀል ስለዝኾነ ሽዑ ከዓ ዳሜራ ስለዝኾነ ሕጂ ኣብ ካልእ ከባቢ ዳሜራ ጥራይ ዝግበረሉ ኣሎ ዝብለክ ደለኹ ከዓ ኣብቲ ካልእ ከባቢ በዚ ከባቢ በዓል ማይምነ ዝግበር እዩ ማለት እዩ ሙሉእ መዓልቲ ይውዕሉ ቀዳም ሰበት እንተ ደኣ ኮይኑ እቲ ስዋ ስጋብ ዝውዳእ ስጋብ ሳልስቲ እዮም ዝፃወቱ ስራሕ እንተርኪባቶም ግን ኣማራፂ የብሎምን ተፃዊቶም ንናብ ስራሖም ይኸዱ እቲ ስራሕ እውን ሽዑ ስለ ዝጅመር ስጋብ ሽዑ በዓላት ገለመለ ማህርያ ጀሚሩ ስለ ደይሰርሑ ደለዉ ሽዑ ዝተረፈ ፀሓየ ደለዎ ገለ ደለዎ ጥሪት ደለዎ ናብ ጥሪቱ ይኸይድ ማለት እዩ ስለዚ ኣብዚኦም ወለዲ ከዓ ዓንቶ ጠቂስንያ ዝነበርና ዝሽገሩ ዝበልናዮም ናብ ፀወታ እዚ ናብ ሰለስተ መዓልቲ እንተደኣ ኮይዱ እተን ጥሪት ዝሕልወን የብለን ማለት እዩ በዚ ኣጋጣሚ ዝረዓይ ናይቲ ዓዲ ኣብዚ ግዜ እዚ እዩ ክዘርዕ ዝጓየ ማለት እዩ ስለዚ ናቱ እውን ዝኸበደ ሓለዋ ኣለዎ ግን እሱ እንዳሓለወ እተን መቕፅዕቲ ዝግብአን ጥሪታት ከዓ እንዳቐፅዐ ናብ ዋንአን የብፅሐን ማለት እዩ እቲ ዝተረፈ ከዓ መሉ

0: ليزن مسقطي سام مسقطي
1: مصيبة كا في أصبح بالقليت وين
2: جراوات أول مسواتي هو أبتو وانا تير كان أنا كم كنا قد ما قد ناس كم زاد جراوات أحبيرنا قد نزانة ممنعتو نزا بعدنا ونا زيادة أدمي غوا زلو بتي موزيكا بتي درفي سقدر نتفتات يمانا أنا بعد قد سيوان لسه زيادة بدرفي زيتا مكو سيئي سباغيو نتبعد زيتا مارغيني كان يمسكا كاب كا درفتات تنورس خمولوس تبو إما بوغ نزانة نقل ما قدنا نزلنا تستوتات
1: حجين تايو كم زي ኣብቲ ጓይላ ዝግበር ናይ መንእሰያት ኣብቲ ናይ መስቀል ዝግበር ፍሉይ ንዒሉ ዝግበር ደርፊ ገለ የለን ጓይላ እዩ ፅራይ ጓይላ እዩ ድቕ ዝበለ ናይ ዋጣ ፅራይ ጓይላ እዩ ከምኣ ከዓ ብርሃነ ሓንቲ ወስ ከብለልና እዩ ማለት እዩ
3: ሕጂ ከምዚ ክብሎ ዝፀንሐ እቲ ጓይላ ከምዚ ደምቀልካ ጌርካ ኢካ ትፃወት ሽዑ በዓል ጭራዋጣ ከዓ ዓመት ዓመት ዝገብራ መብፅዑ እያ ክሳ ከዓ ምንጋራይ ተድልየን እያ ዋጡ ሒዙ መፅ እዩ ናብተን ኣወዳት ዘለዎ ቅድም ናብኦም ከይድ ሽዑ ምስኦም ኮይኑ ከዓ ናብተን ደቂ ኣንስትዮ ይኸዱ ብሓንሳብ ከዓ ሓቢሮም ይፃወት ማለት እዩ እ ዘልሙድ ጓይላ እዩ ምናልባት ወቅታዊ ዘውፅኦም ጓይላታት ከዓ ህል ይኽእሉ እዮም ኣብዚ ግዜ እዚ እውን ደርፍታት ሓደሽቲ ደርፍታት ዋላ የውፅእ እዮም ማለት እዩ ስለዚ ዓበይቲ ዓዲ ከዓ እንታይ እዮም ድብ ተማቁ ዘይተሳተፉ ሎሚ ዓመት ከ እንታይ ዓይነት ደርፍታት ወፅዩ ኢሎም ሲሓቱ ማለት እዩ ስ ኣብ መስቀል ዝተደርፈስ እንታይ ነሩ ዳ በቶም ጎርዘ ቢላ ወይ በቶም መንስያት ዝተደርፈ ሕጂ በዚ ቢሎም እቲ ወቅቲ እንታይ ዓይነት ወቅቲ ምዃኑ ይእሙት እዮም ማለት እዩ በቲ ዝወፀ ደርፍታት ነቲ ወቅቲ ዝእምት ደርፍታት እዩ ዝወፅእ ማለት እዩ
2: እጂ
3: ከም መበገሲ ከምትክሉ በቲ መስቀለ ንጅምር ማለት እዩ

0: ኣነ እዮም ንፈታዊኦም እዚኦም እዚኦም የ ከም ሸዊት ዓይነ ዓተር ኩሉ ፈታዊኦም
1: እዚኦም እዚኦም ከም ሸዊት ዓይነ ዓተር ኩሉ ፈታዊኦም
0: ከም ሸዊት ዓይነ ዓተር ኩሉ ፈታዊኦም
1: ከም ሸዊት ዓይነ ዓተር

0: ሓቢርና ኸልህና ከምዘነዓመካ ሰላም ከጽናሓና ስለለለ ስለለለ
1: ከምዚ እንዳበሉ ወጋሕ ትበል ይቕፅሉ
2: ብጣዕሚ
1: ኣውደ ዓመት ይግበረልና ንኩላትና
2: በጣዕሚ
1: ነቲ ብርሃን መስቀል ነቲ ሓድሽ ዓመት ንዓመታ ብሰላም ንኸፅንሖም ዝገልፅ ሙኔት ዘለዎ ትሕሶታት ድርታት መብዛሕትኹም እንዳ ግበርከ ኢኻ ምስቲ ኩነታት

0: ደርፍ ማለት እዩ። ስለዚ ኣንፋቲ ዝበለ ዓይነት ደርፍታት ብኸምኡ እዩ ማለት እዩ። ስለዚ ንሓድነት፣ ንፍቕሪ፣ ንፅንዓት እዩ ዝድረፍ ማለት እዩ።
1: ኣራይ ምናልባት ዝሰረፈና ነገር ክብል ስለኒንታይ ደሪፍና ኣሎ
2: ኩሉ ጨሪስንያ ንዲና ሕጂ ኣብዚ ቕነ እዚ ኣብ ወርሓት መስከረም ህዝብና ወይ ከዓ እቲ ሕብረተሰብና ነዚ ሃዋህ እዙ መራ ይድፈትዎ ብጣዕሚ እዩ። በቃ ብዝኽድካዮ ዓፋፉን በቒሉ ባሎንጓ ሸዊቱ በቃ ብዝሓለፍካዮ ገዛ ኣብ ዓድታት ማለት እዩ ብዝሓለፍካዮ ገዛ ቶክ ተረግሮክ ናይ ዕፉን ትሰምዓሉ እዩ ማለት እዩ። ሸዊት ሸዊቱ ቆልዑ በቃ ብዝኸድዎ ገደና ሸዊቶም እንዳበልዑ ዝኽድሉ ሓምላይ ትርእየሉ ከም ዝበለ ናይ ዓንቲ ኣዋልድ ጋርስአን ገይረን እቲ ገልገለ መስቀለ ገይረን ዝኸዳሉ እዋን ኣዝዩ በቃ ተፈታዊ ወርሓት እዩ ክብል ይፈቱ ማለት እዩ። ኣብዚኣ ግን ንሕና ሕጂ ሰብ ክርዳእልና ዘሎ ብዓቕምና ማለት እዩ ናእሽቲኢና ብዓቕምና መፅናዕቲ ገይርና ተዓቕምና ካልኣይ ኣብቲ ከባቢና ዝግበር ንኹሉ ይኮናን ወኪልና ዘለና ማለት እዩ ኣብቲ ከባቢና ዝግበር እቲ ድሩት ኣፍልጦና ኢና ወስ ኣቢልና ዘለና እቲ ግዜ ሓጢር ስለ ዝነበረ ነቲ መዳለዉ ማለት እዩ በጊመር ሕሳው ዳኣመት
1: ብጣዕሚ እኹል እዩ። እስከ ሳሚ ምናልባት ኣብ መወዳእታ ኣብ ዝተፈላለየ ደርፍታት እውን ተዓዚብና ሰሚዕና ካለና እቲ ግዜ እቲ ባህላዊ ስራሕ ዝካየዶ መፅናዕቲ ጉቡይ ዝኾነ ሓበሬታ ናብ ህዝቢ ከይተመሓላለፍ ዝግበር ጥንቃቐ ርዱእ እዩ። እስከ ኣብ ደርፍታትኩም ብድሕሪ ሕጂ እንታይ ኢና ክንፅበ? ምክንያቱ ባህልና ዝንብሮ እንተደኣ ኮይኑ ፅባቐ እዩ እዚ ንገልፆ እንተደኣ ኮይኑ እሳኻ ከም ሳሚ ንባህላዊ ደርፍታት ናብ ከመይ ትገልፆ ናብ ዝተፈላለየ ሕብረተሰብ ማለት እዩ ተመሓላልፎ መልእኽቲ
2: እዚኣ ፅበቕቲ ሕተ ባህላዊ ደርፍታትና ኣብዚ ሕጂ እዋን ኣነ እንታይ ሕጎስከ ኩሉ ደረፋይ ናይ ዓድና ትርእዮ እንተሊኻ ሕጂ ኣብቲ ባህላዊ ደርፊኣት ርዒሙ እዩ። ባህላዊ ደርፊ ደይደረፈ ደረፋይ ኣብ ሃገርና ዳርጋ የለን ክትብል ትኽእል ኢኻ ማለት እዩ። እዚ ከዓ እንታይ እዩ ፍትወት ናይቲ ባህሊ ፍትወት ፅባቐ ናይቲ ሕብረተሰብ ናይቲ ያታ ምንነት እዩ ማለት እዩ። ኩሉ ደረፋይ ሲ ኣብ ዝተፈላለየ ሸዋ ድዩ ኣብ ናይ ውልቁ ደርፍታት ድዩ ሕጂ ከዓ ከምዚ ዘዕለልና ብዙሕ ስራሕ ቀኒዩ ዮሃንስ መስቀለይ ማለት እዩ ብዙሕ ስራሕ ተሰሪሑ ሎ ሕጂ ክዝርጋሕ እዩ ማለት እዩ። ንሕና ከዓ ብዓቕምና ሓኮት ንብል ኣለና ንፍትን ኣለና ኣብቲ ናይ ጉጅ ኢለና ጉጅ ለባሃለ ዝዋደቡ እውን ዕዙ ዘበርክቶ ኢድ ኣለና ማለት እዩ ምስ ኩሎም ብፆተይ ምስ ኩሎም መሳርሕተይ ማለት እዩ። ቀፃሊ ኣብ ስራሕ ኣለና ቀፃሊ ኣብ ፃዕር ኣለና ብሕጂ ከዓ ኣይሆብ ፈጣር እንተሓጊዝና ሓደ ሓደ ስራሓት ኣብ ምስራሕ ንርከብ ኣለና ማለት እዩ። ብዓቕምና ከምቲ ዝጀመርናዮ ቁርብኳ ኣነ ብውልቀይ ድሕሪ ኢለ ፀኒሐ ካብቲ ስራሕ ብዝተፈላለየ ምክንያታት ናይ ውልቂ ናይ ስድራ ቤት ክኸውን ይኽእል እዩ ድሕረ ፀኒሐ ሕጂ ግን ብሓይሊ ተበጊሰ ኣለኹ ብምራት ፈጣሪ ይሓግዘኒ ህዝበይን ኩሎም ኣፍ ቅርፂ ንፅብካ ሞራል ክቡን ክተዊዑን ከዓ ብትሕትና ይሓትት ማለት እዩ።
1: ኣብ ከመሓላለፎ ዝሪ ኣብ ባህላዊ ኣብ ምዕቃቡ ወይ ረማን እዚ ከምዚ ዝበሉ ሳምሓ ወይ ናብ በዚ ኩሎም ዚ ናብ ባህሊ ኣትሎ ኣነ ባህሊ ኣዘየ ዝፈቱ ንዓይ ከምዚ ህወተዩ ገዛዩ ኣነ ባህሊ ማራይ ዝፈቱ ባህሊ እ ከዓ ብባህሊ ክወፅ እየ ከዓ ዝደሊ ከምዕ ምንደኒ ከምኡ ክሰርሕ ዝደሊ ኩሉ ሰብ ከማ ከማይ ክኾኑ ይደሊ ማለት እዩ። ቆብ ከምዚ ናይ ቤኒ ስራሓት ገለ የብለይ ምስ ጉጅለይ ምስ ዘባና ኮይኑ ዝሰርሑ ስራሓት ከምዝበልክዮ ከዓ ቤኒታት ንሽ ከዓ ይፍትን
2: ወና ዋ ሰቅጥቀት ወና ምዛእሳይ
1: ንሓን ክነልኩ ስዕስዕ ፍትን ማለት እዩ ግን በቃ ይዋሳ ገለ ማለት እዩ ትደልፍካ ቅንዲ ሞያ ብጣዕሚ እየ ዝፈቶ ስነስርዓት እየ ዘፍቅሮ ማለት እዩ ማካሓተይ ከምዚ ኢለ ስለዘረባ ይኩንኩም ከምዚ ግዜ ሙላእ እየ ዝሕፈ ብጣዕሚ እየ ዝፈቶ ናብቲ ኣነ ዝደልዩ ክልታት ዝበፅሕካ ኣምላኽ ሓግዘኒ ማለት እዩ ከምኡ ከዓ ኩሉና የህዋተይ ደገፍተይ ከምዝሻሎ ከምቶም ኣርቲስት ዓበይቲ ዘለዉ ንኣምለክከውንካ ሞራሎ ማለት ከለ እዩ ኣነም ክንትናቶም ክበፅሕ ማለት እዩ ብባህሊ ብፍላይ ከምዚ ዓትና ክንሰርሐሉ ዘለና ጉዳይ ኣብ ናና ዞባና ከዓ ብጣዕሚ እያ ንሰርሐሉ ጉጅለ ይኮኑ ገለ ብጣዕሚ እዮም ዝሕጉዝና ማራእና ንሰርሐሉ ኣበከላድናና ገለ ከዓ ኣነ ከመይ ዋና ከምዚ ኣከላድና ዘፍቅ ዚ ኣብ ዝኾነ ዋላ ደሓኒ ማለሲ ኣበከላድናና ከምዚ የፀብቀልና ኮይኑ ስማዕኒ ግን ደሓን ከምዚ ክሉ ግዜ ክንገብር ኣይንክእል ምኑ ግን ከብሮስ ዝሓለ ኣከላድና ክንክደን ከመዋል በስለና ማለት እዩ ኣመና ዝሓሉ ክብሮስ እቲ ባህሊ ግን ክዕቀባ ኣለዎ ኣብቲ ግዜ ከምዝብል ሓንቲ ኣብዚ ግዜ እዚ ኣዋናና ገለ እንተኮይኑ ዘፍራና ተቆኒና ገለ ገለ ዕንቁና ጌርና ቢና ገለ ኣብቲ ግዜ ክበዓል ክኽእል ኣለ ባህሊ ኣዝየ ዝፈትዎ ስራሕ ከዓ ኣምለኻ ዚ ሰርሓ ለዩ ከምሽን ባህሊ ስፖርት እዩ ዝባሉ ሃማት እየ ዝባሉ ጉጅለይ ማለት እዩ ጅለ ባህሊ ተሳ እየ ዝባሉ ኣዝየ ዝመስለ ብዙኒኦም ሰራሕ ካ ኣለና ኣምላ
3: ንሕና እውን ኣብ ካልእ ስራሕ ክንረክበልክን ተስፋ ንገብር ስራሕ ከም ድላይ ክኾነልክ ድማ ኣብሓቂስኪ ንገርስከንታይ ትምልታይ ትውሰኸልና
0: ኣብዚ እዚ ባህሊ መሰረቱ መንነት ወይ መግለፂ ናይ ሓደ ሕብረተሰብ እዩ ስለዚ ሓደ ሕብረተሰብ ባህሉ ክዕቅብ ስለ ዘለዎ ኢና ዋላ እዚ ሕጂ ንገብሮ ዘለና ማለት እዩ ስለዚ ኩላትና ኩሉ መንሰይ ይኹን ዓብይ ይኹን ባህሉ ናይ ምዕቃብ ሓላፍነት ንነብሶ ወከፍ ሰብ እዩ ዝምልከት ማለት እዩ ነቲ ሓደ ነቲ ሓደ ዝምልከት ኣይኮነን ኩሉ ሰብ ባህሉ ዓቂቡ እቲ ናቱ መንነት ዘርእየሉ መንገዲ እዩ ስለዚ ኣብዚ ሕጂ እዋን ኩሉ ሰብ ዝተፈላለየ ብዛዕባ ባህሊ ናይ ምዕቃብ ንጥፈታት ይካየድ እዩ ግን ከዓ ጎኒ ጎኒ ከዓ ነቲ ባህሊ ናይ ምብራዝ ካብ ደገ ዝመፁ ፅልዋሃት ከዓ ስለ ዘሎ ንዕኡ ኩላትና ክንቃለሶ ነቲ ባህልና ከመይ ጌርና ናብቲ ዘለዎ ደረጃ ነብፅሑ ምክንያቱ ስጋብ ሕጂ ሕብረተሰብ ኤርትራ ብዝተፈላለየ መግዛእታት ተገዚኡ ባህሉ ኣየጥፍአን ማለት እዩ ስለዚ ከም ካልእ ሕብረተሰብ ወይ ከምቲ ዝተካየደሉ ናይ መግዛእቲ ወራር ባህሉ ክርስዕ ዝግብኦ ነሩ ግን ህዝቢ ኤርትራ ብጣዕሚ ኣብ ባህሊ እውን ፀኒዑ ተቃሊሲ እዩ ማለት እዩ ስለዚ ኣፅኒሕዎ እዩ ስለዚ ሕጂ እውን ነቶም ሕጂ ዘለና መንእሰያት ወለዶ ከዓ ነዚ ፀኒዕና ክንቃለሶ ባህልና ዝያዳ ክነድምቆ ነቲ ናሃሰ ዝኸይድ ዘሎ ከመይ ጌርና ነበራብሮ ዝተፈላለየ ንጥፋት ይካየድ እዩ መፅናዕታት ይካየድ እዩ ደርፍታት ይካየድ እዩ ፊልምታት ይካየድ እዩ ኣብ ኩሉ ንገድፎ ንገብሮ ንጥፈታት ብዓቕማ ነቲ ሕብረተሰብ ሲ ኣብቲ ዘለካዮ ከባቢ መሲልካ ምኻድ ፅቡቕ እዩ ዋላ ከምዚ ዮሃና ድበለቶ ኣብ ኩሉ ዋላ ባህላዊ ኣይትግበር ግን ኣብ ከምዚ በዓል ክኸውን ከሎ ኣብቲ ከባቢኻ ሲ ሽዑ ክተንፀባርቆ ኣለካ ሽዕቶም ንኣይሽ ዛዕብዩ ዘለዉ ከዓ ይርእዮም ማለት እዩ ስለዚ ናሰሙ ናይ ምቕፃል ሓላፍነት እናተምሃሩ ስለ ዝመፁ ነዚ ዓቂብናዮ ክንከይድ ኣለና እየ ዝብል በዚ ኣጋጣሚ ርሑስ ኣውደ ኣመት ክኾነልና ንኩሉና ህዝቢ ኤርትራ ኣብ ውሽጥን ኣብ ደገን ዘሎ ብፍላይ ከዓ ንምክልኻል ሓይልታት ኤርትራ ንሕና ነዚ ነዚ መደብ ዝኸነካይዶ ከለና እሱ ኣብ ደባት ኮይኑ ሃገርና ህዝብና ንከይድፈር ኣብ ሓለዋ ዘሎ ርሑስ ሓዱሽ ዓመት እንኳዕ ናብ ዝብቃዓና ብልፈቱ ከምኡውን ንዓኻትኩም እንዳዜና ነዚ ዕድል ዝሃብኩና ኣዝና ነመስግን እዚ ሎም መዓልቲ ንገብሮ ዝፅናሕና ኣለስ ብዙሕ ማለት ኣይኮነን ግን ካብተን ዝሓዝናየ ነንእሸይ ኢና ቁንጭል እንዳበልና ማለት እዩ ስለዚ ካልኦት ከዓ ከምኡ ክቕፅልዎ ከዓ ተስፋ ንገብር ማለት እዩ ብዙሕ ክንርስዕ ንኽእል ኢና ናይ ዝተፈላለየ ከባቢታት እውን ክንሕውስ ንኽእል ኢና ግን ካብዘይ ምስራሕ ዋላ ብሕማቕ ምስራሕ ይበልፅ ይሓይሽ ኮይኑ ይስማዓኒ ዜነናተ ይቐኒልና
2: ባህሊ ያታ እዩ ያታ መንነት እዩ መንነትና እዩ ማለት እዩ ሕጂ ኩሉ ሰብ ኣብ ዘለዎ ኣምባሳደር ናይ ባህሉ እዩ ማለት እዩ ኣብ ውሽጢ ይሃሉ ኣብ ደገ ይሃሉ ኣብ ዝተፈላለየ ዓድታት ወላ ዘሎ ብባህሉ ሲ ክወርዕ ኣለዎ ባህሉ ክዕቅብ ክፅዕር ኣለዎ ባህልናስ መንነትና እዩ ስለዚ በብዓቕሙ ኩሉ ሰብ ማለት እዩ ዋላ ብስነጥብ ደየለ ሰብ ብዛዕባ ዓቕሙ ብዓቕሙ ሲ ክዕቅብ ኣምባሳደር ናይ ባህሊ እዩ ኩሉ ሰብ ማለት እዩ ኣብ ዘለዎ ቦታ ማለት እዩ ሕጂ በታ ንእሽተይ ዘላቶ ዓቕሚ ሰብ ብዛዕባ ባህሉ እዚ ድመፅ ዘሎ ናይ ሶሻል ሚድያ ፅልዋታት ናብዚ ሕብረተሰብ ወይ ናብዚ መንእሰይ ገለ መፅኡ ካልእ ዕብላለታት ከየምፃልና ማራ ስክፍታ ኣሎ ኣብ ኩሉ ሰብ ስክፍታ ዘሎ እዩ ስለዚ ብፍላይ ከዓ ንሕና መንእሰያት ካብቶም ዘለዉ ኣያታትና እንዳወረስና ባህልና ክንዕቅብ በዚ ጋጣሚ ለጎዋይ ይቕርብ ማለት እዩ
4: عنقيب قنبرية دينوي ما قرية وعد عمو عنقيب قنبرية دينوي ما قرية وعد عمو

ንዓመታት ተዛዕቑረኒ ንመስቀለ ይመብፅዓለኒ ንዓመታት ተዛዕቑረኒ ንመስቀለ ይመብፅዓለኒ

0: ወይ ኣነሳውና ካብ መሰፍሮ እዮ ዲ መምኒ
1: ዳሓንዳሓን ዋሽ ደኣ ዘ ዋይ ዘሎኒ ስ ደኣ
0: ኣተሰብ ኣይ

0: አሉ ትሞክ ቤት እንደ ጎርጌት ሞት ወጣ
1: ጥራሽ እኮ ሰብል ኩሉ በጽሕነ አማዕዲና ንዓዶም ክምሎ ስሩ ኢና ንሱ ኢኸ ክሳብ ሕየፅኒሕና
0: ተመሊሶም እምበ
1: ተመሊሶም ወለ መፅኦም
2: ፊደሚ
1: ተመልሶም እሽተይ እንዳ ፈንተት እንዳሉ እፍልጭ ፍላቅ ምፍላቅ እንዲ ፈልጦም እንዲ ይ
3: ወይተ ምስ ዘለኩሞ ደሞ ወጠገር ወቀ ኸስማዓኩ
1: አንታ ዋጢ እዮም በሪ ክዋጢ ደ ይበሃል እዩ እዚ ኮ መተባብዒ እዩ በሎ
2: ሓንሓንሓን ብደፎቅ ግዜ ይኮነን
1: ኣ ሸበድበድ ኮይና ዶ
2: ወ ኣብ ዘድየ ንባዕለ ክነግሮ
1: ሕራይ ድሓን ሕራ በዚ ኣቢል ዓዲ ክኸይድ
2: ኣበይ ነርካ ትብሎ ካ ኣበይ ነይረ ክትብሎ
1: ከይረኣይና ዓዲ እንድሕር ኣት እየ ዋ ሓሚመ ደቂ ሸነረ ይብሉ
2: መጀመ ምክነይታ ኣይምንወካኒ ምሳኻ እያ ተፈጢራ
1: ምሳያ ምክነይታ ምሳያ ድሓን ከይዳ ቐልጢፈ ምናልባት ምናልባት ዝኾነ ነገር እንተልዩ ሓድሽ ነገር ኣብ ዓድኻ ርቁፅላ ቢለ ክመፅ እየ ከምታ ንገብራ ክመፅ እየ ድ ወለ ወለ ወለ ዘይነገር ኩኻ ዓይኖም ከዓ ተሓፂ ኣላ
2: ፈሊጠ ትሮ መርዓ ነገረኒ ወራድ መርዓ ኮይነ ምስቶም እዳወዲ ካኣት እየ እዳሰኣት እየ ብትንትን ክእትወላ
1: ዓዲ ክትኣቱ
2: እዚ ቅዳቕወ
1: ከደበል ድሓና ይትሕመቁ

0: ኋላ
1: እዛ ዒሮ መልሓስ ክትቕጥበ
0: ቀንጣቢ ትኾን ክሲ ኣብ ከምዚ ክዘላላቐ
1: ወተኸይ ፈለማስ ኣብ ትቐድኹም ደሎዳ ወተኸይ ፈለማሲ ኣብ ትቐድኹም ደሎ
2: ምንታይ ነው
3: ይሄ? ሽማይ
2: ፅበይ ክልኹ ንልሲ
3: ዝሓስበ የብለዩ
2: ቁሩብ ዳ
3: ቁሩብ ከይትበለን ዝሓስበ የብለዩ ንብለካ ኣለኹ
2: ኣይኖ ንዓኸ ይፅበል ኣሎ
3: ዛዕባ
2: ክልቴና ዶይኮነ
3: ዘሰተ ንዲኻ ንስ ሓሰብ
2: ኣነ ዝሓሲበ ነይረክብ ብዛዕባ ክልቴና እዩ ተሓስብ ንፈረቃ ንበር
3: ሓሲበ ወደ እየ ካብለካ ኣለኹ ኣነ ከይዶ እወ
2: ዕለፊ ሓፂር መልሲ ሃብኒ
3: ይበካ
2: መልስሉ
3: መሊሰሉ እኮ
2: እንታይ ትኾኑ ኣለኺ
3: መልዓና ይኖሕ እንተብልኩ እንታይ ሽግርካ
2: እንተ ሓፀረኸ እንታይ ፀገምኪ
3: ሓሳብ ልበ ይፈርስ ሓደሽደሽ ይብላታ
2: ትጋግ ኣለኺ
3: ዓድና ብሓዝን ተጎብኦም ማንም ዛ ፍጡሩ ዝዓዲ ብሰላም ክንቀሳቀስ ፀሎት እናፃቐስ ንሕና ዳስ ኣበበ ክንተክል
2: ሓጎስ ኹን ሓዘን መናብርቲ ሂወትና እዮም እቲ ብፅሑ ዝበለና ድማ ንበፅሕ
3: ዘይንቃዶ
2: ዘቃዱ ዘይተዛረብኪ ዓይኖ ዝሓለፈ ኣክል ብቓሕታ ክሕኒን ኢለ ካብሳቕ ነዊሕ ገይረስ ክንዲና ኣበባና ዝወዳእናዮ መዓልቲ ንዋሒድ ክዝቆሰሉ ቕስሎ ክተምስል እዮም
3: ኣቆጢዕካ ደ
2: ሰላሊዕ ክና ተዛርብ ክልበይ ተመሲሕኹ
3: በልሓ ናይ ትንደድ
2: ናይ ትንደድ እቲ ቓሕታ ንበይ ነይ ድ ዝስማዓኒ ኣነ ሓኒ ንድብል ዘለኹ ኮ ክልተ ሰለስተ ሳዕ ካብ ኢድ ከታሮ ካብ ተመንዛዕኺ ንሳልሳይ ራብዓይ ዝሞትኩ ምዃኑ እዩ
3: እንታ ሽማይ ትበልሕ ማቕ ዘረባ
2: ቱፍ ዝበሃል ዘረባኺ እዩ ዓይኖ ደስ ዝበል ክልበይ ኣሎ ንሱ ተኾይኑ ቓሕታ

0: ኣበላይ
1: ድሃይ ወዲ ዘጎክ ትፈልጥ ኢላ ከይዳኣላ
0: ኣውስ ላ ናብ ወዲ ፀኒሐ
1: እሞ ናብ ወይና ሳንዳ ኣሉዳ ተኣልያ ኮይና
0: ኣንተ ክንዳ ሒሮ መሊሶ ክሳዲ ክእትዎ
1: ትፈልዎ እንታይ ክትረክቡ ንዑ ተልዕ
0: ዝርባ ዓይኑ ማንቲ ንወዮ ቤት ሕብሪ ጉራምራ ክተምስለ ሕፆ ተወዲዩ ንመልኣ ክጠና ክትብል ሎሚ ጓሊ ፅባሕ ይጓሊ ካብዛ ቤት ቃ ትውፃዕሊ ይብለ ኩሎ ክተሳሕተኒ ንገር እያ
1: ከም ጌርኩም እባ እሞ ውድ ውድ ኣይተብልዎ
0: ይኣክልኒ ክሳብ ሎማ ዓቕሊ ገይረ ፀኒሐ እየ ደኾን ኣብ ልባ በዓላ ትምለስ ኢለ ስቕ ኢለ ስቕ እሳ ስቕ ከይመለስኩ ፀኒሐ ድሕሪ ሎሚ ግን ክሳደይ ንኻራ ዓይነ ውሉድያ እንበራይ ወለደትኒ ሕልፍ ሓብትኻ ሓንቲ ትፈልጥ ኒ ኣኸለ
2: ኣቦ
3: ባው ወሉ ባው
0: ኣትረግም ትውላት
4: ኣይትሓና እንዲና
1: ምሳኽ በዓር ድሓና ኣሎ
0: እዩ ጋባ
3: ኣይ ድሓንካ ና
0: ተኾነ ኢልካ
3: ብጥዕና ኸዳ
0: ጥዑየ ጥዑየ ስራሓ ጥዕይ ስራሕ
3: ንዓስከ ገዛኻ ትምለስ ብስማሚ ኢልካ ኣንታ ንዓ በስማንበል ኣንታ ስማይ ገለ ሸይጣን ሰሪርዎ
1: ኣቦ ከዘይ ከም ካልእ እዋን ብሕር ቃንቲ ከኣክኦ ፈፂሮም እዮም ወፅኦም ዘሎ
4: ኣነ ዳ እንታይ ኣቢሰ
1: ንሕፀሕራ ይርኪ ንሎም ዘበን ንመርዓ ክንቆፅርን ብምባልኪ መልኣኽ ቤትና ሃዲሞ ዓይኖ
4: ኣተናደ ኣነ ዳ እሞ ክሳብ ክንዚ ዘይመሰለኒ ዋላ ፅባሕ ንግበርዎ
1: በለ ነቦኸስ እዙ ይቆጢዕዎ
3: መዓልኩም ዳኣብርሃ
1: መዓልካ ላኣት
3: ኣይድሓና ና ንትቅድስ ኣብርሃ ንፅርፅር ክከይዳ ብመንገዲ ረኪብ እዩ
5: ድሓኒና እንታ መልኣክን
3: እሞቶም ሃዳ ንፅርፅሩ መንገዲ ከይድኒ ረኪብ እዩ
5: እንታ ምስተ ዓይኖም ተኳርዮም ከምዚ እኳ ሓቁ ርኦ እዮም ኣይፈልጥን እምዚ ንፅርፅሮም ከይዶም ርኦ እዮም ኣይፈልጥን
3: እሞ ክሳዕ ክንዲዙ በልዳሓ ከደ በልዳሓ ክስዕቦ ከይደዳ
5: ኪዳኣ ህደ ኣብሎምስ
4: ዕድሎት ሄዳ ዓይኑ ኳ ቋሓቢሉ
6: ሰይ ተመስገን
3: ንስኻኮ ካብ ጥዕና ብቕሪ ዝመፀካ በር ደብደብለካ ኮይኑ
6: እና በብቕሪ ካበት ጓል እዮ
3: ንስኻ ቅድሚ ክንክትነሎ ተስፋኻ ትበልዑ
6: ሓውጀኺ
3: ሓዊ እንድዩ
6: ጥዕና ድማ በብቕሩ እንዲ ታበት ጓል እዩ ደስኑ ሞባል እንድበይ ረሲኑ
3: ኣብቲ ግንባርና ከምኡ ጌርክ ዝሕለ
6: ረስኒ ድማ ሃላዊ ጥዕና እንዲ ሓዊ ሓዊ ርኣይ በልኣኹ ምስ ኢሉ
3: ሓዊ ንሕጅዳ
6: ሓዊ ተመስገን ተመስገን ዋይ ናበይ ዳዕርኩም ወጥቐሺ ናበይ ዳዕርኩም ኩሉ ደሞ ክትቀላል ክትከይደ ክትቀራርብ ፋልኩም ርስተ እዩ

ዝብ ዋ ክ

0: የለን ዳ ውሽጢ
1: የለዎን ኣይፀንሐን
2: እሞታ ዓንተ ውምስ ወፀት እያ
0: ወድሓ ናበይ ከብላ ኢልካ ከም ውሽጢ ነቶምን ፀበያ ኣብ ናይ ዛጎሪ ተመለሲ
1: ፋሉን ወይ
2: ወይና በልተረኽክያ ተለሃያ ደቂስ ክዶ ቅድስቲ
3: ዋይ ስቀኢለ ባጎቦ ኮይነ ሰላም ኣቢልኒ
2: ቆልዓጉን ጌይራላ እሞ ድሃዲን ተክመፅ
0: ራይ ዶም ጌርና
2: ኣድም ግን ዋላ ብወይና ገይራ ይትፀበይን ለዘይለኸላ
0: ደቂ
2: ኣትፈገልብት ክብል
1: ስምዓነ እዞም ገዛ ድሓን እዮም
2: ድሓን እዮም ድሓን ድክስኺ
1: ኣነስ ድሓን ምሳ ንደይ ዓይኖም ተኳርዮም እዮም
2: ወ ምስ ወፀት ኳ ዘይተመፅ
1: በር ስምዓኒ ከይመልቆካ ከም ቃልክ ከይተዛርብዳ
2: ኣንቲ ተኩ ደብል እዮም
1: ኣወዳእ ኣውሃለ
2: ሕራስ ክብል
1: ሰንደይ ዚ ምራን ሰቂኢለን ክሕነቐሲ ዘምህረት መፅኢ ድሒንዋ
2: ሰሃሊ ኢለነ
0: ኣንተ ድሓን ዓይኖም ኣንቲ ድሓን ኽ ዓይኖም ጓል ይ ኣነ እንታይ ኣምፀ ክሳዕ ክንዚ መቁፀርያ ዘይብሉ
4: ወጥቀሲ ሕጂ ኣይገዝልን እዩ ኣይመልክዑን
0: ድሓ ወይ ኣነ ሽማ ዓይኖም
5: እዛ ዘረባኸ ኣፍና ክመልኩ ይ ኣፍና ልጓም ንግበረ
3: ደይ ትበልዓ ሽሮ ተሓሰማ ይልክ
1: ኣለናበሉ
2: ፅ
1: ይ
2: ዝበርኩ ዳ ዘረባ ወለዶ

0: ንኹሉ ፅቡቅ ሸጣን ሕረት ደጊም ዓይኒም ጓል ምናይ ከልማ ጌጋ ኣሪመ መርዓ ድማ ኣብ ደስ ዝበሉ ቁፀሮ ባህልከ ዘለና
1: ወይ ሰይ ትመስገን ሰይ ዛጓለይ
2: ሰይበልበልወ
1: እውይ ትመስገን ተመስገን ማርያም ተመስገን ከማርያም
3: ያ ክፅረየለይ ዝነብሶ ሕፅ ውሽጢ ዘይፀረየስ ፅና ጥራይ ሎም ዓንቲ ሓድ ኣሎ
4: ካዛ
2: በስማ ወ መንፈስ ቅዱስ ሓሰትሂታ ሽማይ ወዳይ ትኸፈላ ንኸንታ ሕድራይ ድሓንደ ውዒልኩም
4: መዓልትኻ ግብ ትበል
2: ታወደይ ሄንታ ክትረክብ
4: ሰርናትካ ምልስ ምልስ ዓዲ ሓውዝ ልብልባል ኣሎ

0: ኣበሳኻዶ ብኣሞ ዓዲ ባይቶ ናይ ገበርት ኣበይ ተሸጊትካ ነርካ
1: ዋይ ደቀይ ልቢጎበዝ ኣብ ደረት ኢሎሞ እዚ ድዩ እዛ ቅርፀ ትመላለሰኒ እኒ ኣንቱም ደቀይ ሓሚምያ ደክሸነረይ
0: ኣበይ ሞ ብሃቦ ገይሩ ገብ ኣቢልካታ
1: እንታይ ክትረክብ ተቆልዓ
0: ዓዲ ክትዕይ ከም ዓበቕለ ጊብካያ ነዛ ዓዲ
1: ኣነ
0: ከምዚ እንትገበል ድሕሪት ኣቢላ
1: መቸም ትጋገይ ኣለኹም ይብለኩም
0: ኣታ ሰብኣይ ሕደት ዘረባይቱ ከዓ ውን ዓንካር ዓንካሪትካ ከ ይምለቑካ
1: እንታ ወደ ኣነ ገዲፈ ኣለኹ ገዲፈ ዮ በቃ ሕትም ገዲፈ ዮ እምም በቃ ገዲፈ ዮ ዞም ደቀ ኣይትሕረቕሞ ኣይትርሰኑ ኣባኹም እኳ ኣነ
0: ፀናሕ ጥራይ ከርእከ እንታ ግለት
1: እንታ ወደ ጭብጢ እንተልኩም ጭብጢ እንተልኩም እዚ ንገርን እዚ እንደበሉ
0: እንታይ ጭብጢ ደሊና ብዓይና ንሪኦ ዘለና ዶ ይኮነ ኣታ ሰብኣይ ሕደት ሕደ ግብለካ ኣለኹ እዚ ምስ ደቂ ዓዲ ክሳድ ክሳድ ምዝራብ ተሓድኮ ብለካ ኣለኹ
1: ኣታ ሕድረይ ኣታ ሕድረይ ኣታ ሽማይ ወደይ ሰብ ክነግረኩም ዝማዕሞ ዝደለዮ ሓሪ ኣይክእልን ድዩ
0: እንታይ ሕርያ እንታይ ሕርያኻ ሳውን
1: ኣልኩን ኣልኩን ኣታ ቆልዓ ሰበብ ኣይተምፅኣለይ ኣልኩን ኣነ ኣነ ዝብል ዘለኹ ግን ሰብ ዝደለዮ እንተገበረ ናብ ዝደለዮ እንተኸደሲ ንተኹም ትድንድንኒ ንተኹም ትድንድንኒ ሰብ ዝዓዲ ምለትና ናብ ዝደለዮ እተደይኮን ትከይድ ከምኡ እንተገበረስ እንታይ ሕማቕ ኣለዎ እስክ ሰብ
0: ተረድአካ ኣለኹ ፅናሕ ጥራይ
1: ድምዞም ደቀይ ምሳይ እንደይቲ ተሃላለኹ እንድሕሪ ዳ ደፋራት ኢና ንሕና ኣጉባዝ ኢና መንእሰያት ኢና ትብሉ እንትኾንኩም ሲ መዘናኹም እኮ እዚ ሳውን ዝበሃል ኣብዛ በረኻ እንዲ ዘሎ ደፋራት እንትኾንኩም ክንዳኹም እንዲ ዘይትኸድዎ ዞም ደቀይ
0: ከድናዮ ስኢናዮ
1: ዋይ
0: ወ
1: ኣብ ሓደ ማእሲ ፅኒሕ ኮይኑ ንስዳ ዓይነብሪ እንዲ ከምዚ ንፋስ እንዲዩ ካብቲ ሓደ ናብቲ ሓደ ናብቲ ሓደ ዝጋራበት
0: ኣታ ሰብይ ዘረባግደ ዘረባኹም ቆፃፅር ኣይኮና ልመት ኢ ስማዕ ሄይ ክደንካ ግበር ዓጢቕና ክንጥበየካ ኢና
1: እንታይ ክትገብሩኒ
0: ጥራሕ ነብሰብ ወቕዒ እምኒ ከይትብል ኣብዚ ክንጥበየካ ኢና ሄይ ክደንካ ግበር ፈራይ
2: ሽወደ ተወዲ ዘጉኹ
3: ከም ኣይሉ ኣሎባ ተንዕንቲ ውርሕርሕ ብላ
2: ወደ ንምሾት እዚ ይውፃ እያበሊ
3: ድዕኽ የፍራሃካ ተትርኢቱ እዙ
2: በሊ ሰብ ኣሎ ደብቲ ውሽጢ
3: ፋሉ ኣነ የፀኒሐ ኣዲኣ መሰ ድማ ሂቅድ ናይ ወፅ
2: በሊ ከይድ ክርዮ ካኣቱ ቤቱ
3: ሓራ ኣይተፃውት ዝርጉምሳውን ዘይሓደጎኒ
2: ኣንቲ ናይ ብሓቂ ድዩ ካን ጭክን ኣቢሉ ሓጨና ርስን ኣቢሉ ዝትኩስ ቢሉ
3: ረራ ደለዎ ይመስለካ ወድኣ ክልበለና
2: ውሁ ኣነ ንቋዓ ይከቡ ነቲ ሓፂን ናርሶ ንኸሎ ዘለሓጢ ኢሎ ጥሉም በልኩም ሓቂ እየ ኣነ ከምዘ ምህረት ኣብ ዕድመይ ሙሉእ ክሳብ ሕይ ዝትኮስ ብዕራይ እምበር ዝትኮስ ሰብሪ ኣይፍልጥኒ ይብለኩሎ
4: እንታይ ብላዕበ
5: ምሕይ እንታይ ክትብል ዘለኹ
4: ሕርሰይ ቀሪቡ ሕርሰይ ኣኺሉ እንዳተቃረበ መፅ ኣሎ
5: ሕርሲ ዳ ኣንትተ ከዓ እንዳቀረበ የመፅ እምበር እንዳረሓቀ ደ የመፅ እዩ ዕሹው ዝበልክ ድኽ እሞኸ
4: ንሳ እውን ከድካሲ ክትመፅ ዶ በለለ
5: ንኸይድ ሞ
3: ኣነስ ንሳውን ምቕታል እዩ ነይሩ ሕልሚ ሎሚ ኩሉ በኒ ውሕቲ ኺኢለ ናብዛ ሕፁኖተይን ሓዳረይን ይኸእቱ

0: Owayane. Owayano bale. Oway. Ihita. Oway. Owayane.
1: ጎይታይ
2: ኣዳ ዓይኖም በደጊ ማ ናብዚ በረሓና ተመሊሳ
3: ኣምፃያ።
2: እሺ ጎይታይ እንደሻ ኣሎ ምኽዋል ኣብዘይ ቅድስቲ ቅድስቲ ከዓ ይብሉ

0: ክትፈልጢ ቅድስ ክንዲዝብሉ ኸይዓን ትቀይሕ ሓንጭዋ ክትፈልጢ ብፍንጫ ይኹን ብካልእ ይኹን ካብ ሕይንን እዮ ሓማት ሳውን ክትኮን ይብል
1: ሓማተይ ብኣምኸይ ከዓ ሰብኣይክን ሰብኣይ ጓልክን ንኣይ ከጥፉ ናብ ዝበረኻ ወፊሮ የግዳይ ሰለጦም እዩ እግሮ ቶ ጎሚሲ ሰብኣይ ጓልክ ፀይሮ ሞ ኸይዶም
0: ኣይትምልሰልካ ንያ ኸመይ ድያ እንታይ ኢለ ክትምልሰልካ
1: መርዓ ጓልኪ ወርሐን ክልተ ሰሙንን ተሪፉዎ ኣሎ
0: ደከ
1: ኣብ መርዓ ጓልኪ ወራድ መርዓ ተመሲለ ሰብኣይክን ሰብኣይ ጓልክን ቀቲለ ጓልክ ናብ ዝበረኻ ዝሒዘ እያ ክመፅ እየ
0: እንዚኣደት ዓይሽ ከም ወዳ ዓዲኺ ከም ፃዕዳ ከም ቀራቢኺ ምኻድ ተሸክር ምስሊ

0: እቲ ናቱ ተለዊሱ እቲ ዕድሚ ተሰንኪቲ እዩ እቲ ናትና ድማ ተለዊሱ ኣሎ ፅንዓት ይሃባ እንታቦቱ ንብዓት ይኣኽለና ኣይንምባዕ
1: መዓላት ክንት
2: መዓልታ ሽማ
1: እንበል
2: መዓልታ ሽማ
1: ኣይ ድሓን ዲኽና ኣትኽና
2: ድሓን ኢና ድሓንካ ኣይኮና
1: ይንታይ ተረኽና
2: ውራይ ቆፀራና ፈሊጡ ዳስና ክግምጥል ንዓኻ ቐትል ንዓይ ወሲዱ በረኻ ክሕፅነኒ በዓል ትንዱ ክገብረ ንሳውን ወዲዩ ኣሎ
1: እዚ ሞ እንታይ ዘሻቕል ኣለኹ
2: ተሻቂለ ይኮንኩን ሽማይ
1: እንታይ ዳ
2: ኣደይ ውራይና ብገፊሕ ኣቦይ ድማ ብጭሉቕ ክብሉ ክሳብ ሕይ ሕን ይንበሃሉ ኣለዉ
1: ሒዳ እንታይ ኢና ክንገብር
2: ንገብሮ ድኣ መሊ እዩ
1: ኣይኖ ድፍረት ክልዕልማ ንምፈልጠ ብቃዓ ጥራሕ ከንዲድ ክስተንፈስ ክለየ እምበር መዓልትና ድያ ክትኮኑ መዓልቱ ብሓንሳብ ኣለና ሰቕጥራይ ትሻቕል

ክብራትን ክቡራን ተኸታተልቲ መደብና ትራን ናይ ሎሚ ሰሙን ትሕዝቶ መደብና ትራን ከምዝተዓዘብኩሞ ብምክንያት በዓል ቅዱስ ዮሃንስ ዝተዳለወ ትሕዝቶታትኩም ትከታተሉ ፀኒሕኩም ኣዛ ናይ ዝኾነ ትሕዝቶታት ናብኹም ኣቅሪብና ክንከውን ተስፋናሙን እዩ። ስለ ምክርታልኩም ድማ ኣዝና ነመስግን። ደጊምና ንመላ ህዝቢ ኤርትራ ውሽጢ ሃገር ንወፃእን ዝርከብ እንኳዕ ናብ በዓል ቅዱስ ዮሃንስ ብሰላም ኣብፅሓና ንብል። ኣብዚ ቦታ ኮይና ነዚ በዓል እዚ ንመደብና ትራን ድማ ብዝያዳ ድምቀት ንባሃብ ዘኽኣለና ኣብ ቤት ምግብን መስተን ስቴላር ብምዃን ብፍላይ ድማ ንሳሙኤል ገብረ ሃዋርያት ምስ ኩሎም ኣብዚ ቦታ ዘለዉ ሰራሕቲ ከነመስግኖ ንፈቱ ርሑስ በዓል ክንብል ንፈቱ ኣዝና ነመስግን። ምስ ሰኣላይ ሓደ ካብቶም ብምዃን ከምኡውን ሰኣላይ ተስፋ ኣለምሃብ ተገልግሽ ብምዃን ንስኹም ፀናሕ ብምክሪ ሓጎስ ስናይ ንምነ ንስታትኩም መርባት የርቲዲ ሰላም።

0: ካልአይቲ ስውእቲ ዛይድ ርእሶም፣ ሳልሰይቲ ከዓ ማእዛ ማሕራይ። እዚአን ሰለስተ እየን እየን
1: ኣብ ኣግራብ ኢና ነርና። መጀመርያ ክጅመር ከሎ ኣግራብ እዩ። ድሓር ፋሉል መፂኦም ናይ ክፍሊ ተዕሊምን ካብ ተጋሉ ሓንሪ ኤርትራ ዝተፈንጨሉን መፂኦም ገዛዊ ተሰሪሖምና ማለት እዩ። ታራ ናይ ኣለይቲ ታራ ናይ ሕክምና ኣነ ኣብ ዝኾነ ዓለም ኣሎ ክብል ኣይክእድኒ። ኣወጣሽ ዝመፀትሉ ምስ መፀት ሓኪም ኣይኮነትን ኣወጣሽ ኣደ። ድሕሪኢ ግን ታራ ናይ ኣባላት ክግለፅ ንሕር ኮይኑ ምዝላቕ ኮይኑ ዝኩሉ ከርተትን መሽከላን ሓሊፉ ጀላ ሃንቲ 45 50 ሰንቲግሬድ ዝበፅሐሉ ምቆት እዩ ነይሩ። ተዓጢቐን ከምዚአን ዝስንክቶ ሙሉእ ለይቲ ልዑ ተዓጢቐ መግቢ ትበላዕ ኣባላይ ንብረትን ሻሃ ጥራሕ ሃንቦቅ ትብል ማይ ውዒ ጥራሕ ትትክኦ ረሃፅ ኣሎ ማይ ውዒ ትትክኦ እምበር መግቢ በሊዓት ዝሕለፈቲ ኣባል እውን የለን እዩ ዝብል ኣነ
2: ሕራይ ወይዘሮ ተኸዓ ይቐኒየልና እሞ ምምፃኺ እስክብዚ ክበሃል ዝፀንሐ ኣብ ቤት ትምህርቲ ሰውራ ስለ ዝነበርኪ እንታይ ነይሩ እሞ ተራኺ? ሕጂ እኮ ፕረዚደንት ሃማደ ጥራሕ እዩ ዝፈልጥ ድሕረ ባይታ ኩሉ ግዜ ስለ ዘይንዛርብ።
3: ብመጀመርያ ዮሃና ንኩላትና እተን ትማሊ ብሓደ ሓዊ ዝተለብለብና ከምዚ ኢልና ክነተኣኻኸብ ከለና ከዓ ቀሊል ኣይኮነን። ዕድለኛታት ኢና፣ ንሓምሳ ዓመት ካ በቂዕና ዮሃና ንኩላትና ማለት እዩ። ቤት ትምህርቲ ሶራ እቲ ኣመሰራርትኡ ከምዚ ክጥቀስ ፅንሐ ተን ቀዳሞት ገሊፀንኦ ኣለዋ። ንሕና ድመፀናሉ ግዜ ኣብ መጀመርያ ናይ 78 መወዳእታ ናይ 77 ተዓሊምና ኢና ንቤት ትምህርቲ ሶራ መፂና። ክንመፅእ ከለና ከምዚ ኣቐዲሙ ዝተገልፀ ገድሊ ንፈልጦ ክንጋደል ተዓሊምና፣ ካላሽን ጋባለ ጌርና ንዋጋ ሰያ ነራ ኣፍልጦና ዋላ ዝነበረ ድሕረ ባይታና ነብሰ ወከፍና እውን ከምኡ እዩ ነይሩ። ኣብ ተዕሊም ተዓሊምና ምስ ተውፂዕ ምስ ኮነ ግን ኣብ ቤት ትምህርቲ ሶራ ተመዲብና። መብዛሕትና ተን ሽዑ ዝመፃና ዳርጋ ሃይ ስኩል ተምሃሮ ዝነበርና ኢና። ካብቲ ይኹን ካብቲ ብዘየገድስ ናይ ተምሃራይ ተማሂርካ ውንቲ ዝነበረ ናይ ሽዑ ጣማምታ ናርኣያን ንውልቅኻ ክሓልፈልካ ኢልካ ዳኣ እምበር ከምዚ ድመፀ ዳሕራይ ናይ ሰውራ ኩነታት ኢልካ ውን ዳሓሲቡ ዝኸደ ሰብ ኣይነበረን። ብዝኾነ ተመዲብና ቤት ትምህርቲ ሶራ መፂና። ዓቐብ እዩ ነዚ ክትቅበል፣ ናይ ብሓቂ ይኸብደካ እዩ። ከምኡ እውን ክሳይ ስለዘይፀንሓካ ኣሎ ኢልካ ኣብቲ ሰውራ ስለዘይተሓስብ ብጣዕሚ ንምቕባሉ ኣዝዩ ኣፀጋሚ እዩ። ኣነ ሓንቲ ካብተን ነቲ ኩነታት ዘይተቐበልኩ ብጣዕሚ ክሳይ ዝኾንክ ሰብ እየውን ከም ሰብ። ግን እቶም ዝነበሩ ካድሬታት ኣብቲ እዋን እቲ ብፍላይ ካ ጓል ሻምበል ቀሪባ እቲ ዕላማ እቲ ካይዳ እቲ ካልእ ፅቡቅ ገይሮም ጎስጊሶምና ካድሬታት። ሰብ ከም ንኾን ከዓ ገይሮምና ሕልና ደለና ሰብ ንክንከውን ከዓ ደሪኾምና። ምስኡ ተኣሳሲሩ ዝኸይድ እቲ ኩነታት ናይቶም ቆልዑን እቲ ካልእን እዩ። ኣብዚ ከም ሰብ ኣደ ዘይኮነት ኣደ ንክትከውን ዝበቕዐት እያ ዛብዚ ዘላ መብዛሕታ። ምክንያቱ ዝበዝሐ ሰብ ወሊዱ ገላ ኣይኮነን ተጋዲሉ። ንስ ዕድመና ኢና ከምዚ ክጥቀስ ፀንሐ ኩላና ካብ 18 ስጋብ 20 ዝነበርና ኢና። እተን 18 ከማን ሽዑ ድበፃሕናዮ እንተዘይኮይኑ ኣይነበረን ትክስታኢና። ግን ኣደ ከይኮንና ከለና ኣዴታት በቂዕና፣ ሕልና ደለና ኣዴታት ከዓ ኮይና ናይ ብሓቂ እቲ ኣመሰራርትኡ ትገሊኡ ፅቡቅ ተገሊፁ ኣሎ። መብዛሕትኡ እተን ብብዝሒ ዝመፃ ንሕና ኹን ተን ቅድሜና ድሓር ካምቦድያ ብብዝሒ ናይ ኣለይቲ ቁፅሪ እንዳበዝሐ መፂኡ ኩላህና ውን ዳርጋ ተመሳሳሊ ድሕረ ባይታ ዝነበረና ኢና። ነቲ ቤት ትምህርቲ እውን ሂወት ክዘርእ ኣኽኢልዎ እዩ። ምክንያቱ እቲ ቁፅሪ ተምሃሮ ከዓ እንዳ ዓበየ መፅእ ስለ ዝነበረ ምህላውና ከምዚ ዝኣመሰለ ቁፅሪ ነቲ ዝነበረ ፆር ኣብ ውሕዳት ዝነበረ ከዓ ክቃለል ክኢሉ ማለት እዩ። ኣብዚ ሕጂ እቲ ምረት ተዝሓለፈ ዋላ ከም ዝበልኦ እቲ ናይ ዜሮ ምስ ምዝላቕን ገለን ከም ሰብና እኳ እንትኾነ ኣብቲ ዳሕራይ ጀላሓንቲ ዝበሃል ቦታ ብፍላይ ምስኣተና ግን ንህወትና ዝፋታተን ተፃዋርነት ዝሓትት ፅንዓት ዝሓትት መኸተ ዘድልዮ ዕዮ ሰሪሕና ኩላትና። ምክንያቱ ክሳብ 55 ዲግሪ ሰንቲግሬድ ድበፅሕ ምቆት ተፃዊርካ ክልተ መቕሎ ኣብ መንጎ ኮንካ ክትሓርር ከለኻ መብረደ ይብሉ ቀፃሊ ብዘይ ዕረፍቲ ነዚ ተፃዊራ ትኸይድ ኤርትራዊት ጓል ኣንስተይቲ ናይ ብሓቂ እዚ ከዓ እቲ መሰረት ፅንዓት ምፅማም እዩ። እዚ ሓሊፉ እዚ ኩሉ ሰብ ኣብዚ ዘሎ እተን ኣለይቲ ዋላ ኩሉ እኮ ነናቱ ስራሕ እንተነበሮ ተዋሃይትካ ዝክየድ እንተነበረ ኣለይቲ ግን መሰረት እየን። እቲ ቤት ትምህርቲ ደው ክብል ዝገበረ ኣለይቲ እየን። ቆልዓ ከይተዓንገለ፣ ቆልዓ ከብዲ ከይመልአ፣ ቆልዓ ከይፀረየ ትምህርቲ ከይዳ ይኽእልን ከፅንዕ እውን ኣይኽእልን። መሰረት እየን እዛ ገዛ እዛ ህንፃ እዚኣ እታ መሰረት ተደይቲ ድልድል ደዋ ይንበለት ነራ። ኣለይቲ ከዓ መሰረት ናይ ዝኩሉ ኮይነን ከዓ ናይ ብሓቂ እቲ ቤት ትምህርቲ ግቡእ ንጥፈታቱ ክገብር ኣኽኢል እዩ። እዚ ናይ ካልኦት ተራጎሴዮ ማለት ኣይኮንኩን ኣብ ኣለይቲ ድምና ስለ ንዛርብ ዘለና ጥራይና ከም ሰብ ኣነ እውን ሓንቲ ካብተን ነቲ ኩነታት ተፃዊራ ሓዊ ሓሪራ ዝሓለፍክዎ ሰብ ኣካልናታትን ኣብዚ ፅንዓት ነይሩ፣ ፍቅሪ ነይሩ፣ ሓድነት ነይሩ። ሕሩጭ ክልወስ እንከሎ ክልተ ኩንታል ሰለስተ ኩንታል ብሕቆና ተሰኪምና ኢና ነምፆ ነርና። ሕቆኣ ደይተተንከፈ ሰብ ኣብዚ የላ። ኣብ ሳንዱቅ ዓብዪ ነይሩ መለሲ ኢና ኩሉ ኣካልና ይደኣቱ ነይሩ ክንለውስ ክንሓሲ ጥስቲ ዝበሃል ለዊስና ንምግልብጠሉ ኣይነበረን። ኣብቲ ሳንዱቅ ኢና ንድፋእ ነርና ክሳብ ክንደይ ነዊሕ ሰዓታት ከምዚ ኢልካ ተደፈኢካ ምስ ጥዕናኻን ምስ ናይ ምትንፋስ ክስታይካን እውን ከቢድ እዩ። ሳናዱቅ ነዊሕ ነይሩ ምስ ኩሉ ኩነታትና። እዚ ለዊስና ከነብቅዕ ከዓ ብቆራፅ ፊስቶ ዝዳሎ ላፋ ፋሕ ከይብልቲ መሸላ ክተሓሓዝ ምእንቲ ክስንከት ክበኩዕ ኣብ ቆራፅ ፊስቶ ከዓ ላፋ ንላፉ ነርና። ሰለስተ ኣርባዕተ መኮሲ ኢና ንሕዝ ነርና። ይሽልብበና ከዓ ነይሩ ተሓዊ የእጋርና ሽልበም ነይሩ። ምክንያቱ ኣብ እምኒ ተሰክቲቱ ዘሎት ፊስቶ በዚ ከዓ እቲ ሃፋ ይምሽልቆና ነይሩ ኩሉ ኣዳውና። እዚ ጌርካ ክትግልብጦ ከለካ ናብቲ ዓብ ሳንዱቅ ከዓ ሓዊ ተሰኪምና ኢና ንግልብጦ ነርና። የእዳውና ኩሉ ልብለም ነይሩ። በኪዒ ከዓ ክስንከት ሙሉእ ለይቲ ከዓ ይሕደር ነይሩ። ኣባላት ጥርሕና ወፂና ኢና ንስንክት ነርና። እቲ ንጥቀመሉ ዝነበርና ሓዊ ዝበ ኣውሊዕ ስለ ዝነበረ ክነድድ እንከሎ ዝነበሮ ትኪ ቀሊል ኣይኮነን። እቲ ትክቲ ከዓ ንሰትዮ ነርና። እዚ ሰትያ እዛ ኩላ ሰብ ነዚ ተፃዊራ እዛ ኩላ ሰብ ከይዳ እዚ ክግበር እንከሎ ግን ሕጉስ መንፈስ ነይሩ፣ ምትሕልላይ ነይሩ። እተን ስንክት ድሓደራ ማይ ይበፅሕ ኣብቲ መሕፀቢና ክንሕፀቦ ከለና እቲ ካብ ነብስና ፀሎሎ ድመስል ትኪ ኢና ንሕፀብ ነርና። እሱ ኢና ንርኢ ነርና። ዓኽ ክንብል ከለና ከዓ ካብዚ ድወፅ ዝነበረ ፀሊም ትኪ ቀሊል ኣይነበረን። ትኪ ኢና ንሰቲ ነርና። ዕለታዊ ክልተ ሰለስተ ዓመት ነዚ ተፃዊርካ ክትከይድ ከለካ ቀሊል ገድል ይኮነን፣ ቀሊል ቃልሲ ይኮነን። ኣብ ርእሲኡ እቶም ዓበይቲ ኣይሕፀቡን እዮም ነይሮም። ኣብቶም ናብ ማእከለቱ እንዳናእሽን ግን ቆልዑት ከዓ ንሓፅቦም ነርና። ኣፅሪና ሓፂምና ከዓ ቤት ትምህርቶም ከም ዝኸዱ ይግበር። ቅጫ ከይጠሚ መቕሎ ተሰንኪታ ኣብ ኣርባዕተ እያ ትምቀል ነራ። ስቕኢልካ ጨራሪምካ ይኮነን ነይሩ። ክፀጉቡ ስለ ዘለዎ ጥዕንኦም ክሕሎ ስለ ዘለዎ ኣብ ርእሲ ከዓ ጥራይ ምምጋቦም ዘይኮነ ኩነታቶም ምፍላጥ ነተን ኣዴታት ኮይነን ዳኣሊኦም ዝነበራ ንሕግዘን መን ቆልዓ በሊዑ መን ኣይቀልዐ እንድሕሪ ሓሚሙ ኣለኹማን ናብ ሕክምና ክኸይድ ከም ዘለዎ ምግባርን ካልእን ካልእን ነይሩ። ኣብ ትምህርቶምን ምክትታል ትገብር ነርካ ማለት እዩ። ስለዚ ኣለይቲ ናይ ብሓቂ እቲ ካልእ ገፅ ናይቲ ገድሊ ተፃዊረን ዝኸዳ ሰባት እየን። ምስ ኩሉ ፅንኩር ኩነታት ከማን ሓንቲ ኣላይት ኣብ ማሪራ ኣይትፈልጥን ሃዲማ ከ ኣይትፈልጥን ቀረባ ኢና ነርና

0: ዋላ ከምቲ ትገብሮ ዝነበሩ ፌደራሪ ከይድና ናይ ሕማም ተውዚዕ ኩሉ ሰብ ነርዎ እዩ ከይድና ዋላ ካልኣይ ተዕሊም ድና ክንመፅ ገለ ዝኾነ ምርጫታት ነይሩ እዩ ኣበደን ተፃዊራ ነዚያ ከይዲ ኣላይቲ እቲኡ ዝነበረ ሰብ እውን ኩሉ ከምኡ እንዲ ነይሩ ኣብተን ኣለይቲ ብፍላይ ግን ናይ ብሓቂ እዚ ከምዚ ዝኣመሰለ ተፃዋርነት ነዚ ከምዚ ጌርካ ፅባሕ ሰብ ኮይኖም ነዚ ሃገር እዚኣ ውሕስነት ዝፈጥሩ ሰባት ኣብ ምእላይ ተረ ኣላይት መሰረት ናይቲ ዓበ ህንፃ ናይቲ ቤት ትምህርቲ ምዃኑ ኣነ ንገልፅ ሞ ተረፈ ብፆተ ይመለኦ
1: መጀመርያ እንኳዕ ናብ መበል 50 ዓመት መምስራት ቤት ትምህርቲ ሰብሮ ኣብፅሓና እንኳዕ ከዓ ገፀገፀ ኣረኣየና መጀመርያ ክብሎ ዝደሊ ዳርጋ እቲ ምረት ናይቲ ዝነበረ ናይ ኣለይቲ ስራሕ ብዝተፈላለየ ክግለፅ ፀኒሕ እዩ ኣነ ሕጂ ምናልባት ክዛረቦ ዝደሊ ኩሉ ተገሊፂ እዩ ክገልፆ ዝደሊ ንድሕሪ ድኣ ሃልዩ ኮይኑ እቲ ዝነበረ ምረት ተገሊፁ ስለዝኾነ ክደግሞ ኣይደልን እየ ብሓፈሻ ግን ቤት ትምህርቲ ሰውራ እንድሕሪ ኢልና ኩላህና ኣብ ዝደለና ወይ ብዝተፈላለየ ምክንያታት ብረሓቢ ቦታ ደይመፀና ክንገልፆ ንደሊ ብዙሓት ክህልዋ ስለ ዝኽእላ ዝያዳ እሞ ንዓአን ዕድል ክህብ ኣብቲ መጨረሽታ ርእቶ ክህብ እየ
2: ኣነ እኳ ዳርጋ ናይ ኩሉ ገይረ ክዛረባይ ኮንኩን ኣብታ ዝነበርናያ መድረኽ ግን ኣበይ በፂሕና እንታይ ገይርና እንታይ ፀኒሕና ንሕና እዘን ዳሕሮት 78 መወዳእታ ዝመፃና ዝያዳ ነቲ ቤት ትምህርቲ ዘሰሰናዮ ኢና እንተበልና ክስታይ ኣይኮነን ብቐዳማይ ኣበባ ትገልፆ ነይራ ኣብ መደብ ሳይዳ እተን ዝበዛሕና ደቂ ኣንስትዮ ዝተመደብና ናብ ቤት ትምህርቲ ሰውራ ኣብ 78 መወዳእታ መጀመርያ 79 ኢና እዚአን ብናይ 78 ናይ ምዝላቕ ተጋደልቲ 208 ሰባት ብቁፅሪ ከማ ዘኪራቶ ኣዝና ብዙሓት ግን ኣብ ምዝላቕ ኣብታ ዝኸፍአት ህሞት ናይቲ ምዝላቕ ዝነበረሉ ካብ ዜሮ ናብ በዓል ዓራግ ዝመፅሉ ናብ በዓል ቀብረኦት ዝመፅሉ ናብ በዓል ሓሊቤት ኣዝዩ በዳሂ እሞ ከዓ ንሕና ኣዝና ብዕድመ ከምዚ ዝበልኦ ካብ 17 18 ዘይንበፅሕ ሰባት ኢና ነርና ንሶም ተምሃሮ ኮይኖም ዝመፁ መኻይድና እውን ነይሮም እዮም ማለተይ ካባና ተምሃሮ ኮይኖም ናብኡ ዝኣተዉ ነይሮም ንሕና ከዓ ኣለይቲ ኮይንና ኣቲና ንክትቀበሎ ዝድረኸካ ነገራት ግን ነይሩ ከምቲ ዝበልኦቶ እተከዓ ካድራት ፀኒሕና ናየ እተን ካድራትና በዓል ፅገዘርኡ ኣወዳት ይኹኑ ደቂ ተባዕትዮ ይኹና ደቂ ኣንስትዮ ነቲ ክንርዕሞ ዘለና እሞ ከዓ ምዝላቅ ቆልዑ ክንስከም ካብ ቀብሮኦት ከድና ዜሮ ኣይንፈልጦ ኣይንጥይቆ መንገዲ ምክንያቱ ኣብ ሕማቅ እዋን ስለ ዝበፃሕና ኣብ ሰለስተ እምኒ ዝተተኽለ መቕሎ ኢ ፀኒሕና ንሕና እንዳኸትካ ፍታሕ እንዳመፀ ሎምን ድራር የብሎምን እንታይ ክንገብሮም ማይ ዘይብሉ ቦታ ህፃውንቲ ኮይና ንሕና ተን መራሕቲ ጋንታታትና ንፉዓት ስለ ዝነበራ ግን ድሓን ሎሚ ገዓት ብሽኮር ዋላ ነድርሮም እንዳተባህለ ዝስራሐሉ ንሕና ኸ እንታይ ንስከም ነርና ሓርጭ እንተወሒዱ ነቲ ሓርጭ ሰክፈና ምክንያቱ ምዝላቕ ስለ ዝመፀና ቅድሚ ተሃሩር ቅድሚ ትጀልሃንቲ ዝበዳህና የብድሆታት ትበዝሕ ምክንያቱ ኣብቲ እዋን ምዝላቕ ክብድ ዝበለ ሃዋኹ ነይሩ ንዓና እውን ኣብ ገለ ሓዊ ኢና ኣቴና ብጣዕሚ ከቢድ እዩ ነይሩ ምክንያቱ ንዕኡ ክትፃወሮ ነቲ ክትርኢ ከይተላለኻ እዚ ኩሉ ጉዕዞ ክትጓዓዝ ኣብ ጉዕዞ ኣነ ዘይርስዖ እቲ ዝኸበለ ዘጋጠመና መቕሎታት ከምዚ ዝብለክን ፀፅሒርካ ሓሙክሽቲ እዩ ዝጓሓፍ ነይሩ ከይዘከርኮን ክሓልፍ ዘይደሊ በዓል ጓል ሃይለ ኣለዋ ኣባ ሃይለ ሕደጎ መንእሰያት ኢና ነርና ምስ ወዳእካ ተሓፂብካ ነብስኻ እንዳሽንቱ ክትከይድ ገለ ክልቲአን እግራ ኣብ ረመፃት እየን ክልቲአን እግራ ኣብቲ ዝጓሓፍናዮ ረመፃት እየን ክልቲአን እግራ ጠልጠል ኣቢልና ተሰኪምና ንውሕ እዋን ተሓኪማ ኣለዋ ሓካይ ምሳና ተምሃሮ ቆልዑ ክንዳና እዮም ዝኾኑ ነቶም ክንዳና ዝኾኑ ንዕኦም መሲልና ምክንያቱ ሳይኮሎጂ እውን ንምሃር ነርና ኢና ተማሂርና ቆልዑ ከመይ ከም ዝዕቢ ተማሂርና ፖለቲካዊ ጎስጓስ ጥራይ ኣይኮነን ነይሩ ኣተዓባብያ ቆልዑ ከመይ ነይሩ ኢልና ተማሂርና እቲ ዝብድሃና ነበረ ናይ ሓዊ ይኹን ናይ ገለ ይኹን ክኣፀርና እዩ ጀልሃንቲ በፂሕና ኣብ ጀልሃንቲ ካ እቲዝኸፈ ምልዋስ ጥራይ ዶይኮነ እቲ ሙሉእ ለይቲ መቓሉ ሒዝካ ጥራሕ ነብስኻ ክገልፆ እየን በዕለን ናይ ጀልሃንቲ ኣሎ ናይ ዓራርባ ኣሎ ናይ ኩሉ ኣሎ

0: ውሑድ ክገልጽ ሳተናበይን በዲህና ሰሪሕና ጀልሃንቲን ርእሱ ጥራሕ ነብሳ ከይዳ ያ ሰብ ጥራሕ ኣትስንክት ነራ ጥራሕ እዛ ነብሳ ማይ ርብርብ ንሓድሮ ነዚ ጎልጎል ዳስ ኣብ ጀልሃንቲ ጥራይ ኣይኮነን ዕንጨይቲ ተኸይዶም እዳ ዕንጨይቲ ንኸይድ ምስኦም ገዳይም ንኸይድ ካብ ገዳይም ምስኦም ንመፅእ ብእግሪ ጉዕዞ እተሎ ብእግሪ ንኸይድ እዚ ናይ ኣለይቲ ጥራይ ክዛረብ ኣለይትን ምስ ተምሃሮ ዝነበሮ ብድሆ ግን ድሕርና ንገልፆ
1: ኣነ ንኹድ ናክክን ከምነኽን ብሓቂ ተሓጎሰ ንዓክነስ ሳሕነ ተመኒስ ኣነ ሓወነ ኩኑ ዝክሮ ኣነ ብንታይ ምክገልፀ ነዚአን ሓወነ ድድን ሓነፍተና ብዓን ሮማ ግድ እዛ ፅገ ዘርኡ ኩነን ስዋዓት ክጥቀሳ ፀንሐነን መብዛሕተን ግን ተሰዊአን ነርነዋ እዚ ዝብኖኦ ዘለዋ ግን ካድረታት መንመናናና ንጓሳን በስ እንታይ ነርና ነርና ኣብ ሓወነ ዋንታ ዝገበርና እዚኣ ነናይትነና ማዕኮን ሓውንዳ ነደድና ብዝበልና ከ ሓውነ ነድድና ብድሕር ዓይና ንሓመ ንእሳ ወይ ትኩስኩሰና ኣደና ከምዚ ዝበኖኦ ክንተ ምእትን ንግስቲ ገዘመስቀን ቀፀሰተአን ምጥጓሙ ገዳሲ ኮነ ኣይተቐበልናዮን ግን ዳሕራ ግን ተቐቢልናዮ እንዳደረስና ስምዒትና እንዳገነርና ኢና ንሓድር ነርና ተማሂርና ከዓ ወፅእና ዘንፈንጥ ዝነበርና ንየማን ፀጋም ጠሚትና ንኸይድ ነርና ኢና ቤት ምስተውራ ካድር ናይ ሃገር ተበንኩ ኣግነነይኩንኩ ንድርዮ ደኣለኹ እዚ ብዝያዳ ግን ኣነ ክገልፀ ዝኽእል ስዋኣትና በብሓደቶት ገልፀ ምስ ከመይ እቶም ሓውዝ ነደዳ ብዘባነን ማይ ኣብ በዓል ገተብ ቀነነ ኮን ካብ ሓ ደናንቲ ናዕና ገተብ ነይሩ ሕዱስ ኣነ ይኣኽነንማ ይቐንአኒ
2: ከምዚ ትርእዋ ከቢድ ማህረምቲ ዘለዋ ካብ ደገ እያ መፅያ ወፃ እያ ትነብር እንቋዕ ድሓን መፃኺ ይቐኒ የልና ከዓ ይቐኒ የልና ሕራይ
3: ራይ ኣነ ክገልፅ ዘልየ ዘለኹ እኳ መጀመርታ ትመጣጣና ከምቲ ከዓ ዝገለፀቶ ብሓንሳብ ኢና መፂና ቤት ትምህርቲ ሰውራ ኣብ ዜሮ ማለት እዩ ኣብ ውፍቲ እዋንቲ ዝነበረና ብድሆታት ኣንቶይ ጠቂሳትያ ሕጂ ክደግሞ ይደሊኒ ምናልባሽ ምፅኢልካ ከም ሓድሽ ላይብረሪ ተኣትካ ከማን ዳርጋ ኣብ ኣኼባ ሽዑ ንእስ ቡርጅዋ ተባሂልካ ትንቀፍ ማለት እዩ ነሩ እቲ ምንባብ ምእታው ገለ ሕጂ እዚአን ናይ ንእስ ቡርጅዋ ሲ ተማሃራ ኢኻ እምበር ስካ ትፈልጦ ነገር የለን ብዝኾነ ድሕሪ ሓፂር ግዜ ግን ምስቲ ትምህርትን ምስትን ገለን ናይ ብሓቂ ምውሃድ ናይተን ኣባላት ተገይሩ ናይ ብሓቂ ሕጂ እቲ ኣውራት ጠቐመና እተን ካድራት ዝነበራ ፖለቲካ ትምህርቲ ድሓር ከዓ ንሕና ከዓ ቀልጢፍና ስለ ዝለመድናዮ በዓል ጓል ሻምበል ከዓ ነይረን ካብ ዜሮ ሕጂ ንሕና ንሳትረብ ከድና ማለት እዩ ምክንያቱ ቁርብ ፅበት ስለ ዘጋጥመ ምስ ናይ ማይ ኩነታት ንሳትረብ ከድና ሳትረብ ሓንቲ ገረብያ ነይራ ኣብ ማእኸልታ ትስንክተላ ፀሓያ ድሓር ካምቦድያ ምስ መፃ እዩ እቲ ቁፅሪ ናይ ኣባላት በዚሑ ኣብ ምስንካት እምበር ትቅድም ኩሉ ግዜ ምሸት ምሸት ናትካ እያታ ምስንካት ማለት እዩ ኣብቲ ናይ ተምሃሮ ምእላይን ገለን ከዓ ቆልዑ ስለ ዝኾኑ ነፈርቲ ዋላ ድምፂ ክንሰምዕ ከለና ከድ ናብቲ ሰፈሮም መዝሙር ንዘምር ገለ ኢና ንብሎም ነርና መታን ድምፂ ከይሰምዑ ናእሽቱ በዓል ሃብቶም ማንጁስ በዓል ሃይለ ብርሃነ ናእሽቱ ነይሮም እቶም ጋንታ ነዝክሮም ኣብ ሳትረብ ካልእ እቲ ቀንዲ ኣውራ ናይ ኣለይቲ እቲ ኩሉ ናይ መጎጎ ናይ ላፋ ምግባር ናይ ምልዋስ ከምቲ ከዓ ክትብለቶ ፀንሐት ኣብ ልዕሊ ኮነትል ተፃዒንካ ምግባር እዚ ኣዝዩ በዳህ እዩ ነይሩ እቲ ዝነብሩሉ ገዛ ዳስ ዓብዪ ኣዳራሽ ሎሚ ከምኡ ክትዝክሮ ከለካ ፅሬቱን ፅፈቱን ብሑቕ ካዕ ዝተባላሸ ወይ ልቕላቕ ብሑቕ ኣርሒቕካ ይድጓሓፍ ነይሩ መታን ጨናን ካልእ ሓሰኻን ገለን ከይገበር እቲ ፅሬት ኣመጋግቦኦም ካልእ እቲ ልዕሊ ኩሉ ንኣለይቲ ምዝ ኩሉ ሆሮርማ ፀሓይ ኔራ ጎማ ኣብ ክሻ ጌርካ

0: ዝገብሮ እቲ ማእኸል ገረብ ሕጅብ ጀልሃንቲ ዘይርሳዕኒ ካብኡ ቀዲሕካ ሙሉእ ለይቲ ክትበሊኻ ክትክዕወሊ ኢኻ ትሓድር። ካልእ እዚ ኩሉ ሓዊ እንዳነደድካ በዚ እንዳሰንከትካ በዚ ከዓ ፖለቲካ በዓል ዓለም ሰገድካ ክምህሩካ ከዓ ክትካታዕካ ማለት እዩ። መጎጎ እንዳሰንከትካ ሲ ጌና ፖለቲካዊ ትምህርትካ ትካታዕ ልዕሊ ኩሉ ከዓ ኣለይቲ ምስንካት ጥራይ ዘይኮነ ኣብቲ እዋንቲ ንገብሮ ነበርና ከዓ እቲ መግብስ በሊዖሞ ዶ ኣይበልዕዎን ሕጂ እንድሕር ደይ ጣዓመቶም ንዓ ጣዓማ እዮም ዝብሉካ ሕጂ ተሓሚሱ ማለት እዩ። ኣብ መቕሎ ተሓሚሱ ብድሕሪኡ እንታይ ዝበሃል ከም ሽሮ ኮይና በርበረ ገለ ኣትያታ ብከምኣ ከዓ ከም ቅያር መግቢ ኮይና ማለት እዩ። ታም ደምነሽ ፍልጥቲ እያ ወላ ሓቲ ኩሉ ግዜ ናይ ኩሉ ግዜ ዝነበረት እያ። ስለዚ ክሳብ ከምኡ እዩ ነይሩ። ዋላ ኣብ መግቢ ገለ ደይፀጉ ደይረውዩ ዝነበሩ ተምሃሮ እንተደኣ ተረኪቦም ከዓ ሓደ ግዜ ኣና ሓደ ቆልዓ ዝከረኒ ፍጡም ምፅጋብ ኣብዩ ማለት ዳሃብካዮስ ይብል ክሳይኮ ድሓር ክዓግብ ኣለዎ ይቅረብካ ኣሎ እንታይ ካ ትደሊ ሕጂ ሓደ መዓልቲ ገዓት ጀሚላ እንታይ ይበሃል ጀሚላ ደ ድበሃል ማርገሪን ማርገሪን መፅኡ ሲ ብከምኡ ገይራ ግዒታ ግዒታ እንካ ብልዓያ ኢላቶ ድሓር በሊዑ በሊዑ በሊዑ በሊዑ ኣብ መወዳእታ ተምላስ ኮይኑ ትቆልዓ በቃ ምክንያቱ ክሳብ ዳኣክሎም እቲ ዝነበሮ ህርፋት ንክዓግብ ይኳ ንክዓግብ ድልየትካ ስክብላዕ ካብኣን ኣቦስቶ ኮይኑ ትቆልዓ ማለት እዩ። እቲ ናይ ክሳይ ዝነበሩ ከማን ዓጊቡ ከም ቆልዓ ሲ ድሃብካዮ ሲ ዓሰርተ ግዜ ስክበልዕ ይደሊ ሕጅብቲ እዋንቲ ሕጅቶ ትኸውን ሽኮር ዘነራቶ ኢልካ መርመርካ ኣብቲ እዋንቲ እዛ ሽኮር ስለዘይ ንፈልጣ ነበርና ግን ከምኡ ኢናሓስብኒ ኢና ነርና ዘይምዕጋብ እዩ ዝኸውን ገሊልና ክሳብ ከምኡ እዩ ነይሩ። ሕጂ ንኣለይቲ ሲ መስዋእቲ ተኸፊሉ ኢኮም ሕሱም ኣብ ምሕፃብ ነብሶም ድዩ ዓበቕ ኣብ ዝነበረሉ እዋን ኣብቲ ቅድም ሓሊፎ ነ እየን ዓበቆም ክሕክማ እዚ ኩሉ ጥራይ ክዳውንቶም ክጥጠቅ ጠጉሮም ዋላ ናይ ቁማልን ናይ ገለ እንተመፀኸባን ንዕኡ ምፅራይ ሕጂስ ንኣለይቲ ተራሲ ክሳብ ሕጂ ናይ ሓምሳ ዓመት ክዝከር ከማን ኣነ ክሳብ ሕጂ ከማን ኣብይ ፀኒሑ እዚ ኩሉ መደብ እንዳኸደ ከማንሲ ናይ ብሓቂ ዋላ ብዙሕ ፅሑፋት ከማን ኣይትረክብን ዋላ ኣብ ካልእ መደብ ከምዚ ከማን ተዘትዩሉን ተዘንትውሉን ኣይፈለጥን። ክንደይ መስዋዕቲ ዝኸፈላ ኣባላት ከልዋና እየን ክንደይ መስዋዕቲ ዝኸፈላ ስዋዕት ኣባላት ኣለዋና። ለዚ ዝሓለፈ መስገደል ኩሉ ገሊፆ ንኦ ስለዝኮና ሕጂ ኣብኣቲና ሸንኮለል ከይንብል ከይደጋገም ግዜ ከይንቀትል ኣነ በዚ የ ዝዓፅቦ ማለት እዩ።
1: ኣጋጣሚ ኣነ ክልተ ገፅ ናይ ቤት ትምህርቲ ሰውራ እዩ ዝፈልጥ መጀመርታ ተምሃሪት ድሓር ከዓ ከም ኣላይትን ከም መምህርን ውን ስለዝሰራሕኩ ማለት እዩ። እዚ ሕጂ ዘሰክመካ ዓብ ሓላፍነት ኣለዎ ማለት እዩ። ምክንያቱ ትስኻ ዝሓለፍካዮ ምረት እቶም ንኣሽቱ ክሓልፍዎ ውን ስለዘይትደሊ ሕጂ ዝያዳ ዝዝክሮ ኣብ ቤት ትምህርቲ ሰውራ መጀመርታ ኣብ ዓራርብ ክትመፅእ ከለና እቲ ሩባ ካብ ላዕሊ ክሳብ ታሕቲ ፅቡቅ ዛራ እዩ ፀኒሕና ማይ ድሓን ነይሩ ክሳብ 83 ዘመቲ ንብገስ ማለት እዩ። ድሕሪኡ ግን ተንቆልዑዊን በዚሖም እቲ ዘይውዳእ ፀጋዊ የለን ፀጋ እናተወደአ ምስከደ ማይ ከሸግረና ጀሚሩ ገለ ክፋል ተምሃሮ ንፈልሒት ሒዝና እዩ ንኸይድ ገለ ግዜ ክንሓፅብ ከለና ከምዝክብልኦ ዝፀናሓ ሰዓት 4 ንቆልዑ 120 ዝኾኑ ቆልዑ ኣተሲእኻ ኣባራቢርካ ኣብ ሩባ ወሲድካ ክዳኖም ክትሓፅቦም ነብሶም ሓፂብካ ክዳኖም ሓፂብካ ከምዝክብልዎ ፀንሓ ናይ ክሻፋ ነገርካ ኣሎ ዘሰክፈና ኩሉ ግዜ ካብኡ ክትመልሶም ቀሊል ኣይነበረን። ሕጂ እቲ ኣነ ዝርከብ ኩሉ ግዜ ኣለይቲ ከም መምህር ኢካ ትሰርሕ መምሃራንን ኣለይትን ከዓ ማዕረ ንሳተፈሉ ዝነበርና ግዜ ማለት እዩ። ምክንያቱ ብዝሒ ዝተምሃሮ ነይሩ እቶም መምሃራን ምሳና ዘለዉ ዘለዉ መብዛሕትም 99 ካብ 100 ስንኩላን እዮም ነይሮም ኣቦታት እዮም ነይሮም መምሃራን እዮም ነይሮም። ሕጂ እቲ ፊተወራር ብፍላይ ብብዝሒ ንድሕሪ መስመር ምስ ተበገሱ ኣነ ኣጋጣሚ ኣውየ ተሪፈ ክሳብ 86 ኣውየ ነይረ ምረት ነይርዎ። ምክንያቱ ረብዑን ሓሙስን ከምቲ ኩሉና ንፈልጦ ዕርፍቲ እዩ ዝበሃል ዕርፍቲ ግን ኣይኮነ ንመምህርን ኣለይትን ቤት ትምህርቲ ሰውራ ሽዑ ዕንጨይቲ ንወፍር ሽዑ ክዳውንቶምን ነብሶምን ንሓፅብ ማይ እንድሕር ዘየለካ ኣርሒካ ክትኸይድ ዝመረረ ገብሮ ማለት እዩ። ናይ ነፈርቲ ሕቶ ውና ኣሎ ስርሕ ዝሓደርኦ መግቢ ተሰኪሞም በጭቕ በጭቕ እናበለኸ ክንዲ ዝኸውን ድስትታት ተሰኪሞም ኣብ በዓትታት ምውዓል ኣሎ ቆልዓብ ከምኡ ከተውዕሎ ከለካ ዘለዎ ጭንቀት ከይተፃወተ ክሳብ ክንደይ ምረት ኣለዎ ማለት እዩ። ካልእ ሲሰር ኣውጣሽ ትገልፆ እያ። ኣነ ካብቲ ዝዝክሮ ብምረት ከኣኒ እዚ ኣራእሶም ክቐስል ከሎ ኣብቲ ናህና ዕድመ ኮ ብዙሕ ከምኡ ይነበረን ኣብዞም ንኣሽቱ 80 ድሕሪ እቲ ኣነ ዝርከብ ኩሉ ርእሶም ይቆስል እዚ ጭርዕንቲ ንብሎ ፋንጋስ ናይ ርእሲ ማለት እዩ። ነፍሶ ኮፍ ቆልዓ እንድሕር ከምኣ ንእሽቲ ያላቶ ክላፀ ኣለዎ ክላፀቲ ኮይኑ ከዓ ናይ ምልፃይ ተመክሮ እውን የብላን ግን ካብቲ ክቱር ርህርሀ ሲ ምልፃይ ለሚድና ምክንያቱ እቶም ቆልዑ ርእሶም እንድሕር ከምኣ ጌርካ ገዲፍካ ዮም ምፀጉሮም ኣይሓውን እዩ። ሕጂ እዚትና እንታይ ይኸውን ነይሩ እዚተ ኣነ ሕጂ ብውሕዱ ሓንቲ ኣባል ሲ ዋሕዲ ከዓ ነይሩና ዛስዋይ እቶም መምሃራን ኩሉ ግዜ ኣፍቲ ምእላይ ንሳተፍ እዚ ኢድና ሰብ ተቐሊጡ ኸይድ ነይሩ በቲ መላፀ እዚ ዓባይ ዓባይተ ዩደሲ ኩሉ ግዜ ተቐሊጣ ትኸይድ ከምኡ ከዓ ካቶም ካልኦት ብፀት እዩ ማለት እዩ። ምክንያቱ ትላማ ከምዚ ናይ ሕጂ ዝተፈላለየ ዓይነት ኣይኮነን ብክልቲኡ መላፀ ዘለዉ ይትላፅዮም እቲ ኣቑሳል ኣሊኻ ክብሉ ስለ ዘለዎ ፈጨጨዊ ንብል ናይ ገሊኦም ማለት እዩ። ሕጂ ዝኾነ ቆልዓ ዝኾነ ፀገም ከይብሎ ሓላፍነት ኢኻ ትስከም ማለት እዩ። ተሓታቲ ኢኻ መምህር ዕንጨይቲ ይወፍር መምህር ንተምሃሮ ይኣሊ ምስ ኣለይቲ ከዓ ኣብ ዝተፈላለየ ስራሕ ከዓ ይሳተፍ ምክንያቱ ተን ኣለይቲ እውን በብግዜኡ ከምዚ ክብሎ ፅንሓ ንሓይልታት ስኸዳ ስለ ዝነበራ ማለት እዩ። ኬር ትወፅእ ሓደ ግዜ ኬር ወፅአ ሲ ቀትሪ ኣባዶ ሓደ ወይኒ መስፍን ገለ ዝነበሮ ብዙሓት ብርክቲ ገብረወልድ ዝነበረታ ጋንታ ነርና ክደቅሶም 120 እዮም ዝኾኑ ህድሞ ምልእቲ ገዛ ዝፀፋ ቢልካይ ማሃት ድቅስ ሕጂ ናይ ራብሻ ባህር ኣለዎ ቆልዓ ነዚ ኩሉ ቆልዓ ክትፃወር ቀሊል ኣይኮነን። ሕጂ ምድቃስ ክኣብና ከለዉ እንታይ ንብሎም ዓምቲ ዓይንካ ኢና ንብሎም ዓምቲ ዓይንካ ዓምቲ ዓይንካ ኢልካ ነዞም ኩሎም ተደቅሶም ቀትሪ ማለት እዩ። ሕጂ ከምዚ ፀግዒ ኮፍ ኢሎ ከለኹስ ብላዕልስ ተመን መፂና ተመን መፂስ በዚ እግሪ ይሓሊፉ ማለት እዩ። ሕጂ እዞም ቆልዑ እንድሕር ከም ገለ ሰሚዖም ክበርርኦም ክንጥንቀቕ ኣለና ድምፂ ከምዚ ኮይነ ይትብልን ኢኻስ ቅጥ ኢኻ ተብል ሓደ ግዜ ከዓ ለይቲ ከዓ ተረኛ ከለኹ ቆልዑ ኣደቂሰ ዮም ናብ ኣለይቲ ክዕልል ኢለ ኣብ ከምዚ በረኻ እዚ ኣብ ሓዲግ ኣብ መንጎቲ ምግብናን ኣብ መንጎቲ መደቀሲኦምን ከምዚ ኣምፑል ነራ ንእሽተ ኣብ ኣንፂፈ ንዕኦም ክከታተሎም መታን ኣብ ኣንፂፈ ክዕልል ምስአን ከይደ ምልስ ተበልኩስ ክንዲ ገለ ኸውን ተመን ለይቲ ይወርድኦም ማይ ክሰት ይግዲ ኮይኖም ካብቲ ጎቦ ከምዚ ኢሉ ልዕለና እዩ ዘሎ ትጎቦ ይወርድኦም ንታሕቲ ማለት እዩ። ቶም ማትማን ሕጂ ተረእኹ ሳብቲ መደቀሲ ታልቺ ተዘይትብሉ ኣኺልኒ ነይሩ ማለት እዩ። ሕጂ ከምዚ ዓይነት ብድሆታት ከዓ ይሓልፍ ነይሩ ማለት እዩ ትሰብ ማለት እዩ። ስለዚ ሲ ቀሊል ኣይነበረን እቲ ምእላይ ካብ መጀመርታ ክሳብ ዳርጋ መወዳእታ ከዓ ስለ ዝነበርኩ ተመሳሳሊ እንታይ ይበሃል ነይሩ ኣብኡ ዝነበረ ሰብ ግን ወዱ ጓሉ ንእሽቶ ዓብዪ ምፅዋር ነይሩ ማለት እዩ። ዋላ ድሓር ውን ብብዝሒ ዘመቲ ውን ካብ ድሕሪ መስመር እናመፁ ነቲ ናይ ኣቦነትን ኣደነትን ባህርያሲ ተላቢሶሞ እዮም ማለት እዩ። ተላቢሶሞ ፅቡቅ ከዓ ናይ ምእላይን ናይ ምክንኻንን ባህርኻ ኣጥሪና ማለት እዩ። ንሕና ውን ከምኡ እቲ ዝሓለፍናዮ ካልእ ብምረት ዝዝክሮ ኣብ ቤት ምሶራ ናይ ነፈርቲ ደብዳብ እዩ ማለት እዩ። ነፈርቲ ዳርጋ ካብ ዜሮ ትሒዝና ቀይሕ ተጠንቀቁ እናበልና ኢና መፂና ክሳብ መወዳእታ ከዓ ዓራርብካ እቲ ዝመረረ ከዓ ዕለት 17 ወርሒ 11984 ዘጋጥመተና ከዓ ምርር ዝበለት ብዙሓት ኣለዉ ብዙ ዝያዳይ ክጠቕስዎ ዝኽእሉ ኣብ ባዶ ሰለስተ ደብዳብ ምስ ኣጋጠመ ብዙሓት ቆልዑ ተሃስዮምና

ሓንቲ ካብአን ክዝክራ ዘለካ መተዓቢተይ ኣልማዝ ጓል ኣፍሮ ማለት እዩ። ንሕና ሕጂ ባድ ሓደ ልዕል ኢልና ኢና ነርና እታ ቦታ ማእከል እያ። ብታሕቲ ብምላዕለን ዝመፀና ነቶም መዓንጥኦም ኣብ ሕፃተ ኣቢሉ ህፃናት ቀሊል ኣይኮነን ህፃን ከምዚ ኢሉ መዓንጥኡ ኣብ ሕፃተ ዘልዚሉ ክርኢ ቀልጢፎም፣ ምክንያቱ ንፉዓት እዮም ነሮም በዓል ሰርፁ ቀልጢፎም ወላተምሃሮ ወላቶም ካብ ላዕሎ ንመፅእ ክማ ክሳብ ንመፅእ ክማ ናይ ፀንሑም ቀልጢፎም እዮም ኣልዒሎሞም። ኣጋጣሚ ላይነ ብታሕቲ ኣነ ከዓ ብባዶ ክልተ ብላዕሊ ምስ መፃኹ ከ ኣልማዝ ተስፋፂንካ ወዲቃ ክፀንሓና ጓል ኣፍሮ ማለት እዩ። ላይነ ኣልዕል ኣቢሉ ብዛ ዝባኑ ኣብቲ ቀዳማይ ረድኤት ዝግበረሉ ዝነበረ ፍድሞ እንዳ ምርምር ንብሎ እንዳ መምሃራን ኣብ ኣየ ብፅሓ ማለት እዩ። ኣልማዝ ካብተን ናይ ዜሮ መተዓቢተይ ስለዝኮነት ፍሉይ ስምዒት ኣለኒ። ሓንቲ ልማዝ ጥራይ ዘይኮነስ ብዙሓት ኣልማዝ ማለት እዩ። ኣልማዝ ሃይለላ ኣልማዝ ጋል ኣለም ኣላ ፍሉይ ስምዒት ኣለኒ ብልዕልየን ማለት እዩ። ሰለስትየን ስዋኣትየን ኣልማዝ ሽዑኡ ኣልማዝ ኣይተመልሰትና ቆልዑ ከዓ ነይሮም ከምኡ ከቢድ ፎኪስ መውጋእቲ ዝነበሮም ገለ 15 ዝኾኑ ማለት እዩ። ምረት ነይርዋ ኤልሳዊን ኤልሳ ኣባል ዊን ከምኡ መውጋእቲ ነይርዋ በለፀት ካብ ዓብዩ ከዓ በለፀት መሓረኻ ቀሊል ኣይኮነንቲ ኣብኡ ዝተሓልፈ ማለት እዩ ምረቱ ማለት እዩ። ቆልዑ ክተሃሊ ሕጂ እቲ ናይ ነፋሪት ሕቶ ወላ ለይቲ ቀትሪ ከይተረፈ ቆልዑ በዓቲ ሸኪዕካዮም ክትውዕል ብዕላማ ቆልዑ ምዃኖም እናፈለጡ እዮም ዝሃርብዎም ነይሮም። ኩሉ እቲ ብጠለፋ ምገለን ከዓ ይልለ ነይሩ ማለት እዩ። ሕጂ እቲ ኣብ ቤት ምስ ወራ ዝተሓልፈሲ ብቓላት እውን ገሊፅካ ክትሓልፉ ኣይትኽእልን ኢኻ። እዚ ኩሉ ምረት ሓሊፎም ከዓ እዞም ቆልዑ ከዓ ሰብ ኮይኖም ከዓ ውሕስነት ሃገር ዝኾኑ ኣብ ነፃ ኤርትራ ከዓ ሳቶም እዮም ማለት እዩ። ኣብረርቲ ዝኾኑ ሓይሊ ባሕሪ ዝኾኑ ሓይሊ ምድሪ ዝኾኑ ምክንያቱ ውፅኢት ናይ ዝብዝ ዘሎ ሰብ እዮም። እዞም ህፃናት ብግቡእ ስለ ዝተኣለየ ካባና ጀሚርካ ማለት እዩ። ኣነ ሕጂ ሲ ድሕሪ ሓደ ዓመት ደርጋ የ ቤት ምስወረ ድሕሪ ምስራታኣት እየ ማለት እዩ። ሕጂስ ቀሊል ፍርያት ኣይኮነን ኣባላት ኣብ ሓዊ ክሓራ ከልዋሲ ቀሊል ኣይኮነን ዕላማ ስለ ዝኾነ ተሰጊሩ ማለት እዩ። ሓደ ስንኩል ብዛዕባ ስንኩሉ ኖ ከይሓሰበ ምስ ቆልዑ 24 ሰዓት ክገብር ከሎ ከመቦ ኮይኑ ቀሊል ኣይኮነን። ሕጂ ምስ ሓለፈ ገለ ግዜ ስዋዕ ሓቂት እዩ ዝተሰግረ ትብለሉ ግዜ እውን የለን ማለት ኣይኮነን። ሕጂ ሲ እዚ ብቓላት ብሓደ ግዜ ዘብል ኣይኮነን። በብዓውዲ ውን ናይ ነፋሪት ጥራይ በይና ሲ ሓደ ብዙሕ መፅሓፍቲ ክኸውን ይኽእል እዩ ካብ ዜሮ ጀሚርና ንሕልፎ ዝነበርና ብድሆታት ማለት እዩ። ስለዚ ሲ ቀኒለይ ንካልኦት ዕድል ክህብ

ሰላም ኣብርሑቕ ናብ ቀረባን ኪንኩም መደብና መደብ ሰውሃት ሳይዳ ትከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ መቕ ሰላምታይ ክቐርበልኩም ይፈቱ። ቀፂለ ሎሚ መዓልቲ ንሪኦ ኣሰራርሓ ምግቢ ከዓ ሩዝ ምስጋ ደርሆ ክኸውን እዩ። እዚ ንምድላው ኣስቤዛና ንሄለ ተቐሪቡሎ ኩሉ ግዜ ከምቲ ናይ ኩሉ መዓልቲ ንምዝኽኻር ዕዳወይ ይሕፀብ ኣለኹ የዳወይ ተሓፂበ የ መፅአ ግን ኩሉ ግዜ ኣብ ምግቢ ክንኣቱ ከለና ኣእዳውና ክንሕፀብ ግድን ይበቃ ክንሕፀብ ኣለና ኣእዳውና ፅቡቅ ጌርና ክንሕፀብ ኣለና ማለት እዩ። ስለዚ ተሓፂበ ኣለኹ። ሩዝ ከምቲ ግቡእ ኣባሳስል ኣብሲልናዮ ኣለና። ቁርባ ሃፍቲ ኣቢለዮ ኣለኹ፣ ምክንያቱ ካሮት ገይረሉ ኣለኹ ማለት እዩ። ብካሮት ከምቲ ግቡእ ኣባሳስላ ሩዝ በሲላ ስጋ ደርሆ እቲ ሰስግኡ ጥራሕ ኣውፂና መቲርናዮ ኣለና። ከምዚ ኣኢላ ዝተመተረት ስጋ ደርሆ ማለት እዩ። እታ ደርሆ ከምቲ ግቡእ ተቆራሪፃ ፅቡቅ ጌርና ሓፂብና ድሓር ከምዚኣ ጌርና ንመትራ ማለት እዩ። ሽጉርቲ ፃዕዳ፣ ሮዝማሪኖ፣ ጉዕ በርበረ፣ በርበረ ቀይሕ ከዓ ሓንቲ ማንካ ጣውላ ሓንቲ ማንካ ሻሂ ክጥቀመ ሶሪ ሳልሳ እዚ ተቐሪቡሎ። ስለዚ ሩዝና በሲሉ ተቐሪቡሎ ባዴላ ቀሪበ ኣለኹ። ሕጂ ኩሉ ትስቤዛና ብሓንሳ ስጋ ደርሆ ገይረ ኣለኹ። ሓደ ማንካ ሻሂ ጉዕ በርበረ ብደቂቕ ዝተመትረ ገይረ ኣለኹ። ሓደ ማንካ ሻሂ በርበረ ገይረ ይገብር ኣለኹ።

ሓደ ማንካ ጣውላ ሳልሳ ገብር ኣለኹ። ሓደ ማንካ ሻያ ከዓ ሮዝማሪኖ ገብር ኣለኹ። ዘይቲ ኦሊቭ ቁሩብ ካብ ክባያ ፍርቂ ርብዒ ማለት እያ። ቁሩብ ዘይቲ ኦሊቭ ይጥቀም ኣለኹ። ኩሉ ግዜ ግን መዓቀኒ ክንጥቀም ፅቡቅ እዩ። ስለዚ ከምዚኣ ጌርና ኩላ ብሓንሳ ክንሰክትቶ ኢና።

ከምዚ ኣገርና ክንላቃሚምና ኣብ መወዳእታ ጨውን በርበረ ፀሊም ነስኒስና ከነውርጣ ኢና። ምስኣ ትቕረብ ከዓ ምስኣ ብሓንሳብ ክትበስለልና ሓምሊ ቆስጣ ይስኽትት ኣለኹ። ኩላትና ክቡራት ተዓዘብትና ካብ ምቅልላው ወፂና ክንከውን ተስፋ እየ ዝገብር። ምክንያቱ ምቅልላው ካብ ምቅልላው ንውፃእ እዩ ዘሎ ኩሉ ትምህርትታትና። ስለዚ ኩሉ ንስኽትቶ ፀብሕታትና ብሓንሳብ ክኸውን ከሎ ዘይተቀላለወ ንምገብ ኣለና ማለት እዩ። ክልተ ማንካ ጣውላ ሽጉርቲ ቀይሕ ገይረ ኣለኹ። ሓራይ ኣብ ልዕሊ ሽጉርቲ እቲ ብደቂቕ ዝመተርናዮ ሓምሊ ቁስጣ ይገብር ኣለኹ። ፍቅ ኺሎ ሓምሊ ቁስጣ እየ ተጠቂመ ዘለኹ። እዚ ከም ኮንተርኖ ምስኡ ንቕርቦ ዓይነት መግቢ እዩ ማለት እዩ። ኩሉ ግዜ ኣሕምልቲ ንመግብና የኸፍትሞ ስለ ዝኾነ ክንጥቀመሉ ብጣዕሚ እዩ ፅቡቅ። በቃ ብደቂቕ ዝተመተረ ኮሚደረ ቀሪበ ኣለኹ። ሽጉርቲ ፃዕዳ ጉዕ በርበረ ንእሽተይ ሮዝማሪና ቁሩብ ዘይቲ ክንገብረላ እየ። ዘይቲ ዘይቲ ኦሊቭ እየ ዝጥቀም ዘለኹ። ፍርቂ ማንካ ሻሂ በርበረ ፀሊም የእትዋ ኣለኹ። ጨው ቁሩብ ብጣዕሚ ምክንያቱ ቁስጣ ኩሉ ግዜ ናቱ ጨው ስለ ዘለዎ ጨው ብጣዕሚ ኢና ንጥንቀቃብ ኣሕምልቲ ክንሰርሕ ከለና። ዋላ ጥራይ ተገበርናዮ እውን ተመራፂ እዩ። ስለዚ ቁስጣና ኩላ ኣቃሚምና ንሰኽትታ ኣለና። ሽሉቅ ኢልና ቁሩብ ብቀጠሊ ዓይና ከነውርዳ ማለት እዩ እዛ

ኩለን ደስ ኢለና ድና ኣለዋ ሕጂ ደርሆና ደስ ኢላ ኣለ ሓራይ ሓምልና ደስ ኢሉልና ኣሎ ኩሉ በስ ኢሉልና ኣሎ ሕጂ ወዲእና ኣለዋ ብሓንሳብ ምፍትሓት መቕራ ጥራሕ ይተሪፍና ሕጂ ማለት እዩ ሓምሊ በቃ ሽሉቕ ምስ በለትልና ኢና ነውርዳ ብቐጠሊኣ ኸላ ኩለን ኣስቤዛና ብሓንሳብ ጌርና ዘኽቲትናየን ሽሉቕ ምስ በለትልና ከዓ ሓራይ ደርሆና ከዓ ተወዲኣላ ዶ ጨውን በርበረ ፀሊም ነስኒስና ኣዋሓሂድና ከነውርዳ ኢና

ኣው ከም ኣድላይነት ኢና ንጥቀም። ከምቲ ኣቐዲመ ዝበልኮ ነቲ እነዳልወሉ ሰብ ዝክምገቦ ዘለዎ ንዕኡ ኣብ ግምት ብምእታው ኢና ጨው ንጥቀም ኩሉ ግዜ ከዓ ኣብ መውሓቲ ኮይኑ

ስለዚ ሕጂ ክንቅርቦ ከለና ፅቡቅ ንቀረብ ዝበልናዮ ንቅርብ። ሩዝና ተጣሊዐ ደሎ ማለት እዩ።

እታ ሓምሊኻ መሳኢና ንገብራ ዘለና ሓምሊ ናታ መፍተሚት እያ ማለት እዩ። ከምዛ ዝረኣናዮ ከዓ ኣሰራርሓ ናይ ጥዕና ያ ኩላ ነገር ብሓንሳባእቲኢና እንደገና ንእሽቶ ይሸሊቕና ኢና ነውርዳ ዘለና። ብቐጠሊ እዩ ኢና ነውርዶ ሓምሊ ኩሉ ግዜ ሓምሊ ቁስጣ፣ ሓምሊ ስፒናች፣ በቃ ሰለስተ እንዳሓዳኣ ተሰኽቲቱ እኸሉ በቃ ነታ ዝሰራሕናያ ደርሁ ከዓ ኣብ ልዕሊ ታሩስ ከነፍስሳ ኢና

ከምዚኣ ጌርና ንምግቢ ነዳልዋ እታ ዝሰራሕናዮ ደርሆ ኣብ ልዕሊ እታ ሩዚና እታ ሩዝ ከዓ ከም ጉባኣ ተሰሪሓ ደላ ማለት እዩ። ካሮት እውን ኣትዎ ኣሎ። ምክንያቱ መሊስና ሃፍቲምና ኣለና ኣሕምልቲ ኩሉ ግዜ ኣብ ምግብና ክህሉ ከሎ ነቲ ምግቢ መኣዛ ይድውስኸሉ ማለት እዩ። ስለዚ ኣብቲ ሩዝ ካርቦሃይድሬት እዩ ዘሎ ከም ኩሉ ዓይነት ኣካል ማለት እዩ። ስለዚ ካርቦሃይድሬት እውን የገድስ እዩ ማለት እዩ። ካርቦሃይድሬት ጭራስ የለን ምዃን ከዓ ፀዓት እውን ክጎድል እዩ ማለት እዩ። ስለዚ እዚኣ ፀዓት እውን ንእሽቲ ኣላታ። እዛ ሓምሊ ቆስጣ ድማ ብጣዕሚ ፅቡቅ ዝኾነ ተሕዝቶ እዩ ዘለዎ ማለት እዩ። ኣሕምልቲ ከምቲ ኩሉ እዋን ንገልፆ ኣብ ኣሕምልቲ ኣዝዩ ፅቡቅ ዝኾነ መኣዛታት እዩ ዘሎ ማለት እዩ። ፅቡቅ ዝኾነ መኣዛታት ጎዳኢ ነገር ከዓ ዘይብሉ ማለት እዩ። ኣብ ኣሕምልቲ ጎዳኢ ነገር ዋላ ሓደ የለን። ኮለስትሮል ዝበሃል የለን፣ ስብሕታት ዝበሃል የለን። ኩሉ ነገር እንታይ እዩ እንታይ ደኣ ንጥዕና ተጠቅም ዝኽእል መኣዛ ኣብ ኣሕምልቲ ኣሎ። ስለዚ እታ ደርሆ ከምቲ ዝበልናዮ ካብቲ ዓይነት ስጋታት ዝፈኸሰት እያ። ኩሉ ግዜ ካብ ስጋ ብዕራይ፣ ስጋ ካፕሬቶ፣ ካብ ስጋ ካፕሬቶ እውን ስጋ ደርሆ ዝበለፀ እዩ ማለት እዩ። ኣብቲ ምፍኳስ ማለት እቲ ኩሉ ኮለስትሮል ናታ ጎዳኢ ኮለስትሮል ናታ ኣብቲ ቆርበት እዩ ዘሎ ማለት እዩ። ሕጂ ኩሉ ግዜ ቆርበት ዓበይቲ ሰባት ክምገብዎ ኣይግባአን እዩ። ቆርበት ንቆልዑ እተሂብናዮም ከህልኽዎ ይኽእል እዮም፣ ሓደ ፀገም የብሉ። ቆርበት ግን ኮለስትሮል ክጥንቀቕ ስብሒ ክጥንቀቕ ዘለዎ ቆርበት ደርሆ ክምገብ የብሉን። ቆርበቱ ገዲፍካ እቲ ደርሆ ግን ዝሓሸ ካብ ካልእ ስጋታት ዝፈኸሰ ትሕዝቶ እዩ ዘለዎ ማለት እዩ። ኣብቲ ዩሪክ ኣሲድን ጎዳኢ ኮለስትሮልን ማለት እዩ። ኣብቲ ሓምልና ክንገልፆ ፀኒሕና ኢና። ኣሰራርሓ ካብ ምቅልላው ጭራስ ክንወፅእ ኣለና። እዞም ቴሌቭዥን ናይ ብሓቂ መደብ ሳይዳ መደብ ሸውሃት ሳይዳ ንከታተል ኣዚና ካብ ምቕላው ኣዚና ክንወፅእ ኣፀቢቐ የ ዝላቦ። ምክንያቱ ሽጉርቲ ምቕላው ኣብ ዘይተደለየ ሕማም የብፅሕ ስለ ዝኾነ። ስለዚ ምቅልላው ዝበሃል ኣብ ኩሉ ዓይነት ኣሰራርሓና ክንገድፎ ኣለና። ስለዚ ሓምልና ከምዚ

ረቢብና ዝሰርሕና እያ ከምኣ ገርና ኩሉ መግብና ክንሰርሕ ብጣዕሚ እዩ ፅቡቅ። እዚ እቲ ስጋ ደርሆና ውን እንድሕር ዳርእናዮ ልክዕ ከምኡ ኩሉ ስቤዛና ብሓንሳእ ጌርና ኢና ሰክቲትናዮ። ዝኾነ ዓይነት ምግቢ ክነዳሉ ከለና ኩሉ ስቤዛና ብሓንሳእ ጌርና ክንሰክትቶ ከለና ጥዑም እዩ፣ ጥዑይ ከዓ ልዕሊ ኩሉ ሕጂ ዝበዝሐ ኣብቲ ናይ ጥዕና ኢና ክንፀቅጥ ዘለና ማለት እዩ። ስለዚ ናይ ሎሚ ሩዝ ምስ ስጋ ደርሆ ድማ ኣብዚኣ ወዲእና ኣለና። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰናይ ቅና

0: ሎሚ ዓንቲ ፍጡም ብምክንያት በዓል ቅዱስ ዮሃንስ ልብጃይ ቡና ባያ ክንደይ ግዜ ቡን ከተስቲ ንንስኺ
1: ጥዕማይና
0: ሕጂ ክንጥዕማይና ቡን ከያንቲ ዝኾነት ቡን ከስቴኬ ከያንቲ ድዮም ድብሉ ቦታትና ፋቶም ክንጅምር መደብና በሊ ሰዓትና ስለ ዝኣኸለ ክቡራትን ክቡራንን ተኸታተልትና ከመይ ፀኒሕኩም? ሎሚ እውን ከምቲ ወትሩ ኣብ ዝተፈላለየ በዓላትና ንምኽባር እንዳልዎ ፍሉይ መደብ ሙዚቃ ሒዝና ተረኺብና ኣለና። ንሎሚ ብምክንያት በዓል ቅዱስ ዮሃንስ ዝተዳለወ ፍሉይ መደብ ሙዚቃ ኢና ናባኹም ከነቕርብ። ንመላ ህዝቢ ኤርትራ ኣብ ውሽጢ ሃገርን ወፃእን ዝርከብ ድማ እንቋዕ ናብዚ ክቡር ዕለት እዚ ብሰላም ኣብፅሓና ርሑስ በዓል ክንብል ንፈቱ። ንመላ ህዝቢ ኤርትራ ፈጡም ናባኺ ክንሰገር መጀመርታ እንቋ ኣብፅሓና ናብዚ በዓል እዚ ኣዝኸ ድማ ማዕሪግ ክፀቢሕ ከለኸይ ነግር መንገዲ ማለት እዩ።
1: ኣይ ተሽዮማ ተሽዮማ ኮ ኣነ ንዓኹም ስድራ ቤት ክን ርሑስ በዓል ይብለኪ። ከምቲ ዝበልክዮ ከዓ ንመላ ህዝቢ ኤርትራ ንሓይልታት ምክልኻልና ድማ ርሑስ በዓል ንምነ ሓይሳም ወሓይሳት መተቕብለትና ከፈስመንኩም ዮም ኣመናሰበት በዓል ቅዱስ ዮሃንስ ለጥፈና ተሓልየት እንደ ፀበጥና ማፃምኩም ኢለና እግል ኩሉ ሸዓብ ኤርትርያት ቀበት ዓድ ካድለ ዝትረከብ እየ ኣሰናይ ዲብ እሊ ዒድ ኣብፅሐና ዒድ በኪት ወስዒድ ግልግባእ ግልና ዲብ ንተምነ ከማ እሉ ታብዖ ለጥፈናታ ኣዕያድና ለእንወድዩ ዮማ ለጥፈናታ ሓልየት ምስልኩም ግል ኣምሴቱ ኣስክትንጎበህየ ምስልና ግልቲ ታብዑና ሰኤትና ዓባይታ ኣብ ድግማ ንየ እግል ኩሎ ገቢልና ዒድ በኪት ወስዒድ ዲብ እምብል በርናምጅናን ኣስተብደሌና ማኮ መደብና ንጅምር ኣለና እሞ ቀዳመይቲ ደርፊ ወይ ብእንታይ ትሕዝቶ እዩ መደብና ከም መኽፈቲ ተቐሪበ ዘለ ሎሚ እታ መደብ ከቡን ጀሚር ክስ እታ መደብ በዓል ማኮ ናባኸያ እሞ
0: እንደ መሲልክ ፋጡም በዓል ቅዱስ ዮሃንስ ከምዚ ንሪኦ ዘለና ኣብ ፅቡቅ ሃዋህ እዩ ዝኽበር ዘሎ። ኣብ ዝሓለፉ እዋናት እውን ነቲ በዓላትና ንምኽባር ዳርጋ ብኣኺ እዩ ዝካየድ ነይሩ። ወግዕቡ እውን ነቲ ፅበቐ እዚያ ናብ ሕብረተሰብና እንተዳርእናዮ ወግዕቡ እውን ንዝተፈላለዩ በዓላትና ፅበቐ እትህብ እያ። ንእግር መንገድና እውን ኣነ ኢሎም ዓንቲ ንፋጥማ ፍሉይ ዝኾነ ኣቀራርባ ገይረ ክጋብዛ የለ እሞ መጀመርታ ከመይ ረኺብክዮ?
1: ብጣዕሚ ፅቡቅ ክብረት ሃበለ
0: ኣረ ፋጡሜ ካሊእ ዝግበአኪ
1: ንጥዕማ
0: ኢና ክቡራት ተኸታተልቲ እውን ኣብ ዝተፈላለዩ ቦታታት ኮይኖም ብወግዑ ቡንን ካልእን እዩ ንዚ በዓል እዚ ንምንፅብራቅ ኩሉ ህዝቢ ኤርትራ ኣብ ዘለዎ ቦታ ተዳልዩ ዘሎ። በዚ መንፅር እውን ሙዚቃ ወይ ድማ ደርፊ ሓደ ካብቲ ንዝተፈላለዩ በዓላትና ድምቀት ዝህቡ ስለ ዝኾኑ ከም መኽፈቲ ክቡራትን ክቡራንን ተኸታተልትና ቀሪብና ዘለና ትሕዝቶ ፍጡም ምናልባት ኣብ ዝበዓል እዚ ነዚ በዓል ቅዱስ ዮሃንስ ንምብዓል ዝካየድ ንጥፈት እንተደኣ ርኢና ነዚ ሃዋህ ወይ ድማ ነቲ ድምቀት ዝህቡ ደርፍታት ካብ መጀመርታ ነዚ በዓል እዚ ማለት ካብ ቦቕሜን ጀሚርና ዝካየዱ ንጥፈታት ኣለዉ። እዚ ድማ ብዝተፈላለዩ ስነ ጥበባውያን ሃገርና ተሰሪሑ እዩ። ጉጅለ ባህሊ ኣሰር እውን ነቲ በዓል ማለት እዩ ካብ ቦቕሜን ጀሚርካ ኣብ ድሮ በዓል ቅዱስ ዮሃንስ ደቂ ኣንስትዮ ዝገብርኦ ደቂ ተባዕትዮ ዝገብርዎ ንጥፈታት ሰሪሖም እዮም። ቁንጭል ቁንጭል ኣቢልና ከም መኽፈቲ ንዓ ኣዳሊና ኣለና እሞ ናብኣ ክንሰግር ብድሕሪኡ ድማ ቀፂሉ ዝቐርብ ደርፍታትና ከነላልዩና ከመይ መስለኪ ናብ ክንሰግር ዶ?
1: ብጣዕሚ ፅቡቅ ማኮ ሓይሳን ወሓይሳት መተቕብለትና ከማ ማክዳት ብላለ ፀንሓት ገለገለ ምን ሓልየት ባህለቱ ኣወል ድሉ ይልህላ ዲብእፍንቱ ህየ ዲብ ለጥፈናት ዓያድ እፍንቱ ህየ ዲብ በዓል ቅዱስ ዮሃንስ ብዙሕ ሓልየት ዲብ ዓዳት ለተንከባቱ ለለትቀደም ባህለቱ ሳምን ኣብግዲዳ ምነን ገለገለ ተወግል ንቐድም እግልኩም ገለገለ ቪድዮታት ክል ባህለቱ እግለን እንደርእየና ሄብ ድግማን ግናቕብልቶ ዒድ በኪተስዒድ

0: እንታይ ደ ዳኣ ረሲዐ ዕፉን
1: ሓን ፀገም የለን
0: ዕፉን ሸዊት ዕፉን ኣብዚ እዋን እዚ ካብቶም ዝያዳ ኣብ ዝተፈላለየ ገዛ ኣብዚ እዋን እዚ እንተ ዳኣ ርኢኻ ቶክቶክ ዝብል ድምፂ ናይ ዕፉን እዩ ዝስማዕ ኣብ ኩሉ ገዛታት ብፍላይ ኣብዚ ካብዚ ከባቢ ዞባ ማእከል ውፅእ ኢልካ እንተ ተንቀሳቂስካ ዕፉን ካብቲ ዝውትር ዝኾነ ብፍላይ ድማ ኣብዚ እዋን እዚ ዝበቁል ስለ ዝኾነ ተፈታዊ እውን ዕፉን ንጥዕና ንኻልአን ማለት እዩ ንእግሪ መንገዲ ናይ ለተማሊእ እዩ ነይረ እንተኾነ ግን ድሕሪ ኣወል ኮይኑ ዳኣ ትምቕላዊ እምበር ኩሉ ሕደ ይከር ክበልክ የቐሊ
1: ገም የለን ቡን ካ ብጣዕሚ ጥዕምቲ
0: ጣዕሚ ሃብ ክፋጡመይ
1: ቡን ክምራድ ይበሃል።

0: እንታይ ደ ዳኣ ረሲዐ ዕፉን
1: ሓን ፀገም የለን
0: ዕፉን ሸዊት ዕፉን ኣብዚ እዋን እዚ ካብቶም ዝያዳ ኣብ ዝተፈላለየ ገዛ ኣብዚ እዋን እዚ እንተ ዳኣ ርኢኻ ቶክቶክ ዝብል ድምፂ ናይ ዕፉን እዩ ዝስማዕ ኣብ ኩሉ ገዛታት ብፍላይ ኣብዚ ካብዚ ከባቢ ዞባ ማእከል ውፅእ ኢልካ እንተ ተንቀሳቂስካ ዕፉን ካብቲ ዝውትር ዝኾነ ብፍላይ ድማ ኣብዚ እዋን እዚ ዝበቁል ስለ ዝኾነ ተፈታዊ እውን ዕፉን ንጥዕና ንኻልአን ማለት እዩ ንእግሪ መንገዲ ናይ ለተማሊእ እዩ ነይረ እንተኾነ ግን ድሕሪ ኣወል ኮይኑ ዳኣ ትምቕላዊ እምበር ኩሉ ሕደ ይከር ክበልክ የቐሊ
1: ገም የለን ቡን ካ ብጣዕሚ ጥዕምቲ
0: ጣዕሚ ሃብ ክፋጡመይ
1: ቡን ክምራድ ይበሃል ቡን ማለት ከም ድሌት ከም ደስታ ማለት እዩ ብትግራሲ ቡን ክምራድ እያ ትበሃል ምክንያቱ ከም ድሌት ኮይና ትልዮ ከምታ ደስ ትብለናዋት እዩ ቡን ኩሉ ግዜ ማኮ ወግዕ ናይ ቡን ብፍላይ ብውዱ ኣመት ካብተን ኣገደስቲ እየን ዝኾነ ስድራ ቤት ብፍላይ ኣዴታት ምሉእ መዓልቲ ብስራሕ ገለ ውዒለን ክመስ ከሎ ወይ ከዓኒ ኣብቲ እዋን ዕረፍቲ ከዓ ኮፍ ኢሎም

0: ካልአይቲ ቡን ፈሊሓላ ፈጡመይ እንታይ ክሓስብ ፀኒሐ መሲልኪ ኣብ መደባት ኤሪ ቲቪ እንተ ርኢና ኣብ ምዝንጋዕ መደብ ማለት እዩ ዝዳሎ መደብ ሙዚቃ እንተ ኢልና ደባይዋ ዳራትቃና ከምኡውን ህርመት ካብተን ኣብ ሃገርና ዝፈረዩ ደርፍታት ናብ ህዝቢ ዘቕርባ ትሕዝቶታተይን ኣብ ፍሉይ በዓል ክመፅእ ከሎ ሃይማኖታዊ ይኹን ሃገራዊ በዓላት ድማ ሰለስተና ብምዃን ሰለስተና ኣዳለውቲ መደብ ሙዚቃ ማለት እዩ ነቲ በዓሊና ድምቀት ንህቦ ፈጦም ክቡራት ተኸታተልቲ ግን ኣብ ዝተፈላለዩ ቦታ ኮይኖም እንታይ ዳ ኣዳለውቲ ዳራት ቃና ንህርበትን ጥራሕ ንዶ ምስ ቅዱስ በዓል ቅዱስ ዮሃንስ የኽብራ ኣለዋ ከይብሉ በዚ ኣጋጣሚ ክቡራትን ክቡራንን ተኸታተልትና ንሓፍትና ሰዓድ እንቋዕ ኣብፃዓና ዮሃና ንክብል ኢል ፋጡመይ ሰዓድ የላን ምሳና ሕጂ
1: ፅቡቅ እዎ ከምቲ ዝበልክዮ ብመገሻ ጌሻ ኣሎሞ እንሻ ላ ብሰላም ትመለሰና ፅቡቅ ኣለኺ ብመንፈስ ግን
0: ምሳናላ ኒ ብሓቂ
1: እንሻላ ብዝመፅእ ዘሎ መደባትና ከዓ
0: ብሓቢርናስተና
1: ከዓ ክንሰርሕ እንሻ ላ ሓይሳም ወሓይሳት መተቕብለትና ዜማ ብድግማ ንቕቡላምኩም ኣሌና ምንን እንዳትሌና በርዶ ዲብ እስቱድዮ ግነት ዓዴት ሓቲ ሕላየት ገል ንታብዕ ኣሰናይ ዲብ ዒድ በዓል ቅዱስ ዮሓንስ ኣብፅሐና ዲብ እምብል ኣዜማ ንሕላየት ዲባቶ ግንጊስ ብድግማ ንሄ ግነቕብልቶ ዒድ በኪቶ ስዒድ ግልኩልና ንተምኒዕ

0: ባህልን ዘመናውነትን ከምቲ ቀዲምና ከንዕልሎ ዝፀናሕና ምስ ፋጡመ ኣብ ዝተፈላለየ ደርፍታትና ሎሚ ንሰምዖ ኣለና። ፅባቐ እዩ ድማ ሕልፊ ካልእ እዋን ይህልዎ ማለት እዩ። ክቡራትን ክቡራንን ተኸታተልትና፣ ካብዚ ብምቕፃል ቀርብናያ ዘለና ደርፊ ብድምፃዊ ኣበራ በየነ ዝተደርፈት ክትከውን እያ። ፋጡም ምናልባት ኣበራ በየነ ተዳርእናዮ በታ ባህላዊት ዝኾነት መሳርሒት ሙዚቃ ዋጣ ኣሰኒዩ ዝተፈላለየ ባህላዊ ስራሕ ናብ ህዝቢ የቕርብ እዩ። ነውዳ ዓመታት እውን ድምቀት ዝህብ ሓደ ካብ ድምፃውያን ገዳይም ድምፃውያን ሃገርና እዩ። እዛ ንሕጂ መሪፅናያ ዘለና ደርፊ ፀባ ሓንቲ ላም እያ ትብል። ፀባ ሓንቲ ላም ተዳርእናያ ንሕና ኤርትራውያን ኣብ ዘለና ንሃሉ ቶም 9 ክንዲ ሓደ ኢና ኣብ ሓደ ጠሚርና ድማ ንበዓላትና ዝያዳ ድምቀት ኢና ንህቦ። ኣብ ደርፊ እውን ተዳርእናዮ ነቲ ኣብ ባህሊ ትግርኛ ዝግበር ንጥፈት ኣብዛ ደርፊ ኣጣሚሩ ሰሪሕዎ ኣሎ።
1: ጥቡቕማ ኮ ንዓ ክንከታተለ ኢና ሓይሳን ወሓይሳት መተቕብለትና ዜማ ብድግማ ንቕቡላምኩም ኣለና። ፈናን ኣበራ በየነ እምበመንገበ ወሮ መንላዲ ብዓዳት እንደተንከበው ብዙሕ ሓልየት ለቐድሞ ፍንቱ እየ ዲ ብኣዕያድ ርኢና መንገቢ እየ ህቱ ለቐድሞ ሓልየት እየ ፍንቱ ይቱ ኣዘይ ከማ እግላ ትባህላ ፀንሓት ባህለቱ ፀባ ሓንትላ ባህለት ሓሊብ ሓተውኣት ብትግራይ እግለ ግን ንርአያቱ ብድግማ ንሄ ግና ቅብልቱ ዒድ በኬቶ ስዒድ ግልግባ ግና ንተምኒ ድብስ ዝብል ተግነት ዓዲ

0: ክቡራትን ክቡራንን ተኸታተልትና ደጊምና ተመሊስና ኣለና። ትሕዝቶታትና ከመይ ትከታተልዎ ኣለኹም? ነዛኔኩም ክንህሉ መቸም ተስፋና ሙሉእ እዩ። ብምክንያት በዓል ቅዱስ ዮሃንስ ዝተዳልዎ ፍሉይ መደ ሙዚቃ ፋጡም ምናልባት እንተ ደኣ ርኢና ዕፍነ እውን በሲለ እያ ዘላ ቀሪበ እያ ፋጡም ሓፍተይ ካሊእ ተክስክስተልክ እየ። ኣብ በዓላት እንተ ደኣ ርኢና ደቂ ኣንስትዮ ዝያዳ እዩ ነዚ በዓል ቅዱስ ዮሃንስ ድምቀት ዝህብኦ። ጓል ሃንሰ መስቀለ ርኢኻስ ተዘይተጋጌ ማለት እዩ ኣይትተሓፀ ገለ ይበሃል እዩ። ምክንያቱ ወላታ ክፍት ዝተባህለት ጓል ኣንስተይቲ ኣብዚ እዋን እዚ ፀቢቓ ማዕሪጋ ብኩሉ ወገናታ ማለት እዩ ናብ ህዝቢ ትቐርብ ኣብቲ ፀወታታት ዝግበር ንጥፈታት ማለት እዩ። ፋጡም ቁኖ ብዛዕባ ክየ ክዛርብ ደል ኣብ ዝተፈላለዩ እዋናት ኣብ ደቂ ኣንስትዮ ፅባቐ ዝበና ደቂ ተባዕትዮ ከዓ ዝበዝሕ ዘረብኦም እንታይ እዮም ዝብሉና? ደይትቁነና ፅባቐ ክንሰ ኣብ ቁኖ ይብሉ። እስከ ፋጡም ምስኪ እውን ንሎሚ ነዚ ድምቀት ንምሃብ ተቆኒንኪ ማዕሪኪ ኢኽ ዘለኽ እስከ ብዛዕባ ቁኖ እስከ ገለበልና እውን ኣብ ደርፊ እውን ተዳሪኢና ብዙሕ ደርፍታት ተደሪፉ እዩ ብዛዕባ ቁኖ። ብዛዕባ ቁኖ ዕዲልና ናብ ደርፍና ክንሰግር።
1: ፅቡቅ ከምቲ ዝበልክዮ መልክዕ ናይ ጓል ኣንስተይቲ ቁኖ እዩ። እቲ ዝያደ ከዓ ዘፀብቐልካ ኮይኑ ዝስምዓኒ ማለት እዩ። ኣብቲ ካልእ ግዜ ኖርማል ኮንካ ኣብ ስራሕ ድዩ ኣብ ናይ ገዛ ድዩ ኣብ ናይ ደገ ስራሕ ኖርማል ኮንካ ክትኸይድ ኣብ በዓል ክኸውን ከሎ ወይ ኣብ ዝተፈላለዩ ኣጋጣሚታት ክኸውን ከሎ ተቆኒንካ ፅቡቅ ክዳን ተኸዲንካ ማለት ሽፎን ክኸውን ይኽእል እቲ ባህላዊ ክዳና ማለት እዩ። እሱ ዩ ዝያዳ እቲ ስለ ትቕየር ስኻ ኮይኑ ስምዓኒ። ቁኖ ከዓኒ ዝተፈላለዩ ዓይነት ቁኖ ኣሎ። ብቅንዱ እኳ ነተን ቅንዲ ሰብ ሞያ ንገት ምክንያቱ ብዛዕኒ እቱ ይለብ ቁኖ
0: ክንደይ ሰብ ሕጂ ብጣዕሚ ማዕሪክ ይልክዶ ንዓኸ ብፍላይ ማለት ሲ ብዝበዝሕ ብሓፂር ፀጉሪ ገለ ኢና ንፈልጠክ ፋጡሜ ሕጂ ካባይ ጀሚርካ ኣነስ ናተይ ድሓን ክገድፎ ማለት እዩ እንታይ ለክሲ ርዱ እዩ ናይ መሳርሕቲ ከይመስል ብጣዕሚ ግን ፅቡቅ ቁኖ ዝበዝሕ ድማ ኣቦታትና ኣዴታትና ዝብልዎ ነገር እንተ ደኣ ሃልዩ ፈጡም ተቆነና ኣብ በዓል ቅዱስ ዮሃንስ ይኹን ኣብ ዝተፈላለየ በዓላትና ድምቀት ዝህብሲ ቁኖ እዩ የፀበቐልክ ንብል በዛ ኣጋጣሚ እውን ንሕና ንዚ ኩላን ደቂ ኣንስትዮ ዓድና ንቆነን ብፍላይ ኣብ በዓላትና ክንብል ንፈቱ።
1: ግን ማኳ ኣብዚኣ እንታይ ዘኪረ ኣብ ቅዱስ ዮሃንስ ብፍሉይ ኣብቲ ካሊእ ኣሎ ንድዩቲ ይቁነና እየን ማለት እዮ። ብፍላይ ግን ኣብ ቅዱስ ዮሃንስ ዋለተን ቆልዑ ንኣሽቱ ቆልዑ ክትርእየን ተቆኒነን ፅቡቅ ሽኮሌናታት ኮይነን እየን ትርእየን ማለት እዩ። ሕጂ እንታይ እቲ ፍሉይነት ቅዱስ ዮሃንስ ካብቲ ካልእ ካብቲ ካልእ ኣውዳኣመስ እንታይ ይፍለ? ምክንያቱ ዋ ቅዱስ ዮሃንስ እንዲ ግድን ክትቁነና ኣለ ከገለ ይበሃል እሞ እንታይ ስለ ዝኾነ ወይ እንታይ ፍሉይነት ስለ ዘለዎ?
0: ኣብ በዓል ቅዱስ ዮሃንስ ኮ ዝበዝሕ እዋን ኣብ ስራሕ ሃለኽለኽ ኢኻ ትቕኒ። ምክንያቱ ክራማት እኽሊ ኣብ ምእካብ እቶት ኣብ ምእታው ኩለን ደቂ ኣንስትዮ ብሓፈሻ ዳርጋ ኩሉ ካብ ሓረስታይ ጀሚርካ ኣብ በረኻ እዩ ምቕናይካ። ምክንያቱ በቲ ክትዓፅድ በቲ ክትእክብ በቲ ኩሉ ነገራት ማለት እዩ። ሕጂ ቁራዕ ሓምሊ ውፃእ ጋዓት ጠስምእቶው ከማን ይበሃል። ምክንያቱ ኣብ ሓምሊ ዘቐነየ ፃሕሊ ናብ ጠስሚ እዩ ዝቕየር ኣብቲ እዋን እቲ ምክንያቱ ብዙሕ ኣታዊታት ስለ ትእቱ። እዘን ደቂ ኣንስትዮና ድማ ናብ ማጮሎት ይኹን ናብ ማይ ፍሰታ ከይደን ተሓፂበን ማለት ጨጉረኻሲ ኣለይ መለይ ክትብሎስ ኣይትቕኒን ኢኻ። ኣብቲ እዋን እቲ ግን ኩለን ደቂ ኣንስትዮ ዕረፍቱ ኮይኑ ተወዲኡ ናብቲ ፅቡቅ ዝኾነ ናብቲ ሓምላይ ዝኾነ እዋን ክንኣቱ ከለና ድማ ዝያዳ ጓል ኣንስተይቲ ፀቢቓ እዚ ጌርናዮ ዘለና ገልገለ መስቀለ ፍዮሩ እውን መሸክዑ ኸውን ይብል ኣነ ፋቶ
1: ደሓኒ ክማኮ ብዙሕ ገለ ፅቡቅ ኣፍልጦ ኣለክ
0: እዚናተይ ምፍታን እያ ንሳ ድያ ተሓቂ ዋላ ሳይኮነትን ግን ንዓና ሞያውያ ንገድፎ መዕለል ኮነና
1: ራይ ፅቡቅ ንተዓዘብቲ ንገድፎ ሓይሳም ዎ ሓይሳት መተቕብለት ተለፊዝዮን ኤርትርያ እመና ሰባት በዓል ቅዱስ ዮሃንስ ምንቱይ በርናሚ ንሰትለለይኩም በርናምጅ ናህየ ታብዑ ግታሉ ሓልየት ናህየ ትርኡ ግታሉ ሳየትና ዓባይታ እንደ ደገምና ዜማ እግልኩሉ ገቢልና ኢድ በኪ

ሰባት በዓል ቅዱስ ዮሃንስ ፈንቱ ብርናሚጅ ምስሊ ትልህለየኩም ኣዜማ ሕና ምስልኩም ትልህልና ሓይሳ ወሓይሳት መተቕብለትና እግል ኩሉ ሸዓብ ኤርትርያ ጥቀበት ዓድወካ ድለለ ትረከብ ሄየ ኣሰናይ ዲብ እሊ ዒድ ኣብፅሐና ዒድ በኪት ወስዒድ እንሻ ላ ዲብ ንተምነ በርዶ ኣዜማ ምስልኩም ትልህልና መለንዳት ሌና ሕላየት ናራ ግተሃልግናቱ እላ ኣዘለንቀድማ ሕላየት ናራ ሕላየት ፈናን ዑስማን ዑመር ኣውሄየ ለቐብናዩ ጆማይካቡ

0: ሕጂ ፋጡ መደባትና ውና ብምዝዛም ገጹ ስለ ዝኾነ ቡን ሳልሴይቲ ክንሰኽትታሞ መዛዘም ክንገብር ምስ ደርፊ ምስ ገደፍናዮም ንተኸታተልትና ድማ ንሕና ሳልሴይትና ክንሰተ ኢና ከመይ መስለ ክትሕተታትና ወዲእና ኢና
1: ቁርስኻ
0: ሽግር የብሎ ናበይ ከይከደኒ ፋጡ መይ ክቡራትን ክቡራን እንተኸታተልትና ትሕዝቶታት ፍሉይ መደብ ሙዚቃ ሰዓታትና ናብ ምእካል ገፂኡ ነዚ በዓል እዚ ንምድማቕ ድማ መደባት ኤሪ ቲቪ ብዓይነቱ ብዙሑ ብዙሕ መደብ እዩ ተሰሪሑ ዘሎ ናባኹም ክቐርብ እዩ። ናይ ሎሚ ፍሉይ መደብ ሙዚቃ ግን ኣብዚ ክንዛዝብ ኢና። ደጊምና ንመላ ህዝቢ ኤርትራ ውሽጢ ሃገርን ወፃን ዝርከብ እንቋዕ ብፀሓና ርሑስ በዓል ንበል።
1: ሓይሳሞ ሓይሳት መተቕብለትና መናሰበት በዓል ቅዱስ ዮሃንስ ፍንቱ በርናምጅ ምስልውቱ ለፀናሕኩም እግል እልዒድ ለሸርሕ ለትፈናታ በርናምጃቱ ለትቐደም ለላ ሕና ላኪን ዲብ እላ ግል ንኸልስቶ እንደ ደገምነ ሂየ ግል ኩሉ ሸዓብና ዒድ በኪት ወስዒድ ወኣሰናይ ዲብ እምብል ፍንቱ ሂየ ግል ከማ ዲብ ኣወላ እምቤሉት ለትፈናተ ሕዱድ ላልዎም ዕል እምበር ሕላለ ብርድ ወፀሓይ እንደካህልዎ ግል እላ ወጠን ለዓቕበለሎ ፍራስ ቁዋት ድፋዕና ኣሰናይ ዲ በዓል ቅዱስ ዮሃንስ ብፅሒኩም ግል እምበል እንፈት በርናምጅና ዲብለታሞምላ
0: ፈጡም ኣብ በዓላትና ከምቲ ክንብሎ ዝፀናሕና ዝያዳ ድምቀት ዝህቡ እውን ዲዛይነራት ኣለውና ኣብ ዝተፈላለዩ ቦታታት በይናኻ ኮይንካ ትሰርሑ ስራሕ ኣይኮነን ስራሕና ኩሉ ግዜ እዚ ለቢስናዮ ዘለና ክዳን መጀመርታ ከመይ ይረኪብክዮ
1: ኣንስ ፅቡቅ ብል
0: ሓውና ቤላ ፋሽን ስታይል ነዚ ክዳን ዝያዳ ድማ ከምቲ ዝረእኽዮ ኣብ ሓፂር እዋን ነዚ በዓል እዚ

0: ድምቀት ይበክን ክውዕል የ ብምባል እዩ ነዚ ክዳን እዚ ከዲንና እሞ ምስጋና ይግቦ እዩ
1: ንኸድር ማለት እዩ። ፅቡቅ ማኮ ጎደና ሰላም ከምቲ ትብል የ ትፀናሕኪ ከምኡ ውን ጎኒ ሊንክ ኢንተርነት እያታ ናቱ ድኳን ማለት እዩ እታ እንዳ ክዳውንቲ ማለት እየ ወይት እንዳ ሽፎን ንሱ ዝሰርሓሉ ንዕኡን ንስድራ ቤቱን ንኩሎም ኣብኡ ዘለዉ ድማ ብጣዕሚ ኢና ንመስግኖም ተጓዮም ተገዲሶም ንዚ በዓል እዚ ክዳን እዚ ብምድላው ብጣዕሚ ኢና ንመስግኖም ከምቲ ዝበልክዮም ከምኡ ብዘይፍለ እውን ምስጋና ዝግብኦም ሰኣልቲ ኣለውና ከምኡ ውን ኣወሃሃት ኣለውና ሜክኣቢስት ኣለዋ ማለት እዩ ምሳና ዘሎ ሰኣላይ ሰለሞን ኣብርሃ ከምኡ ውን መሓመድ ማሕሙድ እውን ምሳና ይማምስዮም ጀማል መሓመድ ሓጎስ ብምልኦም ሰኣልትና ብጣዕሚ ኢና ንመስግኖም። ምክንያቱ ንሕና ኮፍ ኢልና መደብ ኣብ ምቕራብ ኢና ኩሉ ግዜ ኮፍ ኢልና ዕሪፍና እንዳዕለልና ንሳቶም ግን ጠጠው ኢሎም መደብ ጀሚርና ክሳብ ንውድእ ዳርጋ ብጠጠዎም እዮም ምሳና ዝውዕሉን ዘምሲኑ ሞ ምስጋና ይግብኦም ንብምልኦም ሰኣልቲ ሚኒስትሪ ዜና ንዕኦም ንስድራ ቤቶም ከዓ ርሑስ በዓል ይብል።
0: ዲዛይነር ከድር ውሃብ ረቢ መሰ ፀበቐና ብክዳና ንገጽና ንመልክዕና እውን ዝያዳ ፅበቐ ዝሃባ ኣብ ስራሕና ዘለዋ ኣባላትና ኣለዋ ኣሚራ መሓመድ ከምኡውን ኤደን መሓመድ ብምዃን እውን ኣብ ምፅብባቕ ሓደ ካብቲ ንሎም መዓንቲ ድምቀት ዝሃባና የን ፋጡም ፀጉሩና ኣብ ምቑናን እውን እንዳ ጴጥሮስ ስነ ፅበቐ ፀጉሪ እውን ክንጠቅስ ንኽእል ኢና እንዳ ዛይድ ማለት እዩ ንኹለን ኣብ እንዳ ዛይድ ሰርሓ እውን ኣብ ጴጥሮስ ስነ ፅበቐ ፀጉሪ ርሑስ በዓል ክንብለን ንፈቱ በዚ ኣጋጣሚ
1: ፅቡቅ ኣወሃሃዲ ናይዛ መደብ ከዓኒ ንዓሊ ዑስማን ከዓ ንመስግኖ ንብምልኦም ኣባላት ሚኒስትሪ ዜና
0: ዝተፈላለየ ደርፍታት ከነቕርብ ደስ ምበለና እንትኾነ ግን ሰዓታትና ስለዝኣኸለ ፍጡም ክንዛዝም ኢና። ክቡራትን ክቡራን እንተኸታተልትና ብምክንያት በዓል ቅዱስ ዮሃንስ ዝተዳለወ ፍሉይ መደብ ሙዚቃ ኣብ ዝተዛዝሙሎ ሰላም
1: መናሰበት በዓል ቅዱስ ዮሃንስ ፍንቱይ በርናምጅ ዱልያ ሙላዓልና ዲብ እለታ መምህላ እግል ኩሉ ሸዓብ ነህ ኣሰናይ ዲብ እለ ዒድ ኣብፅሐና ዒድ በኪት ወስዒድ ዲብ ንተምኒ በርናምጅና ዲብ እለታ መምህላ

0: ፍናን
1: ተለ ቤት ኦቢያን አፈ አገል ሰላም ወቡን አፈ ቡን ወጣልክ
0: ሰላም እስከዚ ቤት አለ
1: አይው መስሎ ኦቢያን አፈ ለታጀከ
0: ይነን ወሽ ምናስ አብይ ምልታጀከ እንቲም
1: ምን مشكله ዱ ምልታጀከ ኦቡሁ ይከ ሐርህ ቶክ ታሪክ ናይለት ወጉምሆት ለዳጉማ
0: ዳጉማ አለ ይትበልስ ወላ አለ በል

0: አንሳለም ሰር ሊሆነ የበረፈ ጋር ከመስለና አለ
1: ላለም ስለ ቤና ፈዓልኩ ሀጅር ያሰለተከ ወለም
0: ላለ ሀጅር ያሰለተኒ ሞዶ ብዕድ ብንታ ገጽሐና
2: ሳልም ማይ አኩ خلص ከበለ መጽን ሀጅር
0: ከረ مرحبا يلا خلاص مسافر هاجركم خلاص قهوه عرينا علم تصبركال يلا

0: ኣይ
1: ጎይሰሎ
0: ሳሎም ግን ዳዕጋ ይሰላ ሰሚራ ሄግሉ ክትሰርሕ ጋይስብለይ
1: ለይ ንዓሎም ዘት ወምዘሎ ምስርሓ ዕሩፋም ኣምሮ ሓያቶም ሕሳርሕ ኣሎም
2: ተሰላዘ
1: ከበቶ ይትፍራግ ልሽ ዓረቦ ክትከበቶ
3: ሎ
2: ሃሎ
3: እንታ ሕውሃብ ዓላ ዓረቤት እንታ
2: ኣይዋ ከተሰና ብል በደር ኮነ ኣዘ ኣይዋ እለይቲ ሕውሃ ምስ ኣላ እንቃርከቡ
1: ሃሎ ሰላም ዓለይኩም
3: ዓለይኩም ሰላም ወረሕመቱላ
1: መርሓባ ኣመና
3: እንታ ብዓላ ዓረቤት ሕውሃ እንታ
1: ኣይዋ ኣመና ህተ ሃጅር ወረት ዓበል ብውላ ዋና ጀማል ወትዓቢ
3: በጋ ብዓላ ዓረቤት ኣብ ወኪል እንተፀባጥከ ድ መርከዝ ፖሊስ ምሳ
1: በዓላ ዲ ባሕሬን ነብር ወወኪላተ ሄን ሃጅርተ ወሃጅር ኣደ ሰውፍርት ኣለየ
3: ምደወል ግልቲ ምፅኣቱ
1: ከላስ ኣመና ቆሰዓት ወሰር ምስልኩም ኣለና ብዓሳ ዓውነስ መፀኩም መርሓባ

0: ሰላምታና ተቐበሉ ፈነወና ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ተምስዩ ሰዓት 9 ተኣኺሉ ንሎሚ ቀዳም 12 መስከረም ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹም ማክዳ ሓጎሴ ንምክትታልኩም ብክብሪ እናዓደምኩ ብቐንዲ ኣርስተ ዜና ፍለም ኣብ ዞባ ደቡብ ብወፍሪ ተምሃሮ ንልምዓት ዕውት ንጥፈታት ከም እተሰላሰለ ተገሊጹ ኤርትራውያን ነበርቲ ርያድን ከባቢኣን ዝኽሪ ወርቃዊ ኢዮቤሊ ምምስራት ቤት ትምህርቲ ሰውራ ፀንቢሎም ኣብ ዞባ ደቡባዊ ቅሕ ባሕሪ ማሕበር ውሃብቲ ኣገልግሎት ንምሕያል ዝዓለመ ርክብ ተኻይዱ ጀርመን ሸመተ ባህርያዊ ጋዝ ሩስያ ብምቁራፃ ልዕሊ 50 ቢልዮን ዩሮ ቁጠባዊ ክሳራ ከም ዘጋጠማ ተገሊጹ ኣብ ኣሜሪካ መጠን ሕፅረት ፈደራላዊ ባጀት ኣብ 226 ኣስታት 2 ትሪልዮን ዶላር በፂሑ ኣሜሪካን ኣውስትራልያን ኣብ ዕደና ብርቂ ማዕድናት ዘተኮረ ስምምዕ ከም ዝኸተማ ሓቢረን ዝርዝር ዜና ኣብ ዞባ ደቡብ ካብ 7 ሓምለ ክሳብ 15 ነሓሰ ኣብ ኩለን ንኡስ ዞባታት ብወፍሪ ተምሃሮ ንልምዓት ዕውት ንጥፈታት ከም እተሰላሰለ ተሓቢሩ ዊክል ኤሪና ፊሊሞ ትካቦ ዘዳለወ ፀብጻብ ኣሎ ሚካኤል ሓድጉ ካቅርቦ እዩ
1: ኣብ ዞባ ደቡብ ብወፍሪ ተምሃሮ ንልምዓት ኣብ ምዕቃብ ሓመድን ማይን ምግራብን ዘተኮረ ኣድማዒ ማእቶታዊ ንጥፈታት ከም እተሰላሰለ ኣዋሃዲ ናይቲ ወፍሪ መምህር ፋኖስ ገዳም ገሊጹ ንኤሪና ብዝሃቦ ሓበሬታ መምህር ፋኖስ ኣብ 12 ንኡስ ዞባታት ዝተዋፈሩ ኣስታት 7,000 ተምሃሮን ኣለይቶምን ኣብ 54 ምምሕዳራት ከባቢ ኣብ ዝተደኮነ 49 ንቕጣታት ተዋፊሮም ምስራሕን ምፅጋንን ዛላታትን ከትርታትን ምትካል ምኽስኳስን ፈልስታት ከምኡውን ምፅጋን ፅርግያታትን ድሕነት ትራፊክ ዘጠቃልል መደባት ከም ዝዓመሙ ኣብሪሆም
2: ወፍሪ ክረምታዊ ማእቶት ንብሎ ብልሙድ ወይ ከዓ ወፍሪ ተምሃሮ ንልምዓት ከም ዝፍለጥ ኣብ ሃገርና ንመበል 28 ግዜ እዩ ዝካየድ ዘሎ ኣብ 12 ንኡሳን ዞባታት 54 ምምሕዳር ከባቢታትን ኣብ 49 ንቕጣታትን ተዘርጊሑ ዝወፍሪ እዚ ካብ ዕለት 7 ጀሚሩ ክሳብ ዕለት 15 ወርሒ 8 ተዛዚሙ ማለት እዩ ብዙሕ ዕላማታት እኳ እንተሃለዉ እቶም ቀንዲ ዕላማታት ንብሎም ግን ሓደ እቲ ምዕቃብ ማይን ኣከባቢ ንብሎ እዩ እቲ ካልኣይ ኣካላውን ኣእምራውን ማሕበራውን ህንፀት ናይ መንእሰያት ወይ ከዓ ናይ ተምሃሮ ስለ ዝበርክት ሳልሳይ ከዓ እቲ ዲስፕሊንን ናይ ስራሕ ልምዲ ንኽጥር እዩ ከም ራባዓይ ክንወስዶ ንኽእል እውን እቲ ብስነ ሓሰባዊ ትምህርቲ ኣብ ትምህርቲ ዝመሃርዎ ዝነበሩ ዓመት ሙሉእ ኣብ ግዜ ክረምቲ ብተግባር ንኽርእዎ
1: በዚ መሰረት ልዕሊ 187,000 ፈልስታት ኣግራብ ክትከል እንከሎ 656,000 ሜትሮ ቀናታዊ ዛላታትን ልዕሊ 21,000 ሜትሮ ክቦ ከትርታትን ከም እተሰርሐ ሓቢሩ
2: ኣብቲ ዝነበረ ስራሕ እቲ ዝተዓመን ንጥፈታት በብናቱ ክሳይ ኣሎ ንኣብነት ቅናታዊ ዛላ ብክሳይ ክንሪኦ ከለና ብዝተሰርሐ ስራሕ ኣስታ 655,000

0: ህንፀት ናይ መንእሰያት ወይ ከዓ ናይ ተምሃሮ ስለ ዝበርክት፣ ሳልሳይ ከዓ እቲ ዲስፕሊንን ናይ ስራሕ ልምድ ንኸጥር እዩ። ከም ራብዓይ ክንወስዶ ንኽእል እውን እቲ ብስነ ሓሰባዊ ኣብ ትምህርቲ ዝመሃርዎ ዝነበሩ ዓመት ሙሉእ ኣብ ግዜ ክረምቲ ብተግባር ንኽርእዎ።
1: በዚ መሰረት ልዕሊ 187,000 ፈልስታት ኣግራብ ክትከል እንከሎ 656,000 ሜትሮ ቀናታዊ ዛላታትን ልዕሊ 21,000 ሜትሮ ክቦ ከትርታትን ከም እተሰርሐ ሓቢሮም።
0: ኣብቲ ዝነበረ ስራሕ እቲ ዝተዓመን ጥፈታት በብናቱ ክሳይ ኣሎ። ንኣብነት ቅናታዊ ዛላ ብክሳይ ክንሪኦ ከለና ብዝተሰርሐ ስራሕ 6,655,000 ሜትር ዘለዎ ዓቐን ተሰሪሑ፣ ቅናታዊ ዛላ ዝፅገንካ 183,000 ከምኡ እንዳበለ ይኸይድ። ኣብቲ ጉድጓድ ፈልሲ ዝተኳዕተ ክንርኢ ከለና 267,735 ነይሩ። ዝተተኽለ ገረብ እንተርኢና ግን 187,437 እዩ። እዚ ብርዱእ ምክንያት እዩ። ምስቲ ዘጋጥመና ዋሕዲ ናይ ዝናብ ኩሉ ተወጢኑ ዝነበረ ክትከል ኣይተኻለን። ብፍላይ ከዓ ኣብዚ ምብራባዊ ክፋል ናይ ዞባና ንብሎ ዋሕዲ ማይ ስለ ዝነበረ እቲ ዝትከል ፈልሲ ዋሕዲ ተራእዩ ማለት እዩ። ኣብዚ ምዕራባዊ ክፋል ናይ ዞባና ንብሎ ግን ድሓን ዝኾነ ናይ ፈልሲ ምትካል ተኻይዱ ማለት እዩ።
1: ኣብ መወዳእታ ዝትከል ፈልስታትን ዝስራሕ ከትርታትን ዛላታትን ኣብ ዝድለ ደረጃ ንኽብፅሕ ምምሕዳራት ብፍላይ ካ ኮማት ሓላፍነት ክወስዱ ኣዘኻኺሮም። ኣብ ዞባ ደቡብ ናይ ሎም ዓመት ወፍሪ ተምሃሮ ንልምዓት ካብ 7 ሓምለ ክሳብ 15 ነሓሰ ኣብ ኩለ ንኡስ ዞባታት ከም እተኻይደ ይፍለጥ።
2: ዝኽሪ ወርቃዊ ኢዮቤሊ ምምስራት ቤት ትምህርቲ ሰውራ ኣብ ውሽጢ ሃገርን ወፃእን ይፅምበል ከም ዘሎ ዝፍለጥ እዩ። ፀብፃበ ናይቲ ኤርትራውያን ነበርቲ ርያድን ከባቢኣን ዘካየድዎ ፅምብል በፂሕና ኣሎ። ዳናይት ገብሪ ሂወት ከተቅርቦ እያ።
3: ኤርትራውያን ነበርቲ ርያድን ከባቢኣን ስዑድ ዓረብ ዝኽሪ 50 ዓመት ወርቃዊ ኢዮቤሊ ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ምዕራፍ ህንፀት ሃገር ብዝብል ቴማ ብ10 መስከረም ፀምቢሎም። ኣብቲ ናይ ዝኽሪ መደብ ቃል ዘስምዐት ፈፃሚት ጉዳያት ኤምባሲ ኤርትራ ወይዘሮ ወይኒ ገረስጊሄር ቤት ትምህርቲ ሰውራ ኣብ መስርሕ ብረታዊ ቃልስና ሰብዩ ወሳኒ ንዝብል ፍልስፍና ህዝባዊ ግንባር መሰረት ብምግባር ዝተመስረተት ከምኡ ውን ኣብቲ ፅንኩር እዋን ከይተረፈ ንትምህርቲ ቀዳምነት ተዋሂቡ ይስራሓሉ ከም ዝነበረ እቲ ምስክር ኣገዳሲ ታሪካዊ ትካል ምዃና ኣብሪሃ። ኣብ ቦምበር ማሕበረኮም ርያድን ከባቢኣን ኣቶ ተስፋይ ተኽለ ብወገኑ ቤት ትምህርቲ ሰውራ ንናፅነትን ልኡላውነትን ሃገር መስዋእቲ ዝኸፈሉ ብሉፃት ጀጋኑን መራሕትን ዝፈረዩላ ከም ዝነበረት ብምግላፅ ንኩሎም ተምሃሮን ኣለይትን ነበር ዮውሃንኡ ገሊጹ። ኣብቲ ኣጋጣሚ ፍረ ቤት ትምህርቲ ሰውራ ዝኾነት ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ካብ ኣስመራ ብማንዛ ብዛዕባ ኩነታት ኣብ መሰራርታ ቤት ትምህርቲ ሰውራ ከምኡ ውን ኣካይዳን ምዕባለታታን በብመድረኹ ንተሳተፍቲ መብርህ ድሕር ምሃብ ተምሃሮ ቤት ትምህርቲ ሰውራ ኣብዝሃለዉ ይሃልዉ ከምቲ ዝኣተውዎ መብፅዓ ንህዝቦምን ሃገሮምን መሪሕ ኮይኖም ከገልግሉ ተላብያ። እቲ ናይ ዝኽሪ መደብ ብዛዕባ ቤት ትምህርቲ ሰውራ ዝተዳለወ 100 ታሪካዊ ስእልታትን ሰነዳዊ ፊልምን ብዘጠቓለል ምርኢት ከምኡ ውን ተምሃሮ ኣህጉራዊ ቤት ትምህርቲ ማሕበረኮም ኤርትራ ብዘቕረብዎ ደርፍታትን መዛሙርን ተምሃሮ ቤት ትምህርቲ ሰውራ ነበር ማዕሪጉ ነይሩ። ኣብ መወዳእታ ብምክንያት ዝኽሪ ወርቃዊ ኢዮቤሊ ምምስራት ቤት ትምህርቲ ሰውራ ኣብ ዝተኻይደ ውድድር ኩዕሶ እግሪ ንዝተዓወተት ጋንታ ሽልማት ተዓዲሉ።
2: ኣብ ዞባ ደቡባዊ ቀይሕ ባሕሪ ማሕበር ወሃብቲ ኣገልግሎት ንምሕያል ዝዓለመ ርክብ ብ10 መስከረም ኣብ ዓሰብ ተኻይዱ። ዋና ዳይረክተር ክፍሊ ቱሪዝም ኣቶ ዒሳ መሓመድ ኣሕመድ ኣብ ዘስምዖ ቃል ማሕበር ኣብ ዕቤት ትካላት ወሃብቲ ኣገልግሎትን ንጥፈታተንን ዘለዎ ኣስተዋፅኦ ቀሊል ስለ ዘይኮነ ኩለን ትካላት ኣብ ማሕበር ተጠርኒፈን ዕላማታቱ ንምስማር ተሳስፈን ክምክዕዝዛ ፀዊዑ። ዝምድናታት ቱሪዝምን ማሕበርን ንምድንፋዕ ብውህደት ምስራሕ ከም ዘድሊ ብምዝኽኻር ድማ ኣብ ብቕዓት ትካላትን ዝቕርብኦ ኣገልግሎታትን ኣተኩሮ ክግበር ኣዘኻኺሩ። ኣቦ ወንበር ጨንፈር ማሕበር ትካላት ወሃብቲ ኣገልግሎት ኣብቲ ዞባ ኣቶ ቢንያም ጣዕሚ ብወገኑ ኣብ 3 ንኡስ ዞባታት ንዝርከባ ኣስታት 190 ትካላት ወሃብቲ ኣብ ኣገዳስነት ማሕበር ዘለወን ንቕሓትን ኣፍልጦን ንምብራኽ ኣስተምሮታትን ስልጠናታትን ክካየድ ምፅንሑን ኣብ መጻኢ ብዝበለፀ ከመ ዝቕፅልን ገሊጹ። ግዜያዊ ኣመሓዳሪ ንኡስ ዞባ ዓሰብ ኣቶ ብርሃነ ኪዳነ ኣብ ዝሃቦ መዛዝሚ ቓል ትካላት ወሃብቲ ኣገልግሎት ጽፈተንን ብቕዓተንን ክም ንምባል ኣብ ዝካየድ ዘሎ ስራሕ ምምሕዳር እጃሙ ከም ዘበርክት ኣረጋጊጾም። ኣብ ንኡስ ዞባ ተሰነይ መልከፍቲ ዓሶ ብምክልኻል ነቲ ሕማም ንምቁፅፃር ብዝግበር ፃዕሪ ኣብ 6 ምምሕዳራት ከባቢ ኣብ ኣባይቲ ፀረ ጣንቱ መድሃኒት ከም እተነፅገ ሓላፊ ህዝባዊ ጥዕና መንእሰይ ፊ

ሞን ተስፋ ዝሓቢሩ ምንጻግ መድሃኒት ንበይኑ ኣኻሊ ከምዘይኮነ ዝገለጸ መንእሰይ ፊሊሞን ዕቋር ማያት ክድፈን ግቡእ ኣጠቓቕማ ናምስያ ክዝውተር ከምኡውን ኣከባብያዊ ፅሬት ብሰፊሑ ክድፋኣሉ እውን ኣተሓሳሲቡ ጎኒ ጎኒ እቲ ብትካላትን ጥዕናን ሞያውያንን ዝካየድ ጥዕናዊ ኣስተምህሮታትን ጎስጓሳትን ብሕብረተሰብ ክዝውተር ዝግብኦ ሜላታት ምክልኻል ብጥብጢ ክትግበር ብምዝኽኻር ውህዝ ስራሕ ክዓዝዝ ኣተሓሳሲቡ ነበርቲ ብወገኖም ሕብረተሰብ ኣብ ፅሬት ኣከባቢ ዓቲቡ ምስ ዝሰርሕ ሕማም ዓሶ ኣብ ትሕቲ ቁፅፅር ክውዕል ስለ ዝኽእል ህዝቢ ተሳትፍኡ ክሕይል ኣሰኻኺሮም ምምሕዳር ዞባ ሰሜናዊ ቄሕ ባሕሪ ተራን ኣበርክቶን መንእሰያት ኣብ ሕብረተሰብ ንምብራኽ ዝዓለመ ኣስተምህሮ ብ7 መስከረም ኣባፅዕ ወዲቡ እቲ ኣስተምህሮ መድረኻት ቃልስን ህንፀት መንእሰያትን ተራ መንእሰይ ኣመኸተን ልምዓትን ከምኡውን ዕለማ ውዳበ መንእሰያት ዝብሉ ዛዕባታት ዘጠቓልለ ነይሩ ዋና ዳይረክተር ክፍሊ ምምሕዳርን ፋይናንስን ኣቶ ኣሚነ ከተማ ብዝሃቦ መብርሂ ንተራን ኣበርክቶን መንእሰያት ኣብ ምምፃእ ናፅነትን ምኽባር ልእላውነትን ዝተሰግረ መስገደላትን ዝተኸፍለ ረዚን መስዋእትን ከምኡውን ዝተሓልፈ መድረኻትን ተመክሮታትን ብመፅር እዋናዊ ኩነታት ብኣብነታት ዝተሰነየ መብርሂ ሂቡ ኣብቲ መድረኻት ዝተኮስኮሰ ክብርታት መሰረት ኩልንትናዊ ህላወና ኮይኑ ከምዘሎ ዝጠቐሰ ኣቶ ኣሚነ ቀጻልነት ናይዚ ሃገር ብኣድማዕነት ንምውሓስ ኩሉ ዜጋ ሕድሪ እኳ እንተለዎ ብቐንዱ ግን ናይ መንእሰይ ከም ዝኾነ ኣስሚሩሉ እዚ ከምዚ ኢሉ እንከሎ ብ8 መስከረም ተራሞያውያን መንእሰያት ኣብ ምህናፅ ሃገር ብዝብል ኣርእስቲ ንመንእሰያት ኣባላት ኩባንያ ህንፀትን ልምዓትን ቀይሕ ባሕሪ ተመሳሳሊ ኣስተምህሮ ተዋሂቡ ዝስዕብ ዜና ሃገራት ወፃኢ እዩ ንምክታልኩም ደጊመ ብክብሪ ይዕድም ኣብ ዜና ወፃኢ ጀርመን ድሕሪ ምውላዕ ኪናት ዩክሬን ሸመተ ባህርያዊ ጋዝ ሩስያ ብምቁራፃ ልዕሊ 50 ቢልዮን ዩሮ ዝግመት ቁጠባዊ ክሳራ ከም ዘጋጠማ ፀብጻባት ሓቢሮም ቅድሚቲ ኪናት ኣስታት 55 ሚእታዊት ጠለባት ጋዝ ጀርመን ካብ ሩስያ ምንባሩ ዝጠቐሱ ፀብጻባት ኣብዚ እዋን እዚ ዳርጋ ናብ ዜሮ ወሪዱ ከም ዘሎ እዮም ዘረዱ ከም ሳዕቤኑ ጀርመን ካብ ኣሜሪካ ተሸሚቱ ናብ ኖርዌይ ሆላንድን ቤልጅምን ንዝኣተወ ባህርያዊ ጋዝ ብክቡር ዋጋ ክትዕድግ ትግደድ ከም ዘላ ይግለጽ ጀርመን ጥራይ ዘይኮነት ባህርያዊ ጋዝ ሩስያ ዝተሓሰማ ካልኦት ሃገራት ኤሮጳ ሕብረት እውን ተመሳሳሊ ፀገም ኣጋጢሞዎን ከም ዘሎ ፀብጻባት የረዱ ብውሕድ መጠን ካብ ሩስያ ባህርያዊ ጋዝ ዝሽምት ዘሎ ኤሮጳ ሕብረት ካብ ፈለማ 2027 ጠቕሊሉ ከም ዘቋርፆ ክገልጽ ጸኒሕሎ እቲ ሕብረት ሕፅረት ባህርያዊ ጋዝ ንምቅላል ኣብቲ ፅላት ልዕሊ 300 ቢልዮን ዩሮ ህፁፅ ወፍሪ ክገብር ከም ዝግደድ እዮም ክኢላታት ዝጠቕሱ ኣብ ኣሜሪካ መጠን ሕፅረት ፈደራላዊ ባጀት ኣብ 2026 ኣስታት 2 ትሪልዮን ዶላር ከም ዝበፅሐ ተገሊጹ እቲ ኣሃዝ ምስቲ ኣብ መላእ ዓለም 2025 ዝተመዝገበ ሕፅረት ክነፃፀር ከሎ ብኣስታት 200 ቢልዮን ዶላር ከም ዝወሰኸ ፀብጻባት ሓቢሮም ጠንቂ ናይቲ ናህሪ ልዑል መጠን ወታሃድራውን ሲቪላውን ወፃኢታት ምዃን እዩ ዝቃላሕ ዘሎ ካብ 2022 ናብ ዩክሬን ኣስታት 200 ቢልዮን ዶላር ዝትመን ደገፍ ዝለኣኸት ኣሜሪካ ኣብ ኢራን እትገብሮ ዘላ ወታሃድራዊ ወፍሪ ልዕሊ 37 ቢልዮን ዶላር ወፃኢ ከም ዝገበረት ይሕበር ኣሜሪካ ወታሃደራዊ ዓማድ ምድንፋዕ ኣብዚ ዓመት እዚ ልዕሊ 900 ቢልዮን ዶላር ከም ዝሰልዐት ዝፍለጥ ኮይኑ ዝመፅእ ዓመት ነቲ ኣሃዝ ናብ ልዕሊ 1 ትሪልዮን ዶላር ክብከተብሎ ከም እትኽእል ኣሚታላ ሃገራዊ ዕዳ ኣሜሪካ 4 ትሪልዮን ዶላር በፂሑ ከም ዘሎ ዝጠቐሱ ፀብጻባት እቲ ኣሃዝ ምስቲ ናይ ቅድሚ 10 ዓመት ዝነበረ ዕዳ ክነፃፀር ከሎ ብዕፅፊ ከም ዝወሰኸ የረዱ ኣሜሪካን ኣውስትራልያን ናብ ዕደና ብርቂ ማዕድናት ዘተኮረ ስምምዕ ከም ዝኸተማ ሓቢረን እቲ ስምምዕ ኣሜሪካ ብኣውስትራልያ ብህንፀት ትካል ዕደና ብርቂ ማዕድናት ናይ ልዕሊ 400 ሚልዮን ዶላር ወፍሪ ክትገብር ዘጠቓልል ምዃኑ ተገሊጹሎም እቲ ወፍሪ ኣካል ናይቲ ፕረዚደንት ዶናልድ ትራምፕ ኣሜሪካ ብፅላት ዕደና ልዕሊ 3 ቢልዮን ዶላር ወፃኢ ክትገብር ምዃና ክህቦ ዝፀንሐ መግለፂ ምዃኑ ተሓቢሩ እቲ ስጉምቲ ተመርኮስነት ኣሜሪካ ኣብ ብርቂ ማዕድናት ቻይና ንምጉዳል ክሕግዝ ከም ዝኽእል ፕረዚደንት ትራምፕ ኣንቢትሎም ቻይና ረብሓታታ ንምውሓስ ሰደድ ንሲቪላውን ወታሃደራውን መዓላ ከገልግሉ ዝኽእሉ ፍርያት ከም ዝኸልከለት ዝፍለጥ ኮይኑ ኣሜሪካ በቲ ስጉምቲ ብቐረባ ካብ ዝፅለዋ ሃገራት ምዃና ይጥቀስ ብርቂ ማዕድናት ኣብ ፍርያት ወታሃደራዊ ቴክኖሎጂካውን ኤሌክትሮኒካውን ኣቑሑ ኣገዳስነቶም እናዓበየ ይመፅእ ከም ዘሎ ይፍለጥ ኤሮጳ ሕብረት ንዩክሬን ልዕሊ 6 ቢልዮን ዩሮ

ዝግመት ተወሳኺ ወታደራዊ ደገፍ ከምኢ ዝገብር ኣፍሊጡ ዝዓበየ ክፋል ትደገፍ ፓትሪዮት ዝተሰሜየ ስርዓተ ፀረ ሚሳይል ንምሽማት ከም ዝውዕል ሰመዚ ምክልኻል እቲ ሕብረት ገሊፆም። ኤሮጳዊ ሕብረት ካብ 2022 ንድሓር ንዩክሬን ኣብ ሰብኣዊ ፈናንሳውን ወታደራዊ መድያት ዝውዕል ልዕሊ 220 ቢልዮን ዩሮ ደገፍ ከም ዝገበረ ዝጠቐሱ ፀብጻባት እቲ ልዕሊ 80 ቢልዮን ዩሮ ካብኡን ወታደራዊ መዳይ ከመ ዘቐንዐ የረዱ። ብዘካዚ ኣባል ሃገራት ኤሮጳዊ ሕብረት ኣብ ውሽጢ ዝሓለፈ 4 ዓመታት ንልዕሊ 95,000 ወተሃደራት ዩክሬን ስልጠና ከም ዝሃባ ተገሊጹ። ኤሮጳዊ ሕብረት ጎኒ ጎኒ እቲ ንዩክሬን ዝገብሮ ዘሎ ደገፍ ኣብ ልዕሊ ሩስያ ጸቕጢ ንምፍጣር ናይ 21 ዙርያታት እገዳ ከም ዝወሰነላ ጸብጻባት የረዱ። ሰሜን ኮርያ ንቅልውላው ሓውስ ደሴት ኮርያ መሊሱ ዘጋድር ስጉምቲ ካብ ምውሳድ ክትሕየብ ደቡብ ኮርያ ሎሚ 12 መስከረም ፀዊዓ። ደቡብ ኮርያ ነዚ ፀዊዒት እዚ ዘቕረበት ሰሜን ኮርያ ትማሊ 11 መስከረም ሓድሽ ፈተነ ፓሊስቲክ ሚሳይል ከም ዘካየደት ብምውቃሳ እዩ። እቲ ሚሳይል ልዕሊ 250 ኪሎ ሜትር ብምውንጫፍ ኣብ ከባቢ ምብራቃዊ ማያዊ ግዛኣታ ከም ዝዓለበ ደቡብ ኮርያ ከሲሳ ኣላ። ድሕርቲ ፈተነ ላዕለዎት ሰመዚ ምክልኻልን ፀጥታን ደቡብ ኮርያ ክስዕብ ዝኽእል ስጋኣት ንምግታእ ዝዓለመ ህሱፅ ኣኼባ ኣካይዶም። እዚ ሓድሽ ፈተነ ሚሳይል ሓደ መዓልቲ ድሕርቲ ደቡብ ኮርያ ኣሜሪካን ጃፓንን ዘካየድዎ ንሶምን ዝቐፀለ ሓበራዊ ወታደራዊ ልምምድ ይስዕብ ስለ ዘሎ ናይ መልሰ ግብሪ ስጉምቲ ክኸውን ከም ዝኽእል የመት። ሰሜን ኮርያ ከም መልሰ ግብሪ ናይቲ ኣሜሪካን ደቡብ ኮርያን ካብ 17 ክሳብ 27 ነሓሰ ዘካየድዎ ዓመታዊ ወታደራዊ ልምምድ ፈተነ ፓሊስቲክ ሚሳይል ኣካይዳ ምንባራ ዝዝከር እዩ። እቲ ፈተነ ሃገሩ ክመፃ ዝኽእል ፀጥታዊ ስጋኣት ንምምካት ሓጋዚ ምዃኑ ዝጠቐሰ ፕረዚደንት ኪም ጆንግን ተወሳኺ ኣፅዋር ከም እትፍትን ብጥንቃቐ ይፍለጥ። ሓበራዊ ወታደራዊ ንጥፈታት ኣሜሪካን ደቡብ ኮርያን ጠንቂ ፀጥታዊ ፀገም ሓውሲ ደሴት ኮርያ ምዃኑ እያ ሰሜን ኮርያ እትወቀስ። ናይ መወዳእታ ዜና ኣብ ዴሞክራሲያዊት ሪፐብሊክ ኮንጎ ኣብ ክልተ ኣብያተ ትምህርቲ ብዝተኸስተ ሓደጋ ባርዕ ከቢድ ሰብኣውን ንዋታውን ክሳራታት ወሪዱ። በቲ ኣብ ምብራቃዊ ሸነኽ ኮንጎ ኣብ እትርከብ ከተማ ቡካቡ ዘጋጠመ ሓደጋ ብውሕዲ 29 ተምሃሮ ከም ዝመቱ ሰመዝ እቲ ሃገር ሓቢሮም። ብዘካዚ በቲ ዛጊት ጠንቁ ዘይተነፀረ ሓደጋ ልዕሊ 300 ኣባይቲ ከም እተቓፀለ እቶም ሰመዝ ገሊፆም። እቲ ባርዕ ሰሙን ድሕሪቲ ኣብ ከተማ ኪንሻሳ ኣብ ፅምብል መርዓ ዘጋጠመን 22 ሰባት ዝቐተለን ተመሳሳለ ሓደጋ እዩ ዝስዕብ ዘሎ። ዜና ንምዝዛም ኣርእስቲ ዜና ክንደግም። ኣብ ዞባ ደቡብ ብወፍሪ ተምሃሮ ንልምዓት ዕውት ንጥፈታት ከም እተሰላሰለ ተገሊጹ። ኤርትራውያን ነበርቲ ርያድን ከባቢኣን ዝኽሪ ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ጽምቢሎም። ኣብ ዞባ ደቡባዊ ቀይሕ ባሕሪ ማሕበር ወሃብቲ ኣገልግሎት ንምሕያል ዝዓለመ ርክብ ተኻይዱ። ጀርመን ሸመተ ባህርያዊ ጋዝ ሩስያ ብምቁራፃ ልዕሊ 50 ቢልዮን ዩሮ ቁጠባዊ ክሳራ ከም ዘጋጠማ ተገሊጹ። ኣብ ኣሜሪካ መጠን ሕፅረት ፈደራላዊ ባጀት ኣብ 2026 ኣስታት 2 ትሪልዮን ዶላር በፂሑ። ኣሜሪካን ኣውስትራልያን ኣብ ዕደና ብርቂ ማዕድናት ዘተኮረ ስምምዕ ከም ዝኸተማ ሓቢረን። ንሳዕ ዝተዳለወ ዜና ተዛዚሙሎም ምስ ተርፊ መደባትና ንሓድገኩም ብወገነይ ሰናይ ምሸት።

ንተግብሮ ሸለል መለል እንከይበልና ንተግብሮ ሸለል መለል እንከይበልና እንተራሲና እንተቀራጢሙና

እንተልዩ መራብሒጣንጡ ደፋብኑ

ሰላምታ ኣይተቐበሉ ዝኸበርኩም ተኸተልቲ መደባት ቴክኢንሳይት ኤርትራ ከመይ ቀኒኹም? ኣብ ናይ ሎም መዓንቲ መደብና ሓደ ብትዕዝትኡ ፍልይ ዝበለ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ተዳሊናሎም ዘለና ኣርእስቲ እምበኣር ከምቲ ኣቐዲሞ ክብሎ ዝፀናሕኩ ፍልይ ዘብሎ እንታይ እዩ ንዝብል ሕቶ መበገስ ኣለዎ። ዝተበገሰሉ ድማ ኣብ ሓደ ኣጋጣሚ ክሰርሕ ኢለ ኮፍ ምስ በልኩ እዛ ስራሕ እዚኣ ሓደ ሰዓት ክትወስደለያ ሓደ ሰዓት ከዓ ክውዳእ ኢለ ኮፍ ምስ በልኩ ብዙሕ ነገር ንኣቕልቦይ ዝወስድ ነገራት ወይ ኣጋጣሚታት ክፍጠሩ ሽዑንሽዑ ርአ እቶም ዝፍጠሩ ኣጋ

ኣጋጣሚታት ከዓ ኣብ ቤት ፅሕፈትካ ሰብ ምኩዕካዕ ክኸውን ይኽእል፣ ሰብ ክፅውዓካ ክኸውን ይኽእል ወዘተ። እቲ ቐንዲ ግን እቲ ዲጂታላዊ ኣቓልቦ ዝሰልብ ወይ ኣቓልቦኻ ዘማሕድግ ነገር እዩ። እዚ ዲጂታል ዲስትራክሽን እዩ ዝበሃል። ዲጂታል ዲስትራክሽን ዝበሃል መብዛሕትኡ ግዜ ኣብዚ ናይ ዲጂታላውነት ግዜ ዘጋጥሙና ደሎ ኣቓልቦና ዝሰልቡ ምናልባት ዝጀመርናዮ ስራሕ ንኸይንውድእ ወይ ኣብ ዝተለምናዮ ግዜ ንኸይንውድኡ ዝገብሩና ብዙሓት ነገራት ኣለው። እዚኦም መበገሲኦም ምስቲ ዲጂታላዊ እንዳዛመድና ንሪኦ ክኸውን እዩ። ናብቲ ሙሉእ መደብ ከብለኩም እዮ እምበኣር ሰናይ ምክትታል። ሓደ ሄንሪ ዴቪድ ዝተባህለ ክኢላ ናይ ዲጂታላይዜሽን ከምዚ ኢሉ ነይሩ፣ ደቂ ሰባት ናይ መሳርሒኦም መሳርሒ ይኾኑ ኣለው። እዚ ክገልፆ ከሎ ድማ ሜን ሃቭ ቢካም ደ ቱልስ ኦፍ ዘር ቱልስ ኢልዋ። ሜን ሃቭ ቢካም ደ ቱልስ ኦፍ ዘር ቱልስ መሳርሒ ኣለና። ንኣብነት እዛ ላፕቶፕ እዚኣ መሳርሒተይ እንተደኣ ኮይና ኣነ መሳርሒ ኣ ክኸውን ከለኹ ሞሒሶቦ። ስለዚ ክሳብ ክንደይ ካባ ናይና ናይ መሳርሒና መሳርሒ ኮይንና ዘለና። እዚ ንምንታይ ንምግላፅ ዘምፅዎ እዩ? ሞባይል ኣብ ንጥቀመሉ ግዜ ወይ ዲጂታላዊ ነገራት ኣብ ንጥቀመሉ ግዜ፣ ብፍላይ ከዓ ሞባይል ኣብ ንጥቀመሉ ግዜ ሞባይልና ወርክሾፕ ድያ ወይ መሳርሒ ንሰርሓላ መሳርሒትና ድያ ዋላስ ወይቲን ሩም ዋላ መፀበይ ክፍሊ እያ? ስለዚ እዚ ምርጫ ናባና ዝግደፍ እዩ ወይ ከዓ ንሕና ክነቕሓሉን ክንፈልጦን ዝግባአና እዩ። ኣብ ክልቲኡ ክንከውን ንኽእል ኢና፣ ግን ድበዝሒ ግዜ እንታይ እያ? ንኣብነት ስራሕ ክንስእን ከለና ወይ ስራሕ ክውሕደና ከሎ ወይ ስራሕ ኣብደይብልና ግዜ መፅናዕቲ ኣብደይብልና ግዜ ገለ ንገብሮ ኣብደይብልና ግዜ ዲና ንጥቀመላ ማለት ከም ዌይቲንግ ሩም ከም መፀበይ ክፍሊ ዲና ንጥቀመላ ወላ ስራሕ ክህልወና ከሎ ከም ሓጋዚትና ከም መሳርሒትና ኢና ንጥቀመላ? ስለዚ እዚ ናይ ሎም ማዓንቲ ኣርእስትና ኣብ ሓሙሽተ ዓበይቲ ክፍልታት ነዚ ከፊልና ክንረአና። እቶም ሓሙሽተ ድማ ከምዚ ዝስዕቡ እዮም። እቲ ቀዳማይ ዲጂታላዊ ምስላብ ኣቓልቦ ወይ ዲጂታል ዲስትራክሽን እንታይ እዩ? እቲ ካልኣይ ንዲጂታል ዲስትራክሽን ወይ ዲጂታላዊ ምስላብ ኣቓልቦ ፈውሲ ወይ መድሃኒት ክኸውን ዝኽእል እቲ ታይም ብሎክ ዝበሃል እዩ። ታይም ብሎክ እንታይ እዩ? ብኸመይ ከ ንጥቀመሉ? ሳልሳይ ዓይነታት ደወልቲ ወይ ሞባይል ክድወል ከላ ዓይነታት ደወልቲ ኣለው። እዞም ደወልቲ እዚኦም ወይ ደወልቲ ኣብ ንኾነሉ ግዜ ክንፈልጦ ዝግባአና፣ ምክንያቱ ንካልኦት ተቐበልቲ ኣቓልቦኦም ንሰልብ ከይንህሉ ክንጥንቀቕ ስለ ዘለና። ራብዓይ ተቐበልቲ ኣብ ንኾነሉ ግዜ ኸ ከም ተቐበልቲ ኣቓልቦና ይስለብ ስለ ዘሎ ሞባይል ዘለዋ ክድወለና ኽእል፣ ቴክስት ሜሴጅ ክመፀና ኽእል፣ ንሓፂር ናይ ፅሑፍ መልእኽቲ ክመፀና ኽእል፣ ዝተፈላለዩ ምልክታታት ወይ ኖቲፊኬሽን ንብሎም ክመፁና ኽእሉ ካልእ ካልእ፣ እዚኦም ከ እንታይ ክንገብር ኣለና? እቲ ሓምሻይ ድማ ሞባይላት ይኹን ዲጂታላዊ መሳርሒታት ክስራሕ ከሎ ፎካስ ወይ ኣቓልቦና ንኸይስለብ ኣብ ውሽጡ ዝተፈላለዩ ኣማራፅታት ኣለዎ። ንሎሚ ድማ ክልተ ካብቶም ኣማራፅታት ከላለየኩም እየ። ስለዚ ናብቲ ቀዳማይ ከብለኩም እየ። እቲ ቀዳማይ ዲጂታላዊ ምስላብ ኣቓልቦ እንታይ ማለት እዩ ወይ ዲጂታል ዲስትራክሽን ማለት እንታይ ማለት እዩ ዝብል እዩ። ቀደም ዘበን ቅድሚ ሞባይላት ምምፅአን ሰባት ሞባይል ኣይነበሮምን። እቲ መራኸቢ ዝበሃል ከዓ ምናልባት ናይ ቀዋሚ ቴሌፎን ይኸውን ዝኽእል። ቀዋሚ ቴሌፎን ኣብ ዝደወለካ ግዜ ምናልባት ተቃዋሚ ቴሌፎን ካባኻ ምሕድግ ኢላ ክትክሉ ስለ ትኽእል፣ ኣብ ካልእ ክፍሊ ክትሉ ስለ ትኽእል ሒዝካዮ ደለኻ ስራሕ ገዲፍካ ናብኣ ብምኻድ ጥራይ ሓደ ኣቓልቦኻ ዝሰልብ ነገር ነይሩ ክኸውን ይኽእል። እንተደኣ ካብ ገዛኻ ወፂኻ እንተደኣ ከዓ ናብ ካልእ ስራሕ ኬድካ ግን ኣቓልቦ ሙሉእ ብሙሉእ ናብቲ ሰርሖ እዩ ነይሩ ክበሃል ይከኣል። ምስ ምምፃእ ዲጂታላዊ ዘመን ወይ ዲጂታል መሳርሒታት ግን እዚ ኣቓልቦ ዝሰልብ ኣብ ገዛ ምሳን ኣሎ፣ ኣብ መደቀስ ምሳን ኣሎ፣ ኣብ ቦታ ስራሕ ምሳን ኣሎ። ሕሉፍ ሓሊፉ ምስቲ ፊር ኦፍ ሚሲን ወይ ፎሞ ኢልና ፀኒሕና ንጠቕሶ ምስኡ ተኣሳሲሩ ዝኸይድ እዩ። ነፍሲ ወከፍ ሰብ እንተደኣ ዓባይ ስራሕ ሒዙ ኣሎ፣ እታ ስራሕ ሒዙዋ እንተደኣ ኣሎ እሞ ሞባይሉ እንተደኣ ተደው ኢላ ዝበዝሐ ህዝቢ ዓለም ማለት እዩ ኣብ ሞባይሉ ዘሎ ኣቓልቦ ቀዳምነት ይህብ። እንተደኣ ጢጥ ኢላ መን መፂኡ መን ደው ኢሉለይ እንታይ ክኸውን ይኽእል እንዳበለ እዚ እቲ ነቲ ፎካስ ወይ ነቲ ኣቓልቦ ዘጥፍእ ካብቲ ሓደ ናይ ዲጂታላዊ ነገር እዩ ማለት እዩ። ስለዚ ዲጂታላዊ ምስላብ ኣቓልቦ ክንብል ከለና ክሳብ ክንደይና ሞባይልና ከም ካልኣይ ኣማራፂ

ጌርና ነታ ሒዝናዮ ዘለና ስራሕ ክንውድእ ንፍትን። ኣብ ዝሓለፈ ግዜ ነዚ ንክፍትን ኢለ ሓደ ስራሕ ናይ ቴክ ኢንሳይት ኣብ የዳሉ ነይረ። ናይ ቴክ ኢንሳይት መደብ ከዳሉ ኢለ ኣብ ዝጀመር ኩሉ ግዜ እታ ስራሕ ሓንሳብ ኮፍ ምስ በልኩ ክልተ ሰዓት ክትወስደለይ ትኽእል ነይራ። ክልተ ሰዓት ክትወስደለያ ኢለ ግን ከዓ ክንደይ ክድወለ ንኽእል፣ ክንደይ ግዜ ሞባይለይ ጢጥ ክትብል ትኽእል፣ ተን ክልተ ሰዓት ክወስዳለይ ዝኽእላ ኸ ናብ ክንደይ ክናውሓ ክእላ? ምክንያቱ ከም መፅናዕቲ እንታይ ፈቲነዮ ሕጂ ክሰርሐ እንተ ደኣ ክሰርሕ ኮይነ ግን ሞባይለይ ክፍትሕ ገድፋ እየ፣ ስለዚ ዝተደወለኒ ከዓ ክቕበለ ኢለ ሓሲበ ማለት እዩ። ኣብ ከምዚ ኣብ ዝገብረሉ ዝነበርኩ ግዜ ናይ ከባቢ ክልተ ሰዓት ክትከውን ዝግባአ ተስራሕ ናብ ከባቢ ሰለስተ ሰዓትን ፈረቓን ከይዳ ማለት እዩ። ስለዚ ኣቐዲሙ እዚ ክንብሎ ፀናሕና እንታይ እዩ? ዲጂታላዊ ዲስትራክሽን ወይ ዲጂታላዊ ምስላብ ኣቐልቦ ክሳብ ክንደይ ነፍሲ ወከፍና ካብ ስራሕና የጓናድበናን የዳናውጌናን ከም ዘሎ ዘርኢ እዩ ማለት እዩ። ኣብዚ መፅናዕትታት ከም ዘረጋግፅዎ እንታይ እዩ? እቲ ክነግረኩም ፀናሕኩ ክልተ ሰዓት ክወስደለይ ዝግብኦ ሰለስተ ሰዓትን ፈረቓን ወሲድለይ ክብል ከለኹ ሰለስተ ሰዓትን ፈረቓን ምውሳድ ጥራይ ደይኮነት ፀገም፣ ከምዚ ናይ መፅናዕቲ ጉዳይ እንታይ እዩ? ሓደ ስራሕ ኣተኪርካ ክትሰርሖ ትፀንሕ እሞ እንተ ደኣ ኣቓልቦካ ብዝኾነ ይኹን ዲጂታላዊ ክኸውን ይኽእል፣ ሰብ ኩሕኩዕካ ክኸውን ይኽእል፣ ብገለ ነገራት እንተ ደኣ ኣቓልቦካ ናብ ካልእ ከይዱ ወይ ዲስትራክት እንተ ደኣ ኮይኑ ናፍቲ በፂሕካዮ ዝነበርካ ጫፍ ወይ ፒክ ንክትምለስ ብውሕዱ 23 ደቂቕን 15 ካልኢትን ከንደወስድልካ መፅናዕትታት ኣረጋጊፆም ኣለዉ ማለት እዩ። ስለዚ እዚ 23 ደቂቕ ሓደ ኣብነት ኤዲተር ክኸውን ይኽእል፣ ኣብ ፅቡቕ ሙድ ናይ ኤዲቲንግ ከሎ ፀሓፋይ ክኸውን ይኽእል፣ ኣብ ፅቡቕ ሙድ ናይ ፅሕፈት ናይ ምንባብ ወዘተ ክትብሉ ከለካ እንተ ደኣ እቲ ንገልፆ ዘለና ምስላብ ኣቐልቦ ወይ ዲስትራክሽን እንተ ደኣ መፅኡ ናፍታ በፂሕካ ዝነበርካ ጥዕምቲ ኩነታት ወይ ናይ ስራሕ ጫፍ ንኽትምለስ 23 ደቂቕን 15 ካልኢት ድወስደልካ እንተ ደኣ ኮይኑ ክንደይ ግዜ ካብ ጫፍ ክትምለስ ካብ ጫፍ ክትምለስ እቲ ክሰርሖ ዳሓሰብካውን ከምቲ ክኾኖ ዝግብኦ ኣይከውንን ማለት እዩ። ስለዚ ዲጂታላዊ ዲስትራክሽን ክበሃል ከሎ በይንኻ ኣብ ስራሕ ኣብ ዘለካዮ ኣብ ቤት ፅሕፈት ኮንካ ሰብ ክትሰምዕ እንተደኣ ኮንካ ወይ ኣብ ህዝባዊ ኣገልግሎታት እንድሕር ዳኣ ኣለካ ክሳብ ክንደይ ሞባይላትና ወይ ከዓ እቲ ዝመፀና ዘሎ ደወላት ክኸውን ይኽእል እቲ ኖቲፊኬሽን ንብሎ ምልክታታት ክኸውን ይኽእል ክሳብ ክንደይ ኣቓልቦና ይሰልባሎ ወይ ከዓ የጉድለልናሎ እዚ ዝገልፅ እዩ ማለት እዩ። ስለዚ ብሓፈሻ እዚ ዲጂታላዊ ምስላብ ኣቐልቦ ዝበሃል ክሳብ ክንደይ ኣብ ዓለም ሙሉእ ገኒኑ ስክሪን ኣብ ከባቢኻ ምህላው ክሳብ ክንደይ ዓብዩን ካብቲ ክኾነ ዝግብኦን ላዕልን ኮይኑ ከም ዘሎ ናይ ክንደይ ሰባት ኣቐልቦ ብምስላብ ከዓ እቲ ኣፍራይነት የጉድል ከም ዘሎ እዩ ዝርዳእካ ማለት እዩ። ንኣብነት ኣብዚ እንታይ ክንብል ንኽእል፣ ሓደ ሜካኒክ ማኪና ከፊቱ ኢዱ ብዘይትን ብካልእን ረሲሑ ከሎ እንተ ደኣ ሞባይል ተዳዊላቶ ነቲ ደወል ኢግኖር ክገብሮ ወይ ነቲ ደወል ገዲፉ ናብ ስርሑ ጥራይ ከቃልብ ዘለዎ ተኽእሎ ክንደይ እዩ? ካልእ ፀሓፋይ ከ ተምሃራይ ከንብብ ከሎ ኸ ወዘተ ኢልና እንተ ደኣ ርእናዮም እዚ እቲ ዲጂታላዊ ምስላብ ኣቐልቦ ወይ ዲጂታል ዲስትራክሽን ኮይኑ መድሃኒቱ ድማ ከምዚ ኣብ ቁፅር 2 ንስዕቦ ክኸውን እዩ። ብኻልኣይ ደረጃ እምበኣር መፍትሒ ናይ ዛ ኣቐዲምና ክንገልፆ ፀናሕና ዲጂታላዊ ምስላብ ኣቐልቦ ዝበሃል ክኸውን እዩ። እዚ ታይም ብሎክ እዩ ዝበሃል። ክንደይ ካባና ታይም ብሎክ ትብል ቃል ሰሚዕናያ ንፈልጥ፣ ክንደይ ካባና ኸ ተግቢርናያ ንፈልጥ ዝብል ከዓ ሓደ ካልእ መፅናዕቲ እዩ። እዚ መደብ እዚ ከዳልዎ ኢለ ካብ ዳሓስብ ብውሕዱ 3 ወርሒ ይገብር እዩ። ዝሓለፉ 3 ኣዋርሕ ብፍላይ ዋላ ኣቐዲሙ እዚ ታይም ብሎክ ዝበሃል ክጥቀመሉ እኳ እንተነበርኩ ኣብ ዝሓለፈ 3 ኣዋርሕ ግን ብዝያዳ ክጥቀመሉ ጀሚረ። ምክንያቱ ኣነ ክጥቀመሉ እሞ ውፅኢቱ ርአ ከዓ ናብዚ ከምፆ ስለ ድበልኩ ማለት እዩ። ታይም ብሎክ ማለት ምስ ታይም ማናጅመንት ወይ ምሕደራ ግዜ ዝተኣሳሰር ኮይኑ ንግዜኻ ከምዚ ክገብረ ኢልካ ኣቐዲምካ ምምዳብ ማለት እዩ። ምምዳብ ቱዱ ሊስት እዩ። ንኣብነት ሎም ማዓንቲ ንጎተሴ እዚ ክገብረ ብድሕሪኡ ናብዚ ከይደ ብድሕሪኡ ናብዚ ከይደ ክንብል ከለና እቲ ዲጂታላዊ ኣቐልቦና ዝሰልብ ወይ ዲስትራክቲ ዝገብረና ግን ኣብ ጅባናን ኣብ ከባቢናን ይደሎ። ነዚኦም ከ ነስተውዕለሎም ዶ? ስለዚ ታይም ብሎክ ማለት እንታይ ማለት እዩ? ሎም ማዓንቲ ካብ ሰዓት 9 ክሳብ 11 ዝመደብ ዚ ክሰርሐ፣ እዛ መኪና እዚኣ ክዕረያየ፣ እዛ መፅሓፍ እዚኣ ክንብባየ፣ እዚ ስራሕ እዚ ክሰርሐ፣
ኣጋይሸይ

ቀበለ እንተደኣይለ ኣነን ኣብነት ኣጋይሽ ቀበላ ቤት ፅሕፈት ኮይነ ተዳልየ ክህሉ ኽእል ዘይተዓደመ ዘይተፀውዐ ኣብ መደበይ ዘይነበረ ጋሻ ግን ጥሪ ኢሉ ናብ ሞባይለ ክኣቱ ኽእል ሓደ 3 ደቂቕ ተወሲድልካ ሓደ 2 ደቂቕ ተወሲድልካ ክሳብ ክንደይ እቲ ዲጂታላዊ ምስላባ ኣልዎ ካብ መደብካ የታርፈካ ኣለዎ ማለት እዩ። ስለዚ ናይዚኣ ፈውሲ ከዓ ታይም ብሎክ ትበሃል። ነታ ክትገብራ ዝወሰንካ ካብ ሰዓት 11 ክሳብ ፋዱስ እዚኣ ክገብረ እንተዳ ኢልካ ሞባይልካ ክትዕፆ ኣለዋ ማለት እዩ። ሞባይልካ ክትዕፆ ከምቲ ኣቐዲምና ዝረኣናዮን ኣብ ሓሙሻይ ፓርት ናይ ሎም ዓንቲ መደብና ንሪኦን ሞባይላት ክስርሓ ከለዋ ኮምፒዩተራት ክስርሓ ከለዋ ነዚ ዲጂታላዊ ምስላብ ኣቓልቦ ድበሃል ወይ ዲጂታል ዲስትራክሽን ድበሃል ኣብ ግምት ኣእቴንን ዝስርሓ ሞባይል ግድን ኣይኮነን ኩሉ ግዜ ተወሊዓ ክትከይድ ግድን ኣይኮነን ደዚ ተደወለልካ ክትቅበል ግድን ኣይኮነን ነዚ ክትሰርሕ። ስለዚ ኣብ ትሰርሓሉ ግዜ ታይም ብሎክ ዝብል ኣማራፂታት ኣለዎን እዚ እውን ክንርአና ማለት እዩ። ታይም ብሎክ ንኣብነት እንተዳ ርእናያ ምናልባት ምሳይ ድሰርሑን ድፈልጡን ሰባት ኣብዝሓለፈ ግዜ እንታይ ደኣ ካብ ሰዓት ክንዲዚ ሞባይልካ ተዓፅያ ነይራ ትብል ብተደጋጋሚ ሰብ ዝብላ እዩ። ሞባይልካ ናይ ግድን ንመዓልቲ ገለ ሰዓታት ክትዕፆ ክትክእል ኣለዋ እንተደኣ መሳርሒት እንተደኣ ካልእ ስራሕ ኣለካ ማለት እዩ። ግድን እዩ ሞባይል ከምዚ ህፁፅ ነገራት ክህልወካ ክእል። ነዚ ግን ናይ ህፁፅ ማናጅመንት ክህሉ ኣለዎ ወይ ናይ ህፁፅ ግዜ ምሕደራ ክህልዎ ባህልቲዮም እዞም ክኢላታት። ንኣብነት ኣብ ቤት ፅሕፈት እንተደኣ ኣለካ ሎም ዓንቲ ካብ 11 ክሳብ ፋዱስ ሰብ ኣይትወለይ ክትብላ ትኽእል ንፀሓፊትካ ኣብ ደገ ክትዓፅዎ ትኽእል ወይ ንስድራ ክድውሉ እንተደኣ ኮይኖም ኣነ ካብ ክንዲዚ ክሳብ ክንዲዚ ስለዘየለኹ ዝኾነ እንተሎ ኣብ ዝደውሉ ክበሃል ከኣል ወዘተ ነዚ ዝኸውን ዝተፈላለዩ ምሕደራ እዩ ዘለዎ። እንተደይኮነ ግን ቀዳምነታት ናይ ስራሕ እንድሕር ደኣ ኣለካ ኮይኑ ኩሉ ግዜ ታይም ብሎክ ማለት ሞባይልካ ዓፂኻ ናብ ስራሕካ ምድሃብ ማለት እዩ። ስለዚ ታይም ብሎክ ሓንቲ ካፍተን ኣዝየን ኣገደስቲ ነዚ ግዜ ዝኾና ምሕደራ ወይ ፈውሲ ወይ መድሃኒት ናይዚ ዲጂታላዊ ምስላባ ኣልቦ ወይ ከዓ ዲጂታል ዲስትራክሽን ዝበሃል እዩ ማለት እዩ። ብሳልሳይ ደረጃ ኣብ ዲጂታላዊ ምስላባ ኣልቦ ንሪኦም ደወልቲ እዮም። ደወልቲ ክንብል ከለና ኩልና ኣብ ንድውለሉ ግዜ ክህልወና ዘለዎ ሕጊ ወይ ክንፈልጦ ዝግባአና ኣገባብ እዩ። ኩሉ ግዜ ዲጂታል ሊትረሲ ወይ ዲጂታላዊ ምጥፋእ ማሃይምነት ዝበሃል ካብዚ ዝጅምር። እንተ ደኣ ሞባይል ንሓደ ሰብ ክድውለሉ ኮይነ ክህልዎ ዝኽእል ስራሕ ኣበይ ቦታ ክህሉ ክእል እንታይ ክሰርሐ ክእል ምክንያቱ ብዘይቆፀራ እየ ድውል ዘለኹ ብፍላይ ብዘይቆፀራ እንተኮይኑ ኣጋጣሚ እየ ዝድውል ዘለኹ ብስራሕ ክኸውን ክእል ብሰላምታ ክኸውን ይክእል ብዝተፈላለየ ክኸውን ይክእል ግን ከኣነ ከምዝድውለሉ ኣብታ ሰዓቲ ኣይፈልጥን እዩ። ስለዚ ደዋላይ ክሳብ ዝኾንኩ ክገብራ ዝግባአኒ ሓንቲ ሕጊ ላ እዚ ከዓ ማሃይምነት ምጥፋእ ናይ ኣጠቃቅማ ሞባይል ተባሂሉ ዝፍለጥ እዩ። ንኣብነት ሓደ ግዜ ትድውል እንተ ዘይተቐቢሉ መልእኽቲ ናይ ፅሑፍ መልእኽቲ ትሰድድ። እቲ ናይ ፅሑፍ መልእኽቲ ክልተ ነገር ክኸውን ይኽእል ዘህውኽ የብለይን ኣብ ዝጣዕመካ ደውለለይ ክኸውን ይኽእል ኣዝዩ ዘህውኽ ህፁፅ ነገር ስለ ዘለኒ ቀልጢፍካ ደውለለይ ክኸውን ይኽእል ወይ ከዓ እታ ከምዚ ብከምዚ ፈትሐ ኣለኹ እቲ መልእኽትኻ ኣመሓላሊፍካ በቃ ፈሊጡ ሱቕ ዝብል ክኸውን ይኽእል። እንተ ደኣ ከምኡ ምስ ገበርካ ሽዑ ሱቕ ምባል ምክንያቱ ካልኣይ ግዜ ምድዋል ሳልሳይ ግዜ ምድዋል ሓደ ካፍቲ ዲጂታላዊ ምስላብ ኣልቦ ናብ ተቐባላይ ዘድብ ስለ ዝኾነ ብዙሕ ግዜ ኣብ ኣስመራ ብዙሕ ግዜ ንስሕቀላ ሓንቲ ምናልባት ንፅዋይ ክትከውን ትኽእል ወይ ኣጋጣሚ ክትከውን ትኽእል ከም ዕላል ዝዕለል ክኸውን እዩ። ሓደ ደዋላይ ናብ ሓደ ዓርኩ ይድውል እሞ እታ ቴሌፎን ትድውል ግን ዘቐበላ የለን ምስ ደወለ ሓደ ግዜ ዝደወልኩም ዓሚል ኣይተረኽበን ብክብረትኩም ፀኒሕኩም ደውሉ ትብሎ ወዲ ስለ ደይተዋሕጠትሉ ካልኣይ ግዜ ይድውል ሃሪማ ሃሪማ ደዊላ ምስ ወድአት እንደገና ዝደወልኩም ዓሚል ኣይተረኽበን ብክብረትኩም ፀኒሕኩም ደውሉ ከዓ ትብል ወዲ ነዚኣ ክቕበላ ይከኣለን ሓሪቑ ሳልሳይ ግዜ ይድውል ሳልሳይ ግዜ ከም ትብሎ ወይለ ኢሉ ኢዱ ሰብሲቡ ነዚኣ ደኣ ከላሕትታንዴ ኢሉ ይበሃል። ሕጂ እንታይ ማለት እዩ ነቲ ምድዋል ናብ ምትልላኽ ዘምፆ ሰብን ኣይሰኣኒ እዩ። እዚ ኣብ ኩላትና ዘጋጥመና እዩ። ኣነ ብዙሕ ግዜ ድርኦም ሰባት ወይ ኣብ ከባቢና ሓደ ግዜ ትድወል እሞ ኣይተቐበልካያን ምክንያቱ ዘይመቐበል ኢኻ ምክንያት ኣለካ ኣብ ስራሕ ስለ ዘለካ ወይ ክትቅበል ስለ ዘይትኽእል። ስለዚ ይድውል
ይኣብዮ ካልኣይ ግዜ ድውል ካይ ሳልሳይ ግዜ ራብዓይ ግዜ ሓሙሻይ ግዜ ክሳብ ሻድሻይን ሻብዓይን ግዜ ዝድውሉ ሰባት ብዙሓት እዮም። እዚ ምስ ዲጂታላዊ ምጥፋእ ማሃይምነት ወይ ዲጂታል ሊትረሲ ተኣሳሲሩ ክረአ ዝግብኦ እዩ። ምክንያቱ ሓደ ሰብ ክድውል ኣሎ ከለካ እንተዘይተቐቢልዋ ኣብ ሓደ ስራሕ ኣሎ ማለት እዩ። ስለዚ እንተ ደኣ ስኻ 10 ግዜ ደው ኢልካ ከዓ ካብቶም ዲጂታላዊ ምስላብ ኣቕልቦ ወይ ዲስትራክሽን ዝፈጥሩ ሰባት ምደብ ስለ ዘለካ ወይ ትኸውን ስለ ዘለካ ብዝተኽኣለ መጠን እዛ ሕጊ እዚኣ ክትግበር ኣለዋ። ነቲ ዝድወሎ ደሎ ሰብ ተቐባላ ኢልና ዳሕራይ ነምፆ ከይርበሽ ምእንቲ ማለት እዩ። ስለዚ መጀመርያ ትድውል እንተ ዘይተቐቢልዋ ሓፂር ናይ ፅሑፍ መልእኽቲ ዝፅሕፍ ትሰድድ ብድሕሪ ወይ ክድውል ወይ ሕራይ ደውለለይ ክብለካ እዩ። እንተ ዘይኮነ ትፅበ ማለት እዩ። ፀኒሕካ ድሕሪ ዝተወሰነ ግዜ ከዓ ትድውል ማለት እዩ። ስለዚ እዚኣ እንድሕር ደኣ ኢልና እቲ ደጋጊምካ ምድዋል ኣብቲ ዲጂታላዊ ምስላብ ኣቐልቦ ክኸውን ይኽእል። ብዙሕ ግዜ ተቐበልቲ እንታይ ገብሩ ንፀኒሕና ስለ ንሪኦ ኣብ ደዋላይ ኣብ ትኾነሉ ግዜ ግን እዚ ሕጊዚ ከተማልእ ግዴታን እቲ ዲጂታላዊ ስርዓት ወይ ዲጂታላዊ ሕጊ ዝጠልቦ ምዃኑ እዩ ማለት እዩ። ራብዓይ ዓይነታት ተቐበልቲ ኢና ክንርኢ። ተቐበልቲ ኣብ ንኾነሉ ግዜ ዘዝተደወለ ደወል ክንቅበል ናይ ግድን ኣይኮነን ትብል ከዓ እታ ራብዒቲ ሕጊ እያ ማለት እዩ። ተቐባላይ ኣብ ትኾነሉ ግዜ ግድን ኣይኮነን ተቐበል። ኣብዚ ብዙሕ ሕግታት ምስ ዲስፕሊን ምስ ስነስርዓት ምስ ኣገባባት ዝኸይድ ብዙሕ ክህሉ ይኽእል እዩ። ንኣብነት እንተ ደኣ ሰብ ኣለዎ ምሳኻ እሞ ኣብ መንጎ ትቕበል እንተ ደኣ ኣለካ ኣነን ሓደን እንዳዕለልና ከለና እንተ ዕላለይ ኮሊፉ ስቕ ኢሉ ኣብ መንጎ ኣነ እንዳተዛረብኩ ዝቕበሉ ብዙሓት ሰባት ኣለው ኣለና ብዙሕ ግዜ። እዚ ሓደ ካብቲ ኣገባባት ብዘይኮነ ምስ ዲጂታላዊ ኣገባባት ዝኸይድ ወይ ምስ ዲጂታላዊ ምጥፋእ ማሃይምነት ዝኸይድ እዩ። እዚኣ ክቕበላ ዶ ይቕሬታ ኢልካ ምቕባል ሓደ ክኸውን ከሎ፣ ካልእ ግን ከምቲ ኣቐዲመ ዝጠቐስክዎ ነንዝተደወለ ደወል ክትቅበል ግድን ኣይኮነን። ምክንያቱ እንታይ ኢልና ኣለና ኣብቲ ቀዳመይቲ እንተ ደኣ ሓደ ሰብ ደው ኢልልካ እንተ ደኣ ዘይተቐቢልካዮ ስራሕ ሒዝካ ኣለካ ማለት እዩ። ስለዚ ንዑ ከዓ ኣገባብ ኣለዎ እንታይ ክገብር ከም ዘለዎ። ህፁፅ ድዩ ናይ ህፁፅ ኣገባብ ኣለዎ። መልእኽቲ ድዩ ናይ ፅሑፍ ሓፂር መልእኽቲ ኣሎ። ኣየህውክን ድዩ ቀሲልካ ትድውለሉ ማለት እዩ፣ ወይ ከዓ ግዜ ሂብካ ትድውለሉ። ኣብ ተቐባላይ ኣብ ትኾነሉ ግዜ ከዓ እቲ ቀዳማይ እቲ ኣቓልቦ ዝሰልብ ዝመፅእ ግዜ እምበኣር ተቐባላይ ኣብ ትኾነሉ ግዜ እዩ። ብጀካቲ ሞባይልና ትህበና ምልክታ ወይ ኖቲፊኬሽን ዝበልናዮ ጢጥ ትብል ከምዚ ኮይና ትብል ሙሉእ መዓልቲ ዚዝ ክትብል እያ ትውዕል። እዚ ዝወስዱ ኣቓልቦ ገዲፍካ ተቐባላይ ኣብ ትኾነሉ ግዜ ግን ክግበር ዘለዎ ዝኾነ ቴሌፎን እንተተደው ኢልካ ክትቅበል ግድን ኣይኮነን። ሓደ ካልኣይ ናይ ፅሑፍ መልእኽቲ እውን ኣሎ። እንዳተደወሎ ከሎ ፀኒሐ ክድውለልካ እየ ዝብል ወዘተ ዘተ ዝተፈላለዩ ኣማራፅታት ኣለ። ኣብ ስራሕ ስለ ዘለኹ ፀኒሐ ክድውል እየ ዝብል ቅድሚ ሕጂ ኣብ ቴክኒሳይት ዘቕረብናዮ ኣማራፂ ኣጠቃቅማ ነይሩ። እዚ እውን ክንጥቀም ንኽእል ኢና። እንተዘይኮነ ግን ተቐባላይ ኣብ ትኾነሉ ግዜ ብፍላይ ኣብ ህዝባዊ ኣገልግሎታት ኣብትህሉ ኣተኪርካ ኣቓልቦካ ዝወስድ ኣብ ምንባብ ክኸውን ይኽእል፣ ኣብ ምፅሓፍ ክኸውን ይኽእል፣ ኣብ ቤት ፅሕፈት፣ ኣብ ናይ ስራሕ ሰዓታት ክኸውን ይኽእል እንተ ደኣ ኣለካ ዝድወል ቴሌፎን እዚ እውን ናቱ ኣገባብ ከም ዘለዎን ብዙሕ ግዜ ተቐባላይ ኣብ ትኾነሉ ግዜ ኣቓልቦካ ዝሰልብ ኣማራፅታት ኮፍ ከተብልን እቶም ኣቓልቦ ዝሰልቡ ዝበሃሉ ከተወግድን ሓደ ካብቲ ክንገብሮም ዘለና እዩ ማለት እዩ። ኣብዚ ከይጠቐስናዮ ክንሓልፍ ዘይብልና ምስ ድማ ኣብ ኣገባብ ኣጠቃቅማ ምድዋል ክኸውን ይኽእል ምቕባል ክኸውን ይኽእል ኣብ ዝተፍልዩ ዝበሉ ቦታታት እዩ። ንኣብነት ኣብዚ ሓደ መፅናዕቲ ዝተኻየደሎ ብዙሓት ሰባት ሞባይልና ክሳብ ክንደይ ኣቓልቦና ወሲዳ ከም ዘላ እዚ ፊር ኦፍ ሚሲንግ ኣውት ማለት እዩ። ፊር ኦፍ ሚሲንግ ኣውት ፎሞ ዝብልዎ እንተ ደኣ ሞባይለይ ዝዝላ መን ኮን ስኢን ንኸውን፣ መን ኮን ደው ኢል ንኸውን፣ እንታይ ሓበሬታ ኮን ሓሊፍ ንኸውን ዝብል ፎሞ ዝበሃል ናብ ሲንድሮም ገፁ ወይ ናብ ዘሰክፍ ሕማማት ገፁ ወይ ሲንድሮም ዝበሃል ዓብዩ ከም ዘሎ እዩ ዘርኢ። ፎሞ ፊር ኦፍ ሚሲንግ ኣውት እንታይ ብዝሕለ መን ደው ኢሉ ክኸውን ይኽእል ከምዚ ክንብሎ ፅንሕና ማለት እዩ። እንተ ደኣ ነብሰይ ኣካላተይ ክሕፀብ እንተ ኣቴ ወይ ዓይኒ ምድሪ እንተ ኣቲኻ ናብ ሽንቲ ቤት እንተ ኣቲኻ ሞባይልካ ገዲፍካያ ናብ ሽንቲ ቤት ናብ ምሕፃብ ንኣቱ ክንደይ ካባና ኢና፣ ክንደይ ሰብ እዩ ኣብ መንጎ እንዳተሓፅበ ነብሱ እንተ ጭር ኢላ ምስ ዓፍ ርኡ ሞባይሉ ዝቕበል ሞባይሉ

0: ቀልዕን ዝፍትን እዚ ብምሉ ምስ ፎሞ ዝምደብ ምዃኑ ከ ትፈልጡ። ምክንያቱ ሓደ ሲንድሮም ማዕቢሉሎ እንተደ ኢልና ወይ ፎሞ ዝበሃል ሓደ ሰክፍ ሕማም ክብሎ መርፀነ ወይ ከዓ ሲንድሮም ምልክት ክኸውን ይኽእል። ሓደ ካብኦም እንታይ እዩ? እዚኦም እዮም ክሕፀቡ ከለዉ ኣብ ሽንቲ ቤት ኮፍ ኣብ ድብልሉ ግዜ ሞባይሎም ዝጥቀሙ ሰባት፣ ክሕፀቡ ሞባይሎም ዝጥቀሙ ሰባት። እዚ ንኩላትና እዩ። ምናልባት ቲ መፅናዕቲ ዝብሎ የ ብሳልሳይ ኣካል ገይረ ዝዛረቦ ዘለኹ እምበር ኣነ ነፃ ኮይነ ካልእ ሰብ ይገብር ማለት ኣይኮነን። ምክንያቱ ኩላትና ተጠቀምቲ ሞባይላት ከምዚኦም ድብሉ። ንኣብነት እዚ ዶክተር ንስማዕ እዩ
1: Number one is leave your cell phone out of the bathroom. And we actually did a poll of this very studio audience, Rachel. 93% of this studio audience takes their cell phone into the bathroom.
0: ናይ ድብል ደሎ 93 ካብዞም ኣብኡ ኣብቲ ኣዳራሽ ኮይኖም ድዕዘቦ ደለዉ ሰባት ሽንቲ ቤት ኣብ ጥቀምሉ ግዜ ሞባይሎም ሒዞም ኮፍ ከም ድብሉ እዩ። ሞባይልካ ሒዝካ እንተደኣ ኮፍ ትብል ኮንካ ከዓ ካብቲ ዘድልየካ ንላዕሊ ኮፍ ትብል ወይ ካብቲ ዘድልየካ ንላዕሊ ግዜ ኣብኡ ትወስድ። ልዕሊ ኩሉ ከዓ ናይ ኦሞሮድዮ ናይ ምሓዝ ክእለትካ ከዓ ብ46 ሚእታዊት ከም ዝዓቢ እዩ ዝገልፅ ኣብዚ መፅናዕታዊ ፅሑፍ ማለት እዩ። ስለዚ ብሓፈሻ ብዙሕ መፅናዕትታት እዩ ተኻይዱ። ኣብ ሓደ ኣብ ኣሜሪካ ዝተኻየደ መፅናዕቲ ነይሩ። ካብቶም ኣብ መፅናዕቲ ዘቐረበሎም ሰባት ክንደይ ሚእታዊት ኢኹም ንኽትሕፀቡ ይኹን ሽንቲ ቤት ትጥቀሙ ክትኣትዉ ከለኹም ሞባይልኩም ሒዝኩም ኣትኣትዉ ንዝብል 75 ሚእታዊት እወ ኢሎም። ስለዚ 75 ሚእታዊት ተኽእሎታት ኣለና ኩላትና ከምኡ ክንከውን ማለት እዩ። ብሓፈሻ መፅናዕቲ ስለዝኾነ ክዓብን ክንእስ ንኽእል እዩ። እቶም 75 ሚእታዊት ምናልባት ከይድወለና ዝብል ሙዚቃ ክሰምዑ ሒዞም መንዳእቱ፣ ዜና ክሰምዑ ሒዞም መንዳእቱ ወይ ዝተፈላለየ ክኸውን ከሎ 50 ሚእታዊት ካብዚኦም ግን ንኽድውሉን ክቕበሉን እውን ኣብ ሽንቲ ቤት ኮይኖም እንዳተሓፅቡን ከም ዝጥቀምሎም ርኢና ኣለና ማለት እዩ። ካብዚኦም 18 ሚእታዊት ዝኾኑ ካብቶም ኣብ ሽንቲ ቤትን ኣብ ቶይለት ኣብ ምሕፀቢ ኣካላትን ሞባይላት ሒዞም መንዳእቱ ከዓ ምስኡ ዝተኣሳሰር ምውዳቕን ምስባርን ናብቲ ሽንቲ ቤት ምእታውን ይጋጥሞ ማለት እዩ። ስለዚ እዚ ኩሉ ደምፆ እንታይ እዩ እንተዳ ኢልና እቲ ከም ሲንድሮም ዝዓቢ ደሎ ፊር ኦፍ ሚሲንግ ኣውት ማለት እዩ። ኣብዚኣ እውን ምስታ ቀዲምና ክንብላ ፀናሕና ትኸይድ ሓንቲ ዕላል ኣላ። ምናልባት እዚ ኣብ ዓበይቲ ወላ ሓንቲ ክትቋፀሮ ትኽእል ነብስኻ ትከላኸል ትኽእል ነብስኻ ከተማእዝን ትኽእል ስለዝኾንካ ከም ዓበይቲ ደሰክፍ ኣይኮነን። እቲ ኣዝዩ ደሰክፍ ኣብ ህፃናት ደቅና ድረአ ደሎ ኩነታት ክኸውን ይኽእል እዩ። እዚ ኩነታት እዚ ሞባይል ሒዞም ናብ ሽንቲ ቤት ምእታው እሞ ነዊሕ ግዜ ምውሳድ ብዙሕ ግዜ ድረአ ኩነታት ኮይኑ ንሪኦ። ኣብ ሓደ ገዛ ዘጋጠመ እውን ሓደ ከም ዕላል ኣላትና ኣሕዋቱ ዓበይቲ ኣሕዋቱ ነቲ ቆልዓ ናብ ብዙሕ ግዜ ናብ ሽንቲ ቤት ኣብ ዳኣትውሉ ግዜ ሞባይል ሒዞም ካኣቱ ስለ ዝርኢ ትንእስ ዝበለ ሓዎም ነቲ ዓበ ሓዉ ክስተሓወይ ሞባይል ካ ባሃበኒ ኢልዎ ዋ እንታይ ደሊኻያ ምስ በሎ ክሸነላ ኢልዎ። ሕጂ ክሸነላ ማለት እንታይ ማለት እዩ? ንዓ ሒዘስ ኣብ ሽንቲ ቤት ኮፍ ክብል እሞ ከምቲስኹም ትገብሮ ክገብር ማለት እዩ። ስለዚ ክሳብ ክንደይ እቲ እዚ ንዛረበሉ ዘለና እዚ ፊር ኦፍ ሚሲንግ ኣውት ክኸውን ይኽእል ምስኡ ምስ ሞባይልካ ዘለካ ቅርበት ክኸውን ይኽእል ክሳብ ክንደይ ንጊዜናን ንኩነታትናን እንዳተቐፀፆ ይኸይድ ከም ዘሎ በቲ ሓደ ወገን እቲ ኣቐልቦና ዝሰልብ ካብቲ ክንበፅሖ ዝግባአና ዋላ ንፅሓዮ ዋላ ንስራሓዮ ግን ብክንዲ ምንታይ ብኣቓልቦ ምግዳል ክኸውን ይኽእል በቲ ግዜ ክኸውን ይኽእል ይኽደና ወይ የባላሹ ነገራት ከም ዘሎ ንምርዳእ ዝቐረበ እዩ ማለት እዩ። ናፍታ ሓምሸይቲ ንከይድ ኢና። ሓምሻይ እምበኣር እነዚ ክግለፅ ዝፀንሐ ኣቓልቦ ንምስላብ ኣብ ስራሕ ክኸውን ይኽእል ኣብ ስድራ ቤት ክኸውን ይኽእል ነዚኦም ዘወግዱ ኸ እንታይ ኣለውና ዝብል እዩ። እዚኦም ምናልባት ኣብ ገዛ እንተደ ኣለና ሙሉእ መዓልቲ ስራሕ ውዒልና ድሕሪ ሰዓት 9 ገዛ ብናኣትወሉ ብዙሓት ናይ ስድራ ቤታት ናቶም ሕግታት ኣለዎም። ንኣብነት ኣብ ግዜ ድራር ኣብ ግዜ ምሳሕ ኩላትና ሞባይልና ኣብዚ ነቐምጣ ኢሎም ስድራ ቤታዊ ኩነታት ዘካይዱ ኣዝዮም ብዙሓት ስድራ ቤታት ኣለው። ከኣት ከለዉ ብፍላይ መደቀሲኦም ከኣት ከለዉ ቆልዑት መደቀሲኻ ሞባይል ሒዝካዮ ዘይምእታው ካልእ ዝግበር ክነኣድ ዝግብኦ ነገር እዩ። እዚ ማለት እንታይ ማለት እዩ? ነቲ ዲስትራክሽን ወይ ነቲ ኣቐልቦ ዝሰልብ ነገራት ወይ ድቃስካ ውን ክኾኑ ይኽእል ብዙሕ ኢና ክንገልፅ ዝግባአና ብዚ ሕፅረ የደብሎ ዘለኹም ነዚታት ዝገብር ኩሉ ሞባይል እቲ ኣቐልቦ ምስዳድ ንውሳድ ጥራይ ዘይኮነ ሰዓታት ድቃስ እውን ተውሕደልካ ምዝ ተራይ ሕጂ ዓበየ ክግበር ዘለዎ ናይ ድቃስ ግዜ እንተ ኮይኑ ሞባይልካ ኣብ ካልእ ምግባር፣ ናይ ስራሕ ግዜ እንተ ኮይኑ ሞባይልካ ኣብ ካልእ ክፍሊ ወይ ኣብ ካልእ ቦታ ምግባር ምዕፃው ጥራይ ዘይኮነ ማለት እዩ። እዚ ክንገብር እንተ ደይክኢልና ግን ንሎም ማዓንቲ ክልተ ኣማራፅታት ክህልወና እየን። እቲ ቀዳማይ እቲ ዲኤንዲ ዝበሃል ዱኖት ዲስተርብ ዝብል ኣማራፂ እዩ። ዱኖት ዲስተርብ መብዛሕትኡ ግዜ ኣብ ሳምሰን ሞባይላት ዘሎ ክኾን ከሎ ገለ ሞባይላት ዱኖት ዲስተርብ ኣማራፂ ዘይብለን ክህልዋ ክእላ እየን። ኣብኡ ከዓ ሓደ ኣፕሊኬሽን ኣሎ። እዚ ኣፕሊኬሽን እዚ ከዓ ኪፕ ሚ ኣውት ዝበሃል ኣፕሊኬሽን እዩ። ስለዚ እቶም ሞባይልና ዱኖት ዲስተርብ ዘለዋ ብከመይ ንጥቀመላ ንሎም ማዓንቲ ካብ ሰዓት 10 ክሳብ ሰዓት 6 ንግሆ ደወል ኣይተቐበሊ። ምናልባት ኣገደስቲ ክኾኑ ድኽእሉ ናይ ክስቶ ናይ ክስቶ ናይ ክስቶ ናይ ክስቶ ግን ተቐበሊ ዝብል ኣማራፂ ዘለዎ ክኾን ከሎ እቲ ኪፕ ሚ ኣውት ዝበሃል ኣፕሊኬሽን ከዓ እዚ ኣፕሊኬሽን እዚውን ከርአኩም እየ ነተን ዲኤንዲ ዘይብለን ወይ ኣብ ዝኾነ ኣንድሮይድ ሞባይል ኣትዮ ክሰርሕ ዝኽእል ክህልወና ዘለዎ እዚ እውን ፍልይ ዝበለ ኣማራፂ እዩ። ነዚአን እውን ኣሕፅር ኣቢለ ኣብዘን ተሪፈናና ደለዋ ግዜ ክገልፀነ ሰናይ ምክትታል። እቲ ቀዳመይቲ ንሪኣ እምበኣር እቲ ኣብ ሳምሰንግ ሞባይል ባዕሉ ዘሎ እዚ ዲኤንዲ ዝበሃል ወይ ዱኖት ዲስተርብ ድብል ኣብዚ ኣትርእዩ ኣለኹም። ኣብ ሴቲ ንኣቲኻ ብታሕቲ ስዋይፕ ምስ ገበርካ ንታሕቲ ክትረኽባ ትኽእል እያ ወይ ከዓ ኣብ ሴቲን ጠዊዕካ ኣብ ሴቲን መፂና እንተ ደኣ ኣብዚ ክንፅሕፍ ንኽእል ኢና ዱኖት ዲስተርብ እንድሕር ኢልና እንተ ደኣ ፅሒፍና ከምዚ ኣትርእዋ ደለኹም ክትመፅ እያ። ዱኖት ዲስተርብ ሕጂ ብዙሕ ኣማራፅታት እዩ ዘለዋ። ኣብዛ ናተይ ከም ትሪእዋ ዘለኹም ኦፍ እያ ደላ። እንተደኣ ኦን ጌረያ ዝኾነ ይኹን ናባይ ዝድወል ዕፁ ክኸውን እዩ ማለት እዩ። ኣብዚ እንተደኣ ርእናይ ሕጂ ዱኖት ዲስተርብ ትብል ኣብዚ ተወሊዓ ኣላ ማለት እዩ። እዚኣ ተወሊዓ ስለ ዘላ ደወል ኣይመፀንን እዩ። ቴክስት ግን ኩሉ ክመፅ እዩ። ድሓር መን ከም ዝደወለ ግን ብሚስኮል ደረጃ ንዓይ የርእየኒ እዩ። ነቲ ደዋላይ ኣይርእዮን እዩ፣ ቢዚ እዩ ድብሎ ንዓይ ግን መንደው ኢሉ ከም ዝነበረ የርእየኒ እዩ። እንተደልየ ከዓ እቲ ቴክስት እንተመፂእና ከዓ ከንብቦ ክእል እየ ማለት እዩ። ስለዚ ኣብዚ ግን እቲ ኣማራፅታት ደለና እንታይ እዩ? ዱኖት ዲስተርብ ምስ ወላዕና ሕጂ እዚኣ ከምዚ ትሪእዋ ደለኹም ስሊፒን ኢለያ ደለኹም። እንተ ደኣ እዚኣ ወሊዕያ ኤቭሪ ደይ መዓልታዊ ካብ ሰዓት 10 ናይ ምሸት ክሳብ ሰዓት 7 ናይ ንጎ ቴሌፎን ኣይድወለንኒ ማለት እዩ። ወይ ከዓ ኣነ ክቕበል ፈቓደኛ ኣይኮንኩን ክብል ክእል እየ ወይ ከዓ ኣብዚ ኣቲኻ ሰት ክትገብሮ ትኽእል ኢኻ። መዓስ መዓስ ሶኒ ሶሉስ ኣብዚ ሕጂ ሰሙን ሙሉእ እዩ ዘለኹም ትሪእዎ ዘለኹም ከቢብሎ ካብ ሶኒ ክሳብ ዓርቢ ክትገብሮ ትኽእል ኢኻ። ቀዳም ሰንበትን ሰሙን ሙሉእ ክትገብሮ ትኽእል ኢኻ ወዘተ። እዚ ከዓ እንታይ ኢኻ ትደሊ ስሊፒን ኢለ ኣለኹ ስሊፒን ታይም ወይ ናይ ግዜ ድቃስ ስለ ዝኾነ ወር ናይ ስራሕ ሰዓታት እውን ከምኡ ክትገብር ትኽእል ኢኻ ማለት እዩ። ስለዚ ኣብዚ ላዕሊ ኤቭሪደይ ድብል ዘሎ መዓልትታት፣ ኣብዛ ሰት ታይም ድብል ዘሎ ከዓ ሰዓታት ማለት እዩ። ካብ ሰዓት ክንደይ ክሳብ ሰዓት ክንደይ ዝብል ክንገብር ንኽእል ኢና። ብድሕሪ ሴቭ ኢልና ከነእትዋ ንኽእል ኢና ማለት እዩ። ብድሕሪ እዩ እዚኣ ምስ መፃና ስሊፒን ኣድ እስኬጁል ኢልና መሊስና ካልእ እስኬጁል ውን ከነእቱ ንኽእል ኢና። ከምዚ ድረአኹማ ካብ 10 ክሳብ 7 ፀኒሓ ካልኣይ ከዓ ድላየ ክህብ ክእል እየ። ምናልባት ግን ንገለ ሰባት ንኣብነት ኣንሕጂ ካብ ሰዓት 10 ክሳብ ሰዓት 7 ቴሌፎን ኣይቅበልኒ የለ ናይ ዕረፍቲ ሰዓት ኢለ እንድሕር ገይረ ኣለኹ ኮይነ ግን ንመንከ ክትቅበል ትደሊ ድብል ከዓ ኮል ሴንድ መሰጅስ ትብላላ ናብዚያ ኣድ ኮንታክት ትብላላ። ኣነ ሕጂ ናይ ዝኾነ ሰብ ኣይቅበልኒ እየ ክትብል ትኽእል ኢኻ። ናይ እገለ ግን ክቕበል እየ ናይ ስራሕ ክኸውን ክእል ናይ ዝኾነ ክትቅበሎ ትደሊ ሰብ ሓደ ደይኮነ ብዙሓት ሰባት ኣብዚ ክተእቱ ትኽእል ኢኻ። ስለዚ ካልእ ዝኾነ ዝድውለልካ ሰብ ኣይመፀካን ይደወል። ናቶም ግን ናይቲ ዝደለኻዮ ሰብ ግን ክድውል ይኽእል ማለት እዩ። መሊስካ ኣብዚ ኦልሶ ኢልካ ሕጂ ኣብዚ ኩሎም ዲኻ ኣብ ኮንታክት ዘለዉ ኩሉ ሰብ ድዩ ዋላ ኮንታክት ዘሎ ጥራይ ድዩ ኣብ ፌቨሬት ዘሎ ድዩ ወዘተ ኢልካ ክትመልእ ትኽእል ኢኻ። ካልእ ኣብዚኣ ፍልይ ዝበለት ኣብዚኣ ሪፒት ኮለርስ ትብል ደላ ከዓ ንኣብነት ሓደ ሰብ ኣብ ውሽጢ 15 ደቂቕ ክልተ ግዜ ወይ ሰለስተ ግዜ እንድሕር ደዊሉ ግን ተቐበል እዮ ኢልካ ኦን እዚኣ ክትገብራ ትኽእል ኢኻ። እዚኣ ኦን እንታይ ዳ ጌርካ ኣብ ውሽጢ 5 ደቂቃ 15 ደቂቃ

እንተ ደኣ ደጋጊሙ ደው ኢሉ ተቐበል እዮ ማለት እያ። እንተዘይኮነ ከዓ ኦፍ ክትገብራ ትኽእል እያ። እዛ ሜሴጅስ ትብል ደላ ግን ኦል ተገይርና እያ ኣይፅላእን እዩ። ምክንያቱ ቴክስት ሜሴጅ ወይ ናይ ፅሑፍ መልእኽቲ ካብ መን ካብ ኩሎም ካብቶም ኮንታክት መዝጊበዮም ደለካ ኣስማት ወዘተ ኢልካ ክትገብር ትኽእል ማለት እዩ። ስለዚ ሓንቲ ኣማራፂ እዚኣ ክትከውን ከላ። እታ ካልአይቲ ምናልባት ከምቲ ኣቐዲመ መእተው ዝበልክዎ ገለ ሞባይላት እንተደኣ ዘይብለን ኮይኑ ኸ እዚ ዲኤንዲ ኣማራፂ እንተዘይብለን ወይ ኣብ ሬድሚ ክኸውን ይኽእል ኣብ ካልእ ኣብ ካልእ እንተዘይብለን ከ እንትብል ሕቶ ከዓ እዚኣ ኪፕኒ ኣውት ትብል ኣፕሊኬሽን ኣላት እና ማለት እዩ። እዚ ኣፕሊኬሽን እዚኣ ዝኾነ ግዜ ካባይ እውን ክትወስድዋ ትኽእሉ ኢኹም፣ ካብ ዝኾነ ሰብ እውን ክትወስድዋ ትኽእሉ ኢኹም። ስለዚ እዚኣ እውን ማዓስ ንኣብነት ኩክሎክ ትብል ኣላ ብዛ ላዕሉ ወይ ንድሕር ሪኢኹማ ኩክሎክ ኣነ ሕጂ ኣብዚ ንሰዓት እያ ማለት ንሰዓትን ፈረቓን ገይረ ኣለኹ ንሰዓትን ፈረቓን ሎክ ግበር እያ ከምቲ ኣቐዲምና ክንብሎ ፀናሕና ማለት እዩ። እቲ ታይም ብሎክ ዝበልናዮ ንሰዓትን ፈረቓን ኣብዚ ትሪኦ ኣለኹም ዩር ዲቫይስ ዊል ቢ ሎክድ ፎር 1 ኣወር ኤንድ 30 ሚኒትስ ትብለንላ ዩር ዲቫይስ ዊል ቢ ሎክድ ቲል 9:48 ፒኤም። ሕጂ ብናይ ሰዓት ኣቋፅራ 8:20 እዩ ዘሎ። ስለዚ ክሳብ 9:48 ወይ 10 ጎደልና 10 ሎክ ትከውነ ኣብዚኣ ዋላ ኣይድወለካን እዩ ዋላ ፓስወርድ ንድሕር እዚኣ ንድሕር ዳኣ ሎክ ጌይረያ ፓስወርድ ንድሕር ጌርካ ክትከፍታ እንተደሊኻ ውን ኣይተፍቅደልካነ ክትምለስ እንተደኣ ኮንካ ሪስታርት ክትገብር ኣለካ። ንኣብነት ሰዓትን ፈረቓን ኢለይ ኣለኹ ካብ ውሽጢ ሰዓትን ፈረቓን እንተ ደኣ ድሓን ወይ ክድውል ደልየ ወይ እንተ ደኣ ተጣዒሰ ክመልሳ ደልየ ሞባይለይ ሪስታርት ብምግባር ጥራየ ድመልሳ ማለት እዩ። ሪስታርት ተጊርካ ክትገድፎ ትኽእል እያ። ስለዚ ኣብዚ ናይ 25 ደቂቕ ክትከውን ትኽእል ናይ 20 ደቂቕ ናይ ሰዓት ድላይካ ማለት እዩ። ዋላ ናይ 4 ሰዓትን ፈረቓን ክትገብሮ ትኽእል ከምዚ እንዳገበርካ ክሰርሓልካ ይኽእል እዩ ማለት እዩ። እዚ ሕጂ ኢንስታንት እዩ ማለት ሕጂ ኣጥፍእለይ ክትብል እንተደኣ ኮንካ እንተደይኮነ ግን ስኬጁል ከዓ ክትብላ ትኽእል እያ። ከምቲ ኣቐዲምና ዝረኣናዮ ስኬጁል ምሸት ምሸት ካብ ሰዓት 10 ክሳብ ሰዓት 5 ክትብል ትኽእል፣ ቀትሪ ካብ ፋዱስ ክሳብ ሰዓት 2 ክትብል ትኽእል ወዘተ ኣድ ስኬጁል ኢልካ ከዓ ከምቲ ኣቐዲምና ዝረኣናያ መዓስ ትጅምር መዓስ ከትውድእ መዓስ ከትደጋግማ ሶኒ ሶኒ ዲኻ ካብ ሶኒ ክሳብ ሰንበት ዲኻ ወዘተ ኢልካ ከዓ ሰይቭ ክትብላ ትኽእል ማለት እዩ። ስለዚ እዚን ካልእ ኣማራፂታት እውን ኣሎ። እዚ ዩሴጅ ታይም ገለ ዝብል ደሎ ምስኡ ዝኸይድ ዝበዝሐ ባተሪኻ ድወስተልካ ዝበዝሐ ዝተጠቀምካሎ መንዮም ወዘተ ኣብዚ ዩሴጅ ታይም ክትርኢ ትኽእል ወዘተ። ተቐንዲ ንሕጂ ተገድሰና ምዛ ትምህርትና ትኸይድ ግን ክልተ ነገራት ርኢና ኣለና ማለት እዩ። ኣብዚ ሕጂ ዝኾነ ይኹን ብዘይ ምርባሽ ስራሕካ ክትሰርሕ ወይ ታይም ብሎክ ጌርካ ክትሰርሕ ዘኽእሉ ክልተ ኣማራፂታት ንሎሚ ዘዳለኾም እዮም ነይሮም ማለት እዩ። ታንክ ዩ። እምባርከስ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ እዚ ንሎም ማዓንቲ ቀሪቡ ዝነበረ መደብ ከምዚ ክትከታተሎ ፀናሕኩም። ኣብ 5 ክፋላት ወይ ኣብ 5 ፍሉያት ኣርእስታት ዝመፀ እዩ። ኩለና ገሌና ኣብ ደወልቲ ኣብ ንኾነሉ ግዜ፣ ገሌና ኣብ ተቐበልቲ ኣብ ንኾነሉ ግዜ፣ ገሌና ኣብ ቤት ፅሕፈት ኣብ ንኾነሉ ግዜ፣ ገሌና ምስተፈላለዩ እዚ ክግለፅ ፀንሐ ከዓ ኣብ ገለ ነብስና ረኺብናዮ ከም ንኸውን እርግፀኛ እዩ። ከም ኣርእስቲ ኣዝዩ ሰፊሕ ኣርእስቲ ምስ ምዃኑ ብፍላይ ደቅና ኩሉ ግዜ ክንጉስጉሰሉን ክንምህረሉን ከይተፈለጦም ናፍቲ ፎሞ ዝበሃል ሲንድሮም ይኣትዉ ምስ ምህላዎም ወይ ብብዝሒ ህዝቢ ዓለም ይኣቱ ምስ ምህላው ንሕና ከዓ ደቅናን ንኣሽቱ ወለዶናን ክንምህር እቲ ኣገባብ ከነማእዝንን ግቡእና ምስ ምዃኑ እዚ ኣርእስቲ እዚ ብሕብረተሰብ ደረጃ ክንማኸረሉን ክንዛተየሉን ዝግባእ ኮይኑ ስማዓኒ። ምናልባት ኣብዚ ኣርእስቲ እዚ ዝህልወኩም ርእይቶ በዚ ናይ ወትሮ ኣድራሻና ብሓፂር ናይ ፅሑፍ መልእኽቲ ምስ ትሰዱልና ድማ ዘጋጥም ክኸውን ንኽእል ኣብዚ ዘይጠቐስናዮ ክኸውን ንኽእል ንኩሉ ኣኻኺብና ነዚ መደብ እዚ ካልኣይ ክፋል ክንገብረሉ ንኽእል ኢና። እዚ ግን ምስቲ ንስኹም ትሰድዎ ኣርእስታት ተራእዩ ንስኹም እውን ናትኩም ርእይቶታት ተወሲኽዎ ከም ካልኣይ ብስፍሕ ድበለ ክቐርብ ዝግብኦ እዩ።
እንተደይኮነ ግን ኣብዚ ናይ ሎም ማዓንቲ ተጠቂሶም ዘለዉ ኩሎም እንተዳ ርእናዮም በብሓደ ናብዚ ነብስና ኣብውእቲና ክንጥቀመሎምን እቲ ወፂኡ ዘሎ መፅናዕታዊ ነገር ምናልባት ኣብ ኣካል ኣብ ነብስናን ኣብ ስድራ ቤትናን ኣብ ሃገርናን ከይመፀ ክንከላኸሎን ግቡእ ምስ ምዃኑ ንሎም ማዓንቲ ዝተዳለወ መደብ ኣገዳሲ ተዘናጊዕኹምሉን ተማሂርኩምሉን ከም ትኾኑ ተስፋ ገብር። ስለዚ እምበኣር ንሎሚ ተዳልዩ ዝነበረ መደብ እዚ ክትከተሎ ፅናሕኩም እዩ። ዝመፅእ ዘሎ ሰሙን ብካልእ ብትሕዝትኡ ፍልይ ዝበለ መደብ ክሳብ ንራኸብ ስለምክታልኩም ደጊመ የመስግን። ሰናይ ቅነ

ወግኢ ኢታ ኦላ ብኹናማ ኢታ ኦላ ክንብል ከለና መውፅኢ ሓዳር ማለት እዩ። ኣብ ብሄረ ኩናማ መርዓት ምስተ መርዓወት ናብ እንዳ ወዲ ዘይኮነት ትኽድ መርዓዊዩ ናብ እንዳ ጓል ዝመፅእ ኣብ ትሕቲ ኣቦኡ ጓል ኮይኖም ንዓመታት ክፀንሑ ይኽእል እዮም። ኣቦኡ ጓል ነዞም ሓደሽቲ መርዓውቲ በዓሉ የናብዮምን የዓልዮምን እኹል ኣኪበሎም እየ። ሕጂስ ሓዳሮም እንተወፂኦም ክሽገሩ ኣይክእሉን እዮም፣ ናብሮም ክመርሑ ይኽእሉ እዮም ኢሉ ኣብ ዝኣመነሉ ግዜ ምስ በዓልቲ ቤቱ ተማኺራ ሓዳሮም የውፆም። ነዚ ወግኢ እዚ ኢታ ወላ ንብል። እቲ ወግኢ እንታይ ይመስል ብዝርዝር ክነብል። መጀመርያ ኣቦ ጓል ምስ በዓልቲ ቤቱ ተማኺሩ ምስ ወድአ ንበረኻ ይወፍር ሞ ሓንቲ እንፀይቲ ሒዙ ይመፅእ ንሰብኣይ ጓሉ እነሀልከ ኣምፅኤልካ ኣለኹ እሞ ተበገስ ገዛኻ ስራሕ ሎም ዓመት ሓዳርካ ከውፃካየ ይብሎም ማለት እዩ። መርዓዊ ካብኡ ተበጊሱ ምስ ኣዕሩኽቱን መቕርብ ቤተሰብን ኮይኑ ነቲ ገዛ ዝኸውን ናውቲ የዳሉ። እቲ ገዛ እቲ ናውቲ ኣዳልዩ ምስ ተወድአ ወፈራ ይገብሩ እሞ ኩሉ ሰብ ተኣኪቡ ሆሆይ ኢሎም ነቲ ገዛ ይሰርሕዎ። እቲ ገዛ ተሰሪሓ ምስ ተወድአ ድሮ ኢታ ወላ ኣብ ዝወሰኑላ መዓልቲ ኣደጓል ተሲኣ ንጎረባውትን ንእንዳ ወድን ዕድመ ትነግሮም። ብኡ መሰረት ንግሆ ናይ ኢታ ወላ መዓልቲ ዝተወሰኑላ መዓልቲ ኩሎም ይእከቡ። ምስ ተኣከቡ መጀመርያ ነቲ ሓዳሽ ተሰሪሓ ዘላ ገዛ ብጥጥቆ ቀይሕ ማሸላ ገይሮም ይነፅግዎ። እዚ ማለት ከዓ እቲ ሕማቅ ይውፃእ ብምባል እዮም ዝገብርዎ። ንሰናይ ምንዮት እውን ይገልፅ ማለት እዩ። ድሕሪኡ ኸዓ ፍሬ ሆያ ኤዋ የምፅ እሞ ኣብ ውሽጢ ገዛ ንላዕሊ ይድርብይዎ። ሄዋ ኣብ ከባቢ ኩናማ ብብዙሒ ዝዝራእ ዓይነት ዘራእቲ ኮይና ከም ሓረግ እያ ኣብ መረት እናበለት ትፈሪ። ሓንቲ ፍሬ ሄዋ ኣብ ውሽጣ ዝተፈላለዩ ብዙሕ ዝበለ ፍርያት ኣለዋ። ስለዚ ነዚኦም ሓድሽ ስድራ ዝምስርቱ ዘለዉ ሓድሽ ገዛ ዝወፁ ዘለዉ ፍረዩ ተባዘሁ የሰምዕ ማለት እዩ። መግለፂ ንኽፍረዩን ንኽባዝሑን እዩ ዝግበር። እቲ ሄዋ ምስ ደርቤቶ ቆልዑ ይኹን ሰብ

ቤቲ ኣብቲ ከባቢ ዘለዉ ኩሎም ተኣኪቦም ዓትዮም ነቲ ሄዋ ኣልዒሎም ይበልዕዎ። ድሕሪ እዚ መቐመቲ ውያ ቆፎ ናይ እኽሊ ዝኸውን ኣጋር ሳዳ ኣብ ውሽጢ ገዛ የዳለዉ። ሳዳ መደቀሲ ዝኸውን ከዓ ኣብ ውሽጢ ገዛ የዳለዉ። ገሊኦም ነዚ ኣጋር ሳዳን ሳዳን እንዳዳለዉ፣ ገሊኦም ከዓ ኣብ ደገ ኮይኖም መቐመቲ እኽሊ ዝኸውን ቆፎ የዳለዉ። ቆፎ ተዳልዩ ምስ ተወድአ ናብ ውሽጢ ገዛ ይእቶም ሞ እቲ ኣኪቦምሎም ዝፀንሑ እኽሊ ኩሉ ኣብኣ ይጓረት። እኽሊ ኣጓሪቶም ምስ ወድኡ ብእንዳ እጓል እዮም ዝጅምሩ። ኣደ ጓል ንእጓላ ክትህወን ዘለወን ነገራት ትህብ ማለት እዩ። ብቐዳምነት መጎጎ ትህብ እያ ችጉዳ ኢልና ንፅውዖ። ንመለንቀቲ ትኸውን ትህባ። ካልእ ኣገደስቲ ናውቲ ገዛ እውን ትህባ እያ። ብወገን ሓማታ እውን ብግዴታ ክትህባ ዘለዋ ነገራት ኣለዋ። ንሰን እትሮ ናይ ማይ፣ ፃሕሊ ናይ መስርሒ ፀብሒ፣ እትሮ ናይ ብሑቕ ዝኸውን ኮሎኻ መአከቢ እኽሊ፣ ካልኦት ናይ ኣውቲ ገዛን ወሲኻ ሰይቲ ወዳ ትህብ። ኣብቲ ኣወሃሃባ ህያባት መቕርብ ቤተሰብ መሓዛ ኩሉ ዘለዎም ናናቶም ህያባት ነታ ሓዳሽ ትወፅእ ዘላ ገዛ ትፍል ዘላ መርዓት ይህብዋ። ሂቦም ምስ ወደእዋ እቲ ናውቲ ኩሉ ናብ ውሽጢ ገዛ ይኣቱ እሞ ብብ ኣብቲ ዝግብኦ ቦታ ይቕመት። ገዛኣ ተሸሊማ ትውዳ ካብታ ዕለት እታ እዚኦም ሓደሽቲ መርዓውቲ ገዝኦም ይኣትዉ፣ ሓዳሮም ይጅምሩ። ኣብ ወጊ ኢታወላ ኩሉ ግዜ ሰብ ዓዲምካ ትፅውዕ ስለ ዘለኻ እኽለ ማይ ይዳሎ እዩ። ስለዚ ምስ ወድኡ ኩሎም ኮፍ ኢሎም ስዋ እንዳሰተዩ ነዚኦም ሓደሽቲ መርዓውቲ ምርቆምን ሰናይ ምንዮቶምን ይገልፅሎም። ወግዒ ኢታወላ በዚ ኣገባብ ትዛዘም።

ምድብና ትራን ኣብ ሰሙን እዙ ምድብና ትራን ብምኽንያት ቅዱስ ዮሃንስ ዝተዳልወ ፍሉይ ትሕዝቶያ ቀሪባትልኩም ዘላ ብምኽንያት በዓል ቅዱስ ዮሃንስ ኣብ ዝተፈላለዩ ቦታታት ሃገርና ዝዝውተሩ ዝተፈላለዩ ኣብ በዓላታት ኣለዉ ካብቲ ብዙሕ ንገለ ልምድታት ዘካተተ ዕላል ምስ ኣብቲ ባህሊ ኣፍልጦ ዘለዎም ሳሙኤል መብራህቶም ዮሃን ኣበራን ብርሃነ ኩሕላይ ዝተኻየደ ዕላል ምስ ነዚ በዓል ዘድምቑ ያታዊ ደርፍታትን ናባኹም ክነብሎም ኢና ኣብ ዝተፈላለዩ ኣጋጣሚታት

Medebna Tran ab Sonsi. መደብና ትራን ብምክንያት ቅዱስ ዮሃንስ ዝተዳለወ ፍሉይ ትሕዝቶያ ቀሪባትልኩም ዘላ ብምክንያት በዓል ቅዱስ ዮሃንስ ኣብ ዝተፈላለዩ ቦታታት ሃገርና ዝዝውተሩ

ሰላም ሰላም ኣብ ውሽጥን ኣብ ወፃን ትርከብ ኩልኻ ህዝቢ ኤርትራ ምስ ኩሎም ደቅና ከመይ ኣለኹም? ብፍላይ ከዓ ፍትዋት ቆልዑ ከመይ ኣለኹም? ኩልኹም ደቅና ከመይ ትኾኑ ኣለኹም? ፀጋ ጥዕናኹም እሞ ሕጂ በዚ ኣጋጣሚ ክቡር በዓልና በዓል ቅዱስ ዮሃንስ ኣብዚ ዘለዉ ዕምባባታት ብምልኦም ተቐሪቦም ዘለዉ ማለት እዩ። ኣብዚ ከዓ ሽሻይ ተቐሪቡ ኣሎ። ዘለናየ ቦታ ዳዕሮ ጳውሎስ ይበሃል። እሞ እዚ በዓል እዚ ኩሉ ግዜ ዓመት ዓመት ነኽብሮ ስለ ዝኾና እንኳዕ ገፅ ንገፅ ኣብ ድሕሪ ሓደ ዓመት ኣረኣ እየና። ከመይ ኣሎ ሂወት ሽሻይ? ከመይ ኣሎ በዓል? ከመይ ይሓልፍ ኣሎ? እሞ እዞም ደቀይ ሕጂ ኣብዚ ዕላል ክንኣቱ ኢና። ኩልኻ ስድራ ቤት ርሑስ ኣውደ ዓመት ይግበረልና ንኩላህና። ኣብ ውሽጥን ወፃእን ንርከብ ከምኡውን ኩሎም ጎደቦታትና ማለት እዩ ብምሉእና ርሑስ ኣውደ ዓመት ርሑስ ቅዱስ ዮሃንስ ናይ ሰላምን ርግኣትን ዓመት ይግበሮ እንዳበልና ናብቲ ቀንዲ ትሕዝቶና ክንኣቱ ኢና። መደብና መደብ ሃለው ቆልዑ ከዓ ዝኾነ ዓይነት በዛ ኣጋጣሚ ቅዱስ ዮሃንስ እንተ ደኣ ርእቶ ኣሊኩም ከዓኒ በቲ ቁፅሪ ተሌፎንና ክትውሉልና እንዳጋበዝና ርሑስ ኣውደ ዓመት እንዳበልና ክንጅምር ኢና እሞ መጀመርታ ኣለና ዶ ኣለና ዶ ኣለና ዶ ኳዓ ኣለና።

0: ዝዋሃና ክብሎም ዝደሊ ድማ ነቦይን ብመጀመርታ ነቦይን ኣደይ ካብኡ ስዒበ ድማ ንኣሕዋተይ ካብኡ ስዒበ ድማ ንኮታተይ ንሓትነታተይ ንኩሎም ኣብ ክፋል ኤርትራ ዝርከቡ ኩላቶም ሰላም ክብል ይፈቱ ዮሃና ክብሎም ይፈቱ
1: መጀመርታ ስመ ኤፍራታ ሃፍቶም ዝበሃል በዚ ገጣሚ ምክንያት

0: ኣዴታተይ ንኣኮታተይ ንሓቦታተይ ንዓባይን ኣባዓጎይን ንምሉእ ህዝቢ ኤርትራ ኖሞይጋ
1: መጀመርታ ሽመይ ካብየ ንጉስ ዝበሃል የዋና ንጎይ ነድረይ ስድራ ቤተይ ንህዋተይ ንኮታተይ ንሓቦታተይ ንሞታተይ ንሓተትናተይ የዋና ክብሎም ደሊ
2: ሚላት ግርማ ይበሃል ኣብዚ ምፅና ዘሎ ዮሃንስ ቅዱስ ዮሃንስ መጀመርያ ንሕዋተይ ንቦታተይ ሰላም ክብሎም ደሊ ነደይ ንኮይን ዓባየ ዘለዉ ድማ ሰላም ክብሎም ደሊ ዮሃና ፍለፍላይ ከዓ ንባባእሳይ ኣሳፈቅ ሰላም ክብሎም ደሊ
3: ስማይ ዓወት ተክለ ይበሃል ዮሃና ክብሎም ደሊ ንስዳ ቤተይ ነበይ ነደይ ንሓወይ ንሓት ኩላቶም ንሕዋተይ ንኣሞይ ንውርንውራቶም ዳዕደ ቃረ ዘለዉ ንሓቦቦታተይ ዮሃና ክብሎም ደሊ
0: የፍሳ ይበሃል ዮሃና ዮሃና ንኩሎም ንቦታተይ ንዴታተይ ንሕዋተይ ነኮታተይ ንሓወባትሳተይ ዮሃና ክብሎም ደሊ ንኩሎም ኣሕዋተይ ንኩሎም መላእ ህዝቢ ኤርትራ ዮሃና ክብሎም ደሊ መጀመርታ ኣቦና ኢሳያስ ኣፈወርቂ ፕረዚደንት ኢሳያስ ኣፈወርቂ ዮሃና ክብሎም ደሊ
1: ስመይ ሄርሜላ ኣብርሃም ይበሃል ዮሃና ክብሎም ዝፈቱ ከዓ ስድራይ ኣቦይ ኣደይ ፕረዚደንት ኢሳያስ ኣፈወርቂ ኩሎም ኣሕዋተይ ኣኮታተይ ሃወቦታተይ ኣሞታተይ ሓትነታተይ ዓባየ ሰላም ክብሎም ክፈቱ መጀመርታ ስመይ ፋለይ ዘምረ ትበሃል ዮሃና ክብሎም ዘሊ ነደይ ንባባየ ንዓባየ ንፕረዚደንት ኢሳያስ ኣፈወርቂ ንሓትነይ ንኮይ ብኩሎም

0: ሽዶ ንኢሳስ ኣፈወርቂ ፕረዘንት ኣቦና የእሰራም ክብሎ ደሊ
1: ከመይ ኣሎ ቅዱስ ዮሃንስ ከመይ ይሓልፍ ኣሎ ንስድረኹም ይውሃነ ኢልኩሞም ዶ

ሰላም ሰላም ሰላም ሰላም ኣብ ውሽጥን ኣብ ወፃእን ትርከብ ኩልኻ ህዝቢ ኤርትራ ምስ ኩሎም ደቅና ከመይ ኣለኹም? ብፍላይ ከዓ ፍትዋት ቆልዑ ከመይ ኣለኹም? ኩልኹም ደቅና ከመይ ትኾኑ ኣለኹም? ፀጋ ጥዕናኹም እሞ ሕጂ በዚ ኣጋጣሚ ክቡር በዓልና በዓል ቅዱስ ዮሃንስ ኣብዚ ዘለዉ ዕምባባታት ብምልኦም ተቐሪቦም ዘለዉ ማለት እዩ። ኣብዚ ከዓ ሽሻይ ተቐሪቡሎ ዘለናዮ ቦታ ዳዕሮ ጳውሎስ ይበሃል። እሞ እዚ በዓል እዚ ኩሉ ግዜ ዓመት ዓመት ነኽብሮ ስለ ዝኾና እንኳዕ ገፅ ንገፅ ኣብ ድሕሪ ሓደ ዓመት ኣረኣ ኣየና ከመይ ኣሎ ኩሉ ሂወት ሽሻይ ከመይ ኣሎ በዓል ከመይ ይሓልፍ ኣሎ እሞ እዞም ደቀይ ሕጂ ኣብዚ ዕላል ክንኣቱ ኢና። ኩልኻ ስድራ ቤት ርሑሳውዲ ዓመት ይግበረልና ንኩላህና ኣብ ውሽጥን ወፃእን ንርከብ ከምኡውን ኩሎም ጎደቦታትና ማለት እዩ ብምሉእና ርሑስ ኣውደ ዓመት ርሑስ ቅዱስ ዮሃንስ ናይ ሰላምን ርግኣትን ዓመት ይግበሮ እንዳበልና ናብቲ ቀንዲ ትሕዝተና ክንኣቱ ኢና። መደብና መደብ ሃለው ቆልዑ ከዓ ዝኾነ ዓይነት በዛ ኣጋጣሚ ቅዱስ ዮሃንስ እንተ ደኣ ርእቶ ኣሊኩም ከዓኒ በቲ ቁፅሪ ቴሌፎንና ክድውሉልና እንዳጋበዝና ርሑስ ኣውደ ዓመት እንዳበልና ክንጅምር ኢና እሞ መጀመርታ ኣለና ዶ ኣለና ዶ ኣለና ዶ ኩዓ ኣለና።

0: ሽታ ሽመይ ሰሱ ናይ እስያስ ይበሃል። ዮሃና ክብሎም ዝደሊ ድማ ብመጀመርታ ነቦይን ኣደይ ካኦስ ዒበ ድማ ንኣሕዋተይ ካኦስ ዒበ ድማ ንኮታተይ ንሓትነታተይ ንኩሎም ኣብ ክፋል ኤርትራ ዝርከቡ ኩላቶም ሰላም ክብል ይፈቱ። ዮሃና ክብሎም ይፈቱ።
1: ኣብያ ነታሃፍታ
2: መጀመርታ ስመይ ኤፍራታ ሃፍቶ ምበሃል። በዚ ኣጋጣሚ ምክንያት ናይ በዓል ቅዱስ ዮሃንስ ዮሃና ክብሎም ዝደሊ ነቦታት ነደይ ነቦይ ንሕዋተይ ንኣሞታተይ ንሓወ ቦታተይ ክቡር ፕረዚደንት ኢሳያስ ኣፈወርቂ ዮሃና ክብሎም ይፈቱ።
3: ዮሃና ንኩሉ ስድራቤ ክብሎ ይደሊ።
1: ራኦ ዘጓል ይፈቱ። ኣብያ ነር
2: መጀመርታ ስሜሪ ተክሎ ባሃል። በዚ ናይ ዮሃንስ ኣጋጣሚ ድማ ዮሃና ክብሎም ዝፈቱ። መጀመርታ ነደይ ነቦይን ዮሃና ክብሎም ፈቱ። ንሕዋተይ ንዓትነታተይ ነኮታተይ ንሓቦታተይ ንዓባይን ኣባዓጎይን ንሙሉእ ህዝቢ ኤርትራን ነሞይ ጋ
4: መጀመርታ ሽመይ ካብኤን ንውስ ባሃል። ዮሃና ነቦይ ነደይ ስድራ ቤተይ ንሕዋተይ ነኮታተይ ንሓቦታተይ ነሞታተይ ንሓትትናተይ ዮሃና ክብሎም ይደሊ።
5: ሚላት ግርማ ይበሃል። ኣብዚ ምፅና ዘሎ ዮሃንስ ቅዱስ ዮሃንስ። መጀመርያ ንሕዋተይ ነቦታተይ ሰላም ክብሎም ይደሊ። ነደይ ኣብ ነኮይ ንዓባየ ዘለዉ ድማ ሰላም ክብሎም ይደሊ። ዮሃና ፍላይ ከዓ ንባባእ ኢሳያስ ኣፈወርቂ ሰላም ክብሎም ደሊ።
6: ስማይ ዓወ ተክለ ይበሃል። ዮሃና ክብሎም ደሊ ንስዳ ቤተይ ነቦይ ነደይ ንሓወይ ንሓፍቲ ኩላቶም ንሕዋተይ ንኣሞይ ንኩሉንኩላቶም ረጃዕደ ቃለ ዘለዉ ንሓቦ ቦታተይ ዮሃና ክብሎም ደሊ።
7: እያፍሳ ይበሃል። ዮሃና ዮሃና ንኩሎም ንቦታተይ ነዴታተይ ንሕዋተይ ነኮታተይ ንሓወባትሳተይ ዮሃና ኩሎም ደሊ። ንኩሎም ኣሕዋተይ ንኩሎም መላእ ህዝቢ ኤርትራ ዮሃና ክብሎም ደሊ። መጀመርታ ንእሸስ

0: ኣቦና ኢሳያስ ኣፈወርቂ ፕረዚደንት ኢሳያስ ኣፈወርቂ ሰላም ዮሃና ክብሎም ንደሊ።
1: ስመይ ሄርሜላ ኣብርሃም ይበሃል። ዮሃና ክብሎም ዝፈቱ ከዓ ስድራይ፣ ኣቦይ፣ ኣደይ፣ ፕረዚደንት ኢሳያስ ኣፈወርቂ፣ ኩሎም ኣሕዋተይ፣ ኣኮታተይ፣ ሓወቦታተይ፣ ኣሞታተይ፣ ሓትነታተይ፣ ዓባየይ፣ ሰላም ኩሎም ፈቱ።
2: መጀመርታ ስመይ ፋኒ ዘምረ ትበሃል። ዮሃና ኩሎም ዝዘሊ ነደይ ንባባየይ ንዓባየይ ንፕረዚደንት ኢሳያስ ኣፈወርቂ ንሓትነይ ንኮይ ንኩሎም ህዝቢ ኤርትራ እውን ንወፃእን ደለን ዮሃና ኩሎም ደሊ።
3: ኣነ ሉልያ ተክለ ባሽመ እዚ ዮሃና ኩሎም ደሊ ንቦይ ነደይ ንሓትናታተይ ንሕዋተይ ንኣኮይ ኣብ ደገ ዘለዉ ኣኮታተይ ንኢሳያስ ኣፈወርቂ ፕረዚደንት ኣቦና የሰላም ክብሎም ደሊ።
4: ከመይ ኣሎ ቅዱስ ዮሃንስ?
5: ፅቡቅ።
4: ከመይ ይሓልፍ ኣሎ?
5: ፅቡቅ።
4: ንስድራኹም ዮሃና ኢልኩሞም ዶ?
5: እወይ።
4: ኣይረሳዕኩምን?
5: እወይ።
4: ሓራይ ርሑ ሳውዲ ዓመት ግበረልና ኩሉ ግዜ ኣነ እንታይ እየ ድብል ዋላ ኣብ እስክሪን ዘለኹም ኣብዚ ዘለኹም ደቅና ኩሉ ግዜ ሸኮራ እውን ድሕር በሊዕካ ኣብ ግዜ ኣውደ ዓመት ምሸታይ ክትገብር ኣለካ ብራሽ ጌርካ ተሓፅቦ ስዕንኻ ከምኡ ከይገበርካ እንድሕር ሓዲርካ እንታይ ሽግር መፀካ ኣስናንካ ባላሽ ኮል ሓቀይ እስከ ከንዘለ እስከ ሕጂ እስከ ስናኹም ሓፅበ ይስበርዎ ስበር ኸእኒ ሕጂ ከንዚ ስከገር ስናኹም እስከ ኛኛኛኛ ስከለ ረይወ ስንና በሎ ሕጂ ክፅብቕ ልክዕ ከምቲ ናትኩም እዩ። ስለምንታይ ከምኡ ኮይኑ ኣውደ ዓመት ይኹን ኣብ ኣውደ ዓመት ዘይብሉ ነዚ ኣፍና ተተጠቂምናሉ በብዓይነቱ መግቢ ተበሊዕናሉ ፅብፅብፅብፅብፅብፅብ ከም ዘሎ ኣቢልናየ ንድቅስ ሕራይ ሕጂ ብምንታይ ክንጅምር ኢና መስለኩም? ህንቅል ህንቅል እንታይ ደለዉ እሞ ኢድ የልዕል ደለዉ ዳኣይተኸ ኩልኹም ዲኹም ደለዉ ሕራይ በህሊ ባዕኸ ክንጅምር ከመዚኣ
3: ሕንቅል ሕንቅል ይተይ
4: ሰናብ ሰናብ ይተ
3: ክትኣቱ ህጣራ ክትወፅኻ ዕባራ
4: ዋ ክትኣቱ ጎጃ ፍጣራ ክትወፅእ ከላ ከዓ ዕባራ ቦጥ ማኪና ኣይኮነትን ኣይኮነት በዕረይ በዕረ ራይ ከሎ እንታይ እንታይ እያ ኣፈለጥና እያ ተደረሪ ጀርባ ማይ ኣድጊ ጀርባ ትስከም ሓቀይ እቲ ጀርባ ሕጂ ማይ ምስ መልእኸ ከምዚ እዩ ትብል ተነፍዒ ድመፅእ ሓቀይ እጆ ክትኣት ኮላ ኢላና ህጣራ ናብ ዝገዛ ክትወፅእ ከለካ ዕባራ ስለምንታይ እቲ ማይ ተራግፎ ምሽ ሽዕቲ ጀርባ ከዓ ከምዚኣ ተዓብር ማለት ንፍዕ ትቃቁዕላ ኣራይ መናለ ሕጃኻ
2: ሕንቅል ሕንቅል ይተይ
4: ሰናብ ሰናብ ይተይ
2: ሕርን ውዒልካያ ዘይደግም
4: መልሳታ እንታይ እያ መንፊት ህርም ውዒልካ ደ ይደክም
2: ሕንቅል ሕንቅል ይተይ
4: ሰናብ ሰናብ ይተይ
2: ሽሕ ደቃ ረጊፃቶም ትሓልፍ መሊስዋ
4: መሊስዋ
2: ሕንቅል ሕንቅል ይተይ
4: ሰናብ ሰናብ ይተይ
2: ዓፅሚ ዘይብላ ዓፅሚ ሰብ ትሰብር
4: መልሓስ እያ ዓፅሚ ዘይብላ ዓፅሚ ሰብ ትሰብር
2: ሕንቅል ሕንቅል ይተይ ዝዓበየ ሃብቲ ንመቐመጢ ዘየሸግረካ ሰራቕ ዘይረኽበዎ
4: ንዓበያ እንታይ እያ እስከ ድገም እያ እስከ
2: ዝዓበየ ሃብቲ ሰራቕ ዘይረኽቦ ንመቐመጢ ዘየሸግረካ
4: ዝዓበየ ሃብቲ ሰራቂ ዘይረኽቦ ንመቐመጢ

0: እዚኡ ከዓ ደ ይቸግረካ ንክቅመጥ እንታይ እዩ ዘ ሰንዱ ድዩ ወርቂ እንታይ ደሎ ፍልጠት ሕጂ ዋ እዚኣ ሕጂ ደምፃኸያ ብጣዕሚ ደስ ስለ ትብል ፍልጠት ንመን ፍልጠት ንመን ፍልጠት ድመን ሰናብ ሰናብተ ሽሕ ዓይና ሽሕ ዓይና ጠቆና እቲ ዓይና ብዙሕ ቆ እዩ እቲ እግሮ ግን ሓደ ሓቀይ ሚክሮፎን በል እራይ ሰናብ ሰናብተ
1: ብደጊያ እሾክ ብውሽጣ ድማ ጥዕምቲ
0: ብውሽጣ ጥዕምቲሸቅማጠቆላከማውሃንቀል
1: ሓንቅሊተ
0: ሰናብ ሰናቢተ
1: ንሳ ፀላም ደቃ
0: ፀዓዱናደኹም
1: ሓንቂ ሓንቅሊተ
0: ሰናብ ሰናቢተ
1: በርባዕተ እግራ እናነጠለት
0: በርባዕተ እግራ እንዳነጠረተ ኣይኮነ ግን
1: ጠለይበይዱ ሕንቅል ሕንቅሊተይ
0: እና ዘናዊተ
1: ብደጊያ ብጫ ብውሽጣ ብጫ
0: ብደጊያ ብጫ ብውሽጣ ብጫ ዓሲር ዓሲር ደጊኣ ብጫ ብውሽጣ ብጫ ኣይኮነ ግን

ንእስነተ መሓላፊ ንእስነተ መሓላፊ ነትከደቴ ሓሸው ናበለቴ ሓሸው

0: መስቀለይ ንዓኹም ትብፃሕ ጎልጎለይ በዓል ዑፍ መስቀለይ ንዓኹም ትብፃሕ ጎልጎለይ ንዓኹም ትብፃሕ ጎልጎሌ ንዓኹም ትብፃሕ ጎልጎሌ ንዓኹም ትብፃሕ ጎልጎሌ።
1: ቅዱስ ዮሃንስ ኣሰይ ኣሰይ ከመልኩም ሓዲርኩም ፍትዋት ቁቡኣት ደቀይ ዕምበባታት ዓይነይ ኣዋልድ ኣወዳት ቀጫጭን ውላደይ ቅዱስ ዮሃንስ ኮይኑ እዋን ሆየ ሆየ ቆልቋል ተወሊዑ ሽግ ሃልሃል ናበለ ውልሕ ውልሕ ኢሉ ኮኸብ ምስ መሰለ ጸላም ተቐንጢጡ ቅድድድ ምስ በለ ቆልዑ ተኣኪቦም እናበሉ ሆየ ወዮ ጸላም ለይቲ ቀትሪ ምስ መሰለ ዓዲ ይኸልዋ ንገዛ ኸፈተ ሃልሃልታ የሳጉሩ ጎበዝ ጎርዞ ኣደ ሽማግለ እወ ኩሉ ዓዲ ወፂኡ ኣብ ኣፍ ደገ ሓምሊ ቁራዕ ውፃእ ጋዓት ጠስሚ እቶ እናተባሃለ ከምዚ ንዓመታ እናበለ የስምዕ ምራቐ ኩላቶም ቆልዑ ኣሜን የቃልሑ ሰኣን ኣሜን ከይሓልፍ ምርቓ እናደጋገሙ ኣሜን ኣሜን ይብሉ። እቲ ዓብዪ ምስጢር ኣኽላባት ተዓዲ ሆዮ እንክበሃል ውሕውሕ ዝብል የለን ዘጨናንቕ ድምፂ ኩላቶም ኣፅቂጦም ከየስምዑ ነውፂ ደው ኢሎም ይዕዘቡ ሆየ ሆየ ዝብሉ ሽግ ዘንበልብሉ ከምዛ ዝቆፅርዎም ከምዛ ዝምዝግቡ ዘደንቕ ፀጥታ ውሕውሕ ከምዘይፈልጡ ኣፅቂጦም ይሰምዑ ምንባሕ ከምዘይክእሉ ኣስናኖም ነኺሶም ኣፎም ምስ ለጎሙ መልሓሶም ለኩቶም ጫውጫውታ የህጥሙ ብጀካቶም ቆልዑ ሆየ ሆየ ዝብሉ ፍቐዶ ኣንጎሎ ዝጐዩ ሽዱድድ ናበሉ ናይ መጻኢ ተስፋ ሽጋት ዘንበልብሉ ፍሽኽታ ዓበይቲ ፍሽኽታ ተዓዲ ተስፋ ዘቃልሑ እቲ ጥዑም ቃና እቲ ጥዑም መዝሙር ኣባ ኣብርሃም ጢጡ ኣባ ኣብርሃም ዓጓ ክጐይ ተጎጋ ኣጆኹን ኣንስቲ ፃዕዳ ጣፍ ለወስቲ ኣጆኹን ቆልዑ ባሎንጓ ጨልጊዑ ልክዕ ከም ብተያት ይዘሉ ዕንድሩ በቢ ጉጅለታት ቆልቋል ሽግ ዝወልዑ ኣጉባዝ ኣያታት ንቆልዑ እናመርሑ ይነጥሩ ዕንድሩ ሆየ እናበሉ ከምዚ ንዓመታ ከይቆርመመ ከይሸርመመ እንትርፎ ፀፅቡቑ ሕማቕ ከየስምዑ ዓመት ዓመት የዕቆረና ዝዓበዩ ዝነኣሱ ኢሎም ይትምነዩ ዓብዪ ምስ ንእሽተይ ሰማይ እናንቃዕረሩ ሕራይዞም ደቀይ ርሑስ ኣውደ ዓመት ርሑስ ቅዱስ ዮሃንስ ይግበረልኩም ኩልኹም ኣብ ውሽጥን ኣወፃእን ትርከቡ ዕምበባታት ደቅና ኩሉ ጎረባብትናን ጎደበናን ንዓና ዝኸውን ቅዱስ ቅዱስ ዮሃንስ ይግበረልና እናበልና ዞም ደቀይ ከምቲ ኩሉ ግዜ ዝብለኩም ምቁር ሕብስትታት ካራሜላ ሌካሌካታት ምስ በላዕኩም ከዓ ኣስናንኩም ምሕፃብ ኣይትረስዑ። ርሑስ ኣውደ ዓመት
2: መምህር ክንዓኸ ከመ ናብ ኣብ ገዛኹም ደርፈ

0: zazu, lelu, set melu.
1: سعر كسعك
0: سميرة سميرة قال اسميرة.

0: يوز واستكي وعلى العدل يوز واستكي بتندى بربرة لك عليك عسكي بتندى بربرة لك عليك عسكي فسحسن تبكي فسحسن مسلكي انا من جزي ايه وسحسن مسلكي
1: هيانا هيان هيا زي بره كم انا فره ابراهام عقا فوقا يسا قا اجاه هنا نسي سانا تفراوسي اجاه ما قلوت بلن قا تنقلو نابري يا نابري انت تقاري سيقا بعراية من ذا حالة دو كل ما قارو هو هوا مقارو هو هوا مني اما ادا قلو نسا دي مولو ادي مولي سيقا حباني
2: ሕጂ እታ ቀሪብና ነበርና ነዛ ማለሲ እታ ትሕዝቶና ነዚ ክቡር በዓልና በዓል ቅዱስ ዮሃንስ እዚ ይመስል ነይሩ። መቸም በቲ ዘቐረብና መልኩም ማለሲ መደባት ተዘናጊዕኩም ገለ ከዓ ቀሲምኩም ክትኮኑ ተስፋ ንገብር። እዚአን ኣብዚ ዘለዋ ደቅና በጃኻ ባባ ተኽለ በጃኻ ኣብ ኣውደ ዓመት ስኒ ሓንቲ መዓልቲ በዕልና ክንቅረብ ኢለን ዝተቐረባ እየን። እታ ጉጅለ ባህሊ ናሃና ማለሲ እታ ጉጅለና ጉጅለ ባህሊ ናይ ሃለው ቆልዑ ሓንቲ ሰብ ገላይ ኣምርተላ ኩለ እዚኦም ሓደስቲ እየን ከምኡ ከዓ ኣገዳሲ ኢልና ኢና ከምዚ ገርና። ምክንያቱ እቶም ካልኦት ካ ዕድል ክረኽቡ ግን ናይ ብሓቂ ብዚ ከዓኒ ንፉዓት ቆልዑት ፈትሽና ማለት እዩ የቐኒልና። ብጣዕሚ ፅቡቅ መደብ ቀሪብክን ፅቡቅ ንበዓል ባባ ንበዓል ማማ ዲክን ሓቲትክን በዓልክን ዲክን ምሂዝ ክንኦ ከዓኒ ይዕሊልክናና ስለ ዝኮንክን ካብ ውሽጥና ባዕልና ካብትን ካብትን ኣራሪናዮ ዲክንልክን ናይ ብሓቂ ድሕጉስ እዩ። ኩሉ ኣብ ውሽጥን ኣብ ወፃእን ዝርከብ ህዝቢ ኤርትራ ብምሉኡ ህዝቢ ዓለም ናይ ሰላምን ርግኣትን ኣውደ ዓመት ይግበረልና። ኩሉኩም ኣብ ደገ ደለኹም ኣብ ውሽጢ ደለኹም ደቅና ከዓኒ ብምሉእኩም ኩሉ ጎደቦና ርሑስ ኣውደ ዓመት ይግበረልና። ድሕሪ እዛ ኣውደ ዓመት ከዓ ትምህርቲ ክጅምሩ ኢኹም ትምህርቲ ክጅምሩ ስለ ዝኮንኩም ከዓ እዞም ደቀይ ኩሉ ቦርሳኹም ገለ ኩሉ ከዓ ተቆረቡ። ቻው ቻው ቻው ቻው ርሑስ ኣውደ ዓመት ይግበረልና ቻው።

0: ሳዕሪ ፀና እቲ ንሕማቕ መዓልቲ እኳ ዝብሉ ቦታትና ሕጂ ድማ እዚ ሕዛ እቲ ንጉንባተ ሰነ ነብዕርና ዝጠቕመና ነልካ ደጊም ከምዚ ባይቶ ዝበልናዮ ከምዚ ቦታትና ዝበልዎ ርሓሰና ንበል እንታይ መስለኩም ዓትና ስምዑ ሞ እዚ ወዲ ኣራ ዝብሎ ዘሎ ንዓና ሓገዝ ንዓና ጠቕሚ ሕዛእትና ከ መዓል ከብትናይ ሕጂ በሰ ሳሚዩና ዘለና ብኡ ይርሓሰና ኢና ንቆበልና
1: ዓድና ሽታ እሞ ውረ ሕዛእትና ካብ ወዳእና ኣቦይ ማና ዝዛረበለዎ መስኪ ፅን ኢልና ንስምዓ እዮ
0: ኣቦይ ራዛ ዓብኻ ምሳኻ ታይ ከስንቅኻ ካባኻ ከምተባሃለ እቲ ጉልበትኩም ዓንዲ ሓፂን ይግበሮ ኣቦይ እዛ ግራተይ ሓሪሽኩማ ዘርኢልኩባኹምሞ ዓፂትኩም ናብዛ ገዛ ከተብፅለይ ሓይነሲ ኢነ ደኺመት ዘጥኹምኩ ዓዘባይ ባኹም ክሕገዝ ኣባኹም ሕልናይ ውድቕ ኣለኹ
2: ኣያማና ኢትካ ሕሉፍ እዩ ደጊም ንሕልካ ሓሪስካ ኣኺትካ ድዕበኸና ደቅኻ ንዓኻለ ከም ጉልበት የምና ብርኹ መዓት የውዕለና ኢልካ ጥራሕ መርቕ
0: ብርኻት ጎርኩምዩ
3: እሞ ፅባሕ ኪዳነ ምህረት ዘላ ሰሉስ ወቕፈራ ኢደ ኢድካ እንተበልናይ ኣስከመይ መስለኩም ዓድና።

ሕብረተሰብ ኤርትራ ኣብ እዋናት ፀገሙን ሓጎሱን ብሓደ ሰሚሩ ብወፈራ ናይ ምድግጋፍ ባህሊ ዘኸዕበተ ተሓጋጋዚ ሕብረተሰብ እዩ። ብመሰረት ዝጀመረ ምስራሕ ገዛ ብመንደቕ መጓሰስ ዓንደ ገመል ምጉራት ቆፅልን ሳዕርን ኣቢሉ ክሳብ ምዝዛም ህድሞን ኣጉዶን ብወፈራ ይዘዕምም። ኣብ እዋን መርዓ ሓገዝ ንእንጀራን ስዋን ዝኸውን እኽሊ ምጥሓን ምልዋስን ምስንካትን ፅንቋ ስዋ ምስራሕ ዳስ ብቐንዱ ዕጥቂ ኣቡራይ ወዘተ ንንሕድሕዱ ይደጋገፍ። ኣብ ሕርሻዊ መዳይ ካብ ቆጥቋጥን ለበዳን ጀሚሩ ኣብ ማሕረስ ፀሃያይ ዓፂድን መኼዳን ንኽልቲ ፆታታት ብዘሳትፍ መንገዲ ዝተሰርዐ ስሩፅ ናይ መተሓጋዝ ልምዲ ኣለዎ። ነፍሲ ወከፍ ብሄር መምስ ከባቢኡ ብዝዛመድ ብወፈራዊ መንገዲ ይተሓጋገዝን ንፀገማቱ ይገጥሞምን። ከከም ዓቐንን ዓይነትን ናይቲ ዝድለ ደገፍ ከዓ ካብ ደረጃ ስድራ ቤት መቕርብን ጎረባብትን ክሳብ ዓድን ጎደቦም ብዝዝርጋሕ ተሳታፍነት እዚ ስልጡን ናይ ምትሕጋዝ ባህሊ እዚ ይዝውተር። ምስ ነፍሲ ወከፍ ዓይነት ስራሕ ዝኸዱ ካብ ድኻም ዘሰናግሉ ንስራሕ ዘቀላጥፉን ንፍቕርን ሓድነትን ዝገልፁን በብዓይነቶም ደርፍታት ትልሂታትን ወግዕታትን ድማ ነቲ ወፈራዊ ምትሕግጋዝ ተወሳኺ ድምቀትን ስልጡነትን ዝህቡ ልምድታት እዩ። እዛ ሕብረተሰብ ኤርትራ ካብ ዘለዎ ብሉፃት ናይ ምትሕጋዝ ክብርታት ከም መርኣያ ቁንጪላ ኣብ ብሔረ ትግርኛ ኣብ እዋን ቀውዒ ኣብ ዓፂድን መኸዳን ዝግበር ናይ ምድግጋፍ ባህሊ ተንፀባርቕ ሰነዳዊት ፊልም ዋሊቦ እምበኣር ነዚ ካብ ቀዳሞት ወለድና እናተወራረሰ ክመፅእ ዝፀንሐ ስልጡን ናይ ምትሕጋዝ ባህሊ ንምዕቃብን ንመፃኢ ወለዶና ንምትሕልላፍን ዝዓለመት ስራሕ። ዋሊቦ ኣብ ግዜ ዓፂድ ብተደጋጋምን ኣብ ኩሉ ብሔረ ትግርኛ ዝነብሩሉ ከባቢታትን ንማዕፂድ ዝወሃብ መፀውዒ እዩ። ምስቲ ዝድረፈላ ማዕፂደይ ዋሊቦ ፀሓይ ዕራርቦ ሸትሸት ንኣጋምሸት ማዕፂደይ ዋሊቦ ምስገም ትቆልቦ ማዕፂደይ ዋሊቦ ምስርናይ ትቆልቦ ማዕፂደይ ዋሊቦ እንዳጉሻ ንመሸላ ትቆልቦ ዝብሉ ደርፍታትን ኣገላልፃታትን ምስ ብልሒ ስሉጡነትን

0: ብፍራ ዓፂት ብሓባር ሆን ናበልካን እናደረፍካን እዩ ዝካየድ። ስለምንታይ ግን ደርፊ?
1: እቲ ደርፊ ንምንታይ እዩ ከየስግል ድኻም ከይስምዖ? ድኻም ከይስምዖ እናደረፍካ ኣጀኳ እናበልካ ኣጀኳ እያ እታ ደርፊ ሕልፍ ማለት እያ።
2: እንድሕርቲ ሚልካ ተዓፅት ምካይ ምህካይ ስለ ዝርአካ ቆቲሩ ደቀተረን ደኺመ ኢልካ ኣብቲ ሓንጎልካ ስለ ዝመፅእ ካብኡን ምሕደስ ተባሂሉ ደርፍታት እንድሕር ኮይኑ ትነሪ ኢኻ ትጎይ ፉፍ ትብል ምስ የማንካ ፀጋምካ ጎበሶ ሻሞ ተሻሞ እንዳልካ ትቀዳደም ኢኻ የማንካ ፀጋምካ የርስነካ እዩ ትደርፊ ንመርሰን ተባሂሉ ተገብረ እዩ።
1: ሓደ ንመይነይ ኣይደርፍነ ብዓፂድ እንታይ ደ ኣብቶም ወፍራ እያ ትደረፍ። ስለዚ ዝኾነ ማዕረ ንክስጉም ማለት እዩ የቃላጥፎ ብዙሕ ይዓፅድ ብዙሕ ትተሓስበ መሬት ገዲፉ ዘይተሓስበ ይውስኽ።
3: ኣጃኹም ዓድና ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃኹም ኣጃ

0: ኣኽለኩም ዓድና ኣኽለኩም ዓድና ኣኽለኩም ፀሓይ ተሪራ ኣላ ነተንፍስ ነተንፍስ ጠለስ ምስ በለ ክንምለሶ ኢና ኣኽለኩም ዞም ኣሕዋተይ ቡም ፈሊ ሓብላ ኣሎ
1: ኣነ ዞም ዓበይቲ ሕልፈሉ ሓዚ ዓምዓም ኢና ኣርክበኩም ኢና
2: እታ ብወፈራት ሕገስ በዓል ትግራት ስድራ ቤት ፀሓይ ምስ መረረት ንወፋሮ ንምዕንጋል ከም ስዋ ቡንን ቁርስን ዝኣመሰለት ሕዞኳ ናብ ትግራት ተምፅእ እንተኾነት እቶም ንምሕጋዛ ዝነቐሉ ወፋሮ ግና ንትሕግጋዞም ምሉእ ንምግባር ነናቶም ጣዓሞት ቋፂሮም እዮም ዝወፍ ኣብቲ ክዕርፍሉ ዝሓረይ ወፅላል ገረብ ይኹን ዕብይ ዝበለ ቁሚጦ ነፀልኦም ብምዝርጋሕ ድማ ነቲ ኸካብ ገዝኦም ሰኒቖሞ ዝመፁ ሃንዛ ድቁስን ጨውን ተነስኖ ስጣይታ ጎጎ እግሪ ገመል ወይ ሃንዛ ጉርሙ ቅጫ ወዘተ ዘዚ ዘለዎም ትሕዞ ማሕቢሮም እናተሰሓቁ ጣዓሞቶም ይበልዑ ነቲ ብሰብ ገዛ ንመዐንገሊኦምን ንኽብሮምን ናብ ትግራት ዝመፀ ቡኑን ስዋን ከዓ ከከም ምርጫኦምን ዕድሚኦምን እናተሓላለዩን እናተቐባበሉን ይዕንገሉን ይዕርፉ
3: ሰላም ሃበና ምሕረት ብርነና ማዕዲ ሃዋርያ ንዛረኸ ማዓድና ይባረኸልና ፍርኢ ብሰላም ብሓጎስ ኣብ ብርሃን ኣለቱ ብሰላም ኣብፃሓና ብሓጎስ ብጥዕና ብሰላም ይሃበና ንበል ኣቡነ ዘበሰማያት
4: ኣብ ፍቁር ወዲ ኢየሱስ ክርስቶስ ስለ ዘለና ሓጣዊ ነ

0: ኳሱ ቦታ ነውዙ ሓደ መዓልቲ ምስ ሰብካ ንጊኻ ከይዓመምካ ኣበይ ዝከባ ዝበሃል ሕጂ ኣብ ዘርፈር ከይር ፍታይ ኣትወካ ክላስዕል ዝጠቐመ ኢልዕና
1: ጉደፈንዶ ወዳዕራ ካብ ዓይነ ዓዲ ዝኸፍ መቕናሕት እንታይ ኣለዩ ሃይከል ሓደ ሃወስዋ ሓንዘኻ ሃወስ ግን ሃቦ ዓድና ተኸኩማ እንታ ረሲኹም ማሊኹ ኣመል እዩ
2: ዓድና ሞ ዝበአይድና ዘሎ ምልስ ምልስ ነብሎ ሞ እዛ ፀሓይ ጠረሲ ኢላ ኣላ ዛግራት ዑም ዑም ከነብላ
3: ዳ

አድኖ አድኖ አንሳብ አንሳብ ንቀራረብ ነው።

0: ኢና ቀደም ዕዉታት ሎሚ ዕዉታት ብረኳ ግራት ሓወቦይ ማና ሸብሸብ ኣቢልና ቃቢፅና ናብ እኽሎ ማይና ኢና እንደ ሓወቦይ ማና ሙሉእ ዘይጉድል ሽሻይ ተቐሪቡሎ እንተኾነ ግዳ ዓብ ጉንዲ ንሽሕ ናይ ከባዲ እሞ ኣብዛ መገድና
1: ኣቶም ሰባት እንታይ ግባር ይኹም ትብላ ዘለኹም ናብራብ ኮለና እንተኾና ንኽድ ናብ እኽለ ማይና ካብኡ ዝተረፈ 2-3 ዕትሪ ትብ ግራተይ ተገበርኪ ዝሕሸኒ
0: ካሱ ንዓኻ ንድ ጥሓል ጎበይና ባይትኻ ክትሕወት ዓድኻ ሰለኻ ተኽላዓካ እንተመትካ ትቐብረካ ንዓይቲ ፈለ ተፀምበር
2: ጉደፈንዶ ካሕሱ ይሰማዓካን እዩ ባህሊ ብወደኮይ እቲ ክትብሎ ደሊኻ ዘለኻ ዘረባ ተዛረብ መሻላን ዘረባን ካብ ክሳዱ ቅንጥብ ቅንጥብ ተበልካያይ ድንቂ
0: ኣቅኻ እሞ ኣብዛ መገድና ኣብረህት ውፅዕቲ ሰይትወዲ በርሀ ምስ ደቃ ግራታ ክትዓፅድ ሓኾት ትብላላ እሞ ኢደ ኢድካ ኣለና እንተሓገዝናያ ሰብ ንዝግን ዝፈትዎ እዩ
2: ፅቡቕ ዘረባ እዩ ናይ ብሓቂ ሙሉእ ዓወት ክኾነልና ኣብታ ደረታ ደላ ግራታ ደይትዕበ ንለክመላ
0: ሓቅኻ
2: ሽማግለ ሰበይቲ ፈፈው እናበለት ስቕለ እንተሓሊፍና እያ ሓየንታ ኣለዎ
1: ሓሳብ እዩ ዘፀሓይ ሰፈና ከይሓዘት ከላ ሃይ ሻማሻማ
3: ንበላሻማንበላ እንድሕሪ ሕማቅ ርኢኻ ገፊሕ እንድሕር ኮይኑ እውን እንድሕር ብእዋን ወዲእካ እዚኣ በይና ተሪፋ ኪናእታ ዓፂዳ እዚኣ ከዓ ዕፅሪ ውዒልኒያ እዚኣ ንድሕር ተሪፋ ኮይና ካብ በይና ተርተርፍ መእተው ማልካ ይትኸውን ማለ ንድ በዚኣ ትማ እዚኣ ክትበላዕ ተባሂላ ንለክማ ተባሂሉ ዓፂዶ ማለኪም ማኸዱ
4: ተወስተን ተወስተን

ሓበረ ሰላም ለሰላም ሓበረ ዓተርለ ዋሕትን ተመሽለ ንኽንዳይቱ ገፃሓ ኣልኩምታራ በተኸይፀላኩ ማርያም ኣለ ማርያም ንኽብለኩም ጽላላ ዓንዲ ማኽል ናይ ኩለይ ጸቤነ ስዋ

Thank you.

0: ቆጥባል
1: ያብል ኮ
2: እንዴ ምን ዘላና ወንጀል ነው ማይበት ጎረ ሀጥ ይዞ

Geldim lan. Bir hemen.

0: ብሓፈሻዊ ከፋፍላ ኣብ ኣርባዕተ ምድባት ክረአ ይኽእል። ንግሆት፣ መብዛሕትኡ ግዜ ኣብ ንእሽተይን ናይ ኣዝዮም ፅጉማት ሰባት እንግራት ዝግበር ኮይኑ ወጋሕታ መሬት ከብዲ ኣድጊ ክትከውን ከላ ተጀሚሩ ኣብ ፀሓይ ብራቕ ሻማሻማ ኢልካ ብምውዳእ ነናብ ግራትካ ዝውፈረሉ ኣብ ገለ ከባቢታት ዝዝውተር ዓይነት ወፍራ እዩ። ርፍዶት፣ እዚ እውን ኣብ ንእስ ዝበለ ግራውቲ ዝዝውተር ኮይኑ ንግራት ናይቲ ክሕገዝ ዝድለ ሰብ ብንጉህ ቃቢፅካ ነናብ ግራትካ ዝውፈረሉ ዓይነት ወፍራ እዩ። ምስዮት፣ ካብ ርፍዶት ብዘይፍለ መንገዲ ኣብ ንእስ ዝበለ ግራውቲ ዝዝውተር ዓይነት ወፈራ እዩ። እቲ ፍሉይነቱ ኣብ ግራትካ ውዒልካ መሬት ጠለስ ምስ በለ ጀሚርካ ክሳብ ዓይኒ ሒዙ መሓዝ እኽልን ማዕፂድን ዝፅግመካ ክሳብ ብወርሒ እውን ከይተረፈ ዝዝውተር ምዃን እዩ። ኣብ ንግሆት ርፍዶትን ምስዮትን በዓል ገዛነቶም ክሕግዝዎ ዝወፈሩ ደቂ ዓዱ ዝብላዕ ንስተን ክቕርብ ግድነት ኣይኮነ። መብዛሕትኡ ግዜ እቲ ዝለዓለ ዝግበር እንግዶት ብኑን ስዋን ኮይኑ ብፍላይ ኣብ ንግሆትን ርፍዶትን ኣብቲ ዝዓፀድካዮ ግራት ኮንካ በሊዕኻን ሰቲኻን ነናብ ግራትካ ምውፋር ልሙድ እዩ።
1: ኣለ በረከት ሓንሳብ ንሳማዕ እዚ ከዓ እንዳበይ መርጌታ ተኸስተ ጃሚዓ ምስ መበል ትህቡን ኣለዉ ኣሎ በረክት እዚ ኸዓ እንዳ ኣይቶ መዓሾ ወደ በይ በርሀ ጃሚዓ ምስ መበልቲ እውን ኣለዉ
0: ውዕሎ። እዚ ዓይነት ወፈራ እዚ ንገፊሕ እግራት ዘለዎም ግን ከዓ ብዝተፈላለዩ ምኽንያታት በዕላቶም ክዓፅዎ ዘይከኣሉ ሓረስቶት ዝግበር ናይ ሙሉእ መዓልቲ ምትሕግጋዝ እዩ። ውዕሎ ብደቂ ዓዲ ጥራሕ ዘይኮነ ኣብ ቦጓል ነቦ ወዲ ዝእዝዞ ዓይነት ወፈራ እውን ክኸውን ይኽእል እዩ። ኣብ መብዛሕትኡ ወፈራ ውዕሎ እታ እትሕገዝ ስድራ ዝዓቕማ እኽለማይ ትገብር እያ። ኣብ ወፈራ ውዕሎ ወፋሮ ቀትሪ ብእዋን ዕረፍቲ ዝእንገድዎ ቡን ቁርስን ስዋን ናብ ትግራት ምስዳድ ንቡር እዩ። ምሸት ኣብ ገዛ ምስ ኣተዉ ድማ ስዋን ኣብ ገለውን ብርዚ መግብን ጌርካ ድራር ምቕራብ ካብቶም ልሙዳት ወግዕታት እዮም።
2: ኣበይማና ደኽብለካ ኩሉ ሰቡ ብጓልካ ተወልደ ዝተኣኪቡ ብወድካ ተወልደ ዝተኣኪቡ ኩሉ ወለደኛ ዝተኣኪቡ ኩሉ ወለደኛ ዝተኣኪቡ ተደለኹም ኣሸሓትኩም ትቡ ተጠለኹም ኣብ ኮርቲ ድሂቡ ተዓዊቶም ሳኹም ድዋ ሰቡ ንጎተስታይ ፀሚዶም ምሸት ሓራስ ዝሓልቡ ጎይተ ምሸት ሓራስ ዝሓልቡ

ያለይ አባይ ማና ደኽብለካ ወርቅ ርፍርፍ አባይ ማና ደኽብለካ ወርቅ ርፍርፍ ፀጊ በይልካ ደረት ዘይትሓልፍ ንምላትካ መመን ኣሎ ዘይሃርፍ ንምላትካ መመን ኣሎ ዘይሃርፍ ብምዕራብ ድመፀስ ናባኻ ዘዕርፍ ብሰሜን ድመፀስ ናባኻ ዘዕርፍ ብደቡብ ድመፀስ ናባኻ ዘዕርፍ ብምብራቕ ዝመፀስ ናባኻ ዘዕርፍ ሽሻይ ቀሪብካዮ መሊኡ ዝተርፍ ጮማ ዝበሊዕናዮ ከምዘይሓልፍ ጮማ ዝበሊዕናዮ ሓወ

ሕለለይ ለለይ ለለይ ለለይ ለለይ ባህል ብየ ሰምዕ ዘለኻ ባህል ብየ ሰምዕ ዘለኻ ሓጎሶዶ

ፈትወቱ ቆለኻ ሓቦሰዶ ድፈቱ ቆለኻ መንከዓትኮ ስረብ ድሕሪኻ እ መንከዓትኮ ስረብ ድሕሪኻ ኩሉ ኣዳማታ ኩሉ ፈታዊኻ ወ ኩሉ ኣዳም ኩሉ

0: ዓብለሎም ኣቦይ ማና ዓብለሎም ነቶም ኣትማን ንስኻ ገበሎም ነቶም ኣትማን ንስኻ ገበሎም ኩሎም ቃጭል ንስኻ ደወሎም ተመባጊዕ ንስኻ ድዕሎ ተመባጊዕ ወ ንስኻ ድዕሎ ኮኸብ ሰማይ ኻርሱ ኩሎ ዘይተኣክል ንስኻ ዘይብሎም በሎ ወደ ዘይተኣክል ንስኻ ዘይብሎ ትሰምዕ ደለኻ ክቡር ብኽቡሩ ወዲ ገብራይ ክቡር ብኽቡሩ ወዲ ሓምቢር ወዲ ዘርኣይ ክቡር ብኽቡሩ ከም ሽባኻ ጽላል ብሃገሩ ከም ስንክሳር ብዙሕ ተሃብሩ ኣዳም ከይክእለካስ ብን ሓይሉ ፈተውትኻ እሞ ብርሻኒ ዓሉ ፈተውትኻ እሞ ብርሻኒ ዓሉ ፀላእትኻ እሞ በቑሎም ሕሩር በሎ ወደ ፀላእትኻስ በቑሎ
1: ع

0: ኣዳቦ ዝርሃበለይ የመስግነኩም ኣለኹ ብስራሕካ ብላዕ ብዓድኻ ኩራዕ ከም ዝበሃል ዓደቦ እያ ክሪዕኹምኒ እግዚኣብሔር ኩርዓትን ሓጎስን ካባኹማ ኢኺ ተመጉሸ ነብር ኣለኹ መጎስ ካባኹማ ዓደቦ እያ ኢኺ
1: ዓድና ኣነ እውን ብሳላኹም ኮሪዐ እሞ የቐኒ የለይ ከምታ ባዕልኹም ሓሪሽኩም ዝዘራእኩማ ባዕልኹም ዓፂድኩም ከዓ ካብ ፀያቕ ማዕፂድ ኣድሒንኩምኒ ንዓኹም ሒጀ ደኣ ኣነ ዘይወለድኩ እኳ ይብልኒ ፈጣሪ ተዛረብኩሞ ቐለም ዝረገፅኩሞ ለምለም እግበረልኩም ብርክኹም የፅንዓዮ የቐኒ የለይ
2: ዓደይ ክብረከይ ኣነ እውን ከምዞም ወለደይ ክብልዎ ፅንሑ ኣመስግነኩም ኣለኹ የቐኒ የለይ ክብረት ይሃበለይ እንተኾነስ ኣይሕሱ ንዓኹም ዝኸውን ከይቀረብኩም ግራት ደቂ ዓውኹም ምዕማምኩም ደኣ ስኽፍ ብለኒ እምበር ሓጎሳይ ትወሰን የብሎን ዓደይ መዓረይ እንቀዓጣፍኩምቀዓጣፍኩምይቐኒ የለይ
0: ፀሓዮም ኣብ ማዕሪጎም ፀሓዮም ዘቆልዎ
3: ሞ ዓድና ናይ ሓቂ ካብዚ ቅዱስ መፅሓፍና ዝብሎ ብፁእ ውእቱ ዘይረድኦ ለቢፁ ይብል ካብዚ ፅጉማት ምትሕግጋዝ ኣሕዋትካን ሓትካን ምትሕግጋዝ ናብ ሓቂ እግዚኣብሄር ሰብን ዝፈትዎ ሰናይ ተግባር እዩ እሞ እግዚኣብሄር ብርኸቱ የውርደልና ኣያማናን ወይዘሮ ትዕበን ኣብረህቲ ሓብትናን ድማ ካብ ዓድና ናብ ሓቂ ፅጉማት ሓልፋይ ዘይብሎም እዮም እሞ ነዚኦም ካብ ምሕጋዝ ዝዓቢ ሰናይ ነገር የልበን እሞ ደው የብልኩም ዓድና የዳብረልና
0: ፅቡቅ መዓልቲ ውዒልና ዓድና ሓቂ ብሓቂ ፅቡቅ መዓልቲ ኢና ውዒልና ተደጋጊፍካ ፅጉማትካ እናሓገዝካ ምንባር ካብ ኣቦታትናን ኣብሓጎታትናን እናተወራረሰ ክመፅእ ፅንሐ ሰናይ ልምዲ እዩ ንሕና ደጊም ሄልካ ደኣሲ ነዞም ዓበይትን ፅጉማትን ዓይንን ብርክን ኮይንና ክንሕግዞም ግቡእና እዩ እግዚኣብሄር ፍቕርን ስኒትና ይኽልኣና እዚኣ ክብለ ወደ ሓንኩም
4: ከምዚ ኣቦታተይን ኣዴታተይን ይሕዋተይን ክብልዎ ዝፀንሑ ንሕና በዚ ነዞም ፅጉማትና ዝገበርናሎም ደገፍ ሕጉሳት ኢና እንተኾነ ግዳ ናይ መወዳእታ ክኸ

0: ክኸውን ኣይግብኦን። እዘን ስድራታት እዚአን ዓውዲ ዘእትወለን በፅሑን የብለንን። ምትሕጋዝና ምሉእ ንግበራ ዓድና
1: ልክዓለ ያ ባህልቢ ኣነ በዛ ነብሰይ ወደ ኣድጋይን መሳይን ሕጀ ድልዎ ኣለኹ ዓደይ ኣነ እውን መሳይን ነብሰይን ሒዘ ዓድናብ ዝበልኩም ንዓውዲ ድልዎ ኣለኹ።
2: ዓውዲ መዛዘመናይት ኩሉ ሙሉእ ሓጋይ ክረማትን ቀውዕን ብሓረስታይ ዝተኸየደ ከቢድ ፃዕሪ እዩ። ቀውዒ እቲ ብፅግኢ ገርፊ ረውሒ ዘርኢ ጎልጓል ፀሃያይ ሓፁር ሓለዋ ዕፉን ዓፂድን ዳርጋ ንሙሉእ ዓመት ዝተፃዕረሉ እኽሊ ናብ ቆፍ ሓረስታይ ዝኣትወሉ ወሳኒ እዋን እዩ።
3: ብታራ ነታ ዓውዲ እንታይ ኣ ኣነ የ ፀቂጠ ብቕድመ ኸዓ ኢሉ ሰብ ገይሩ ንዛ መዓልቲ እዚኣ እፀቅጥ ኣለኹ ረአየኒ ኢሉ ይፀቅጥ። ምስክር ናይ ዓውዲ ምፅቃት ሓደ ይኹን ኢሉዎ ኣሎ፣ ዋላ ሓደ እውን ይኹን ንስኡ ዘይብላ ፀኒሓ ንስኡ ይፀቐጠላ እንድሕሩ ኢሉ እቱ ዳሕርዋይ ብዓመፃ ይረአ ማለት እዩ።
2: ዓውዲ ኣብ ንፋስ ብቐሊሉ ክርከበሉ ዝኽእል ብርኽ ዝበለ ቦታ ወይ ምቕልቃል ዓዲ ይፅረግ። ልሙፁን ተሪርን ንክኸውንን ኣብ እዋን ምሕፋስ ምህርቲ ሓመድ ከይገብርን ከዓ ፈለማ ክሳብ ዝጭቁ ማይ ረብሪብካ ዳሓር ኣብ ዕረእቲ ኢኻ ይርገጽ። ዓውዲ ጣፍ ምስኸውን ድማ ኣብቲ እተውድቐሉ እዋን ብዒባ ይልቕለቕ። ዓውዲ እቲ ልዑል ጥንቃቐ ዝሓት ክፋል ናይ ስራሕ ሓረስታ እዩ።
3: ኩሉ ግዜ ወደሳ እዩ ናይ ብዕራ እዩ። ክትሓርስ እውን ብዕራ ይውደስ እዩ፣ ክተኸይድ እውን ብዕራ ይውደስ እዩ። ስለዚ ናኡ እናናኣዱ ናኡ ኣጆኳ እናበሉ ይኸይድሞ
4: ቀልስ በሎ ጭላይ ቀልስ በሎ ሆበል

0: ምህርቲ ክቡር እዩ። እንታይ እቲ ክብሪ እቲ ናይ ዓመት ተፃዓርካዮ ፃማ ኣብ ሸዑ ኢኻ ፈጣሪ ብዝሃበካ እትረኽቦ ሸውዑ ክትሓፍስ ምስ ቀረብካ ኩሉ እዩ ዝኽልከል ክሻብ እትሓፍስ ሻብ ሓፊስካ ትውድእ ዝመፀን ክተኸይድ ከለኻ እውን እኽሊ ብዛሕ ኢሉ እዩ ዝሓልፍ። ስለዚ ዝኾነ ሓፊሱ ምስ ወደአ ለመንተ ኣለዋ ኣብ ተወሰነ ሓፊሱ ሓፊሱ ካብቲ ዓውዲ ኣብኣ የፅንሕ ናእታተን ዝኸውን ንሳ እታ ካብታ ምህርቲ ሰለስተ ግዜ በቶም ይሐ ዋላ ብሰፊኢ ሓፊሱ ናብዚኣ ዝገብረን ኣስራት ማለት እየን ዕሽር ማለት እየን።
1: ወፈራዊ ናይ ምትሕጋዝ ባህሊ ሕብረተሰብ ኤርትራ በብእዋኑ ምስ ዝመፅእ ምልውዋጥ መናብሮ ህዝቢ እኳ መልክዑ ክቀያየር ዝኽእል እንተኾነ ብውልቀ ወይ ብውሱን ዓቕሚ ክፍታሕ ንዘይክእል ሽግራት እናፈተሐ ማሕበራዊ ናብራ ዘውሕስ እንኮርዓሉ ክቡር ያታ እዩ። ኣብዚ እዋን እዚ እዚ ክቡር ናይ ምድግጋፍ ልምዲ ከም ኩሎም ካልኦት ያታዊ ባህልታት ጽልዋ ዘመናውነት እናሃሰዮን እናጓደሎን እኳ ይመፅእ እንተሎ ኣብ ኤርትራ ብወፈራ ጸገማትካ ናይ ምፍታሕ ባህሊ እምብዛ ተባሕጒጉ ዩ ክበሃል ኣይከኣልን። እዚ ዝሕብን ባህላዊ ክብሪ እዚ ኣብ መጻኢ ህይወት ሕብረተሰብ ኤርትራ ተዘውቲሩ ንኽነብርን ካብ ወለዶ ናብ ወለዶ እናተዓቀበ ክወራረስን ድማ ናይ ኩሉ ዜጋ ሓላፍነት እዩ።

ዮሃንስ ክቐርብ ከሎ ብሓቂ ጌርና ኢና ንሕና ሶሙን ክልተ ቕነ ክተርፎ ኸሎ ኢና ንዳሎ ክንዳሎ ከለና ክዳና ንሓፅብ ክዳና ንኽደን ርእስና ንቕምቀም ከምኡ ውን ደቂ ኣንስትዮ ይቁነና ይሕኘና እንደጋና ኣብዙይ ወለባ ዝበሃል ኣሎ ዕንቁ ዝሓዘ ኣብዙ ይገብሮኦ ሽዑ ፈፂምካ ንስኻ ይትመስልን ኢኻ ኣብቲ መዓልቱ እቲ ሕጂ ከምዚ ጌርካ ምስ ተዳለኻ እኒሄልካ ከም ስርዓት ኩሉ ሰብ ኒ ዮሃንስ ይቕበሎ ብዛዕባ ከምዚ ጌርካ ኩሉ ነብስኻ ተዓራሪኻ ናብ ጓይላኻ ምሸት ትብገስ ናብ ፀወታኻ ናብ ፀወታኻ ምስ ተበገስካ እንታይ ትገብር ሆየ ክትጅምር ከለኻ እንታይ ትገብር ነቲ ሰብ ከተላዓሎ ኢልካ ገተን ገተን ነዲ ዘጋዓተን ውፃእ ካብዛእቶን ገተን ገተን ነዲ ዘጋዓተን ውፃእ ካብዛእቶን እንዳበልና እቲ ሰብ ከም ዝእከብ ንገብሩ ካብኡ ምስ ተኣከበ ንቤተ ክርስትያን ለኪምና ኢና ንኳለል ሆየ ሆየ እንዳበልና ሆየ ሆየ ሆየ ይ ሆየ ሆየ ሆየ ሆየ ሆየ ሆየ ደሃይካ ምንጋጋ ሆየ ዘይትበላ ዋጋ ሆየ ደሃይካ ጎረሮ ሆየ ዘይትበላ ምዕሮ ይ ሆየ እንዳበልና ከምዚ ገርና እንዳኸረርና ሰለስተ ግዜ ንበት ክስያ ንኳለላ ዳሓር ዳሜራ ንገብር ብዛ ቐልቀል እዚ ቐልቀል ዓብያ ትበሃል ዳሜራ ንገብር ናይ ምሸት መወዳእታ ካብኡ ተተሓሒግና ናበይ ንኸይድ መትከል ጓይላ ገዛ ማእከል ገዛ ዝበሃል ቦታ ነርና ጓይላ ይትከል ከምዚ ሎሚ ሰበይ ተዋሓደ ንሕና ቀዳማይ እንዳሓራወይ ንርክብና ኢና ሕጂ ጓይላ ይትከል ዘይተኣደና መርዑ ዘይተኣደና ጓላ ተወዳት ብምሉእ ሰብ እዩ ዝመፅእ ናብ ኮባብሮ ሰሙን ከሎ ፀለውዎ እንዳቤ ክስተ ኢልካ ይፅሎ ይቕኒ ፀሓይ ክፅሎ ተፀሊ ይመፅእ ተመርሚር እዩ ዝኣቱ ኮበሮ ዝወቕዑ ኣለዉ ስዕስዑ ኣለዉ ጨራ ዝሃርሙ ኣለዉ ጓይላ ሕቕ ዕልና ኢና ንፀወት ክሳብ ፀሓይ ትበርቕ ፀሓይ ምስ በረቐ እንታይ ንገብር ጓይላ ተፃዊትና ናበይ ንብገስ ናብ ሩባና ናብ ሩባ ተበጊስና ሩባ ክንሕፀብ ንኸይድ ምሕማሶ ጓላትን ምሕማሶ ወዳትን ዝበሃል ኣለና ሕጂ ከምዚ ገርና ምስ ገርና ተነጓላት ትሕት ኢለን ዝሕፀባ የእማን ዓብዪ ኣለና ቃላያት መሉ እዩ ሕጂ ተመወዳእታ ይገብሩ ነተነጓላት ክዳነ ንውፅአን ክሕፀባ ምስኣተዋ ክዳነ ንብ ከውሒአን ድርብዮ ነቲ ክዳውንቲ ንሕድገን ሕጂ ከምዚ ትሪዮ ሳንዳይ ድሓረይት ክን ገደደ እዩ ዝኸውን ሽዑ ሕጂ ክሕባኣ ጉብጦ ጉብጥ ክኸዳ ደድሕሪአን ንኸደን ሕጂ ደርቢና ኣለን ከዓ ንኸይድ ከምዚ ገርና ዋርድያ ካ ውፃእ ንሳተ ዋርድያ ውፅአን ክዳን ከይውስድልና ኢለን

0: ወርድያ ውፃ ሕጂ ንሕና ግን ተፀጋጊዕና በዓል ክስትኦም ዝኽእልዎ ተባሂሉ ተፀጊዖም ከይዶም ክዳን ዘልዕሉ ኣሎ ይብላ ሽዑ ብዛዕባ ክዳነን ንሕና ከዓ ብገዛ ኣሕዋትናን ደቀናን ድማ ከምዚ ካልእ ኮይነን ሽዑ ስማዕና ከምዚ ገርና ተለዊጥና ኢና ንውዕ ሽዑ ሕጂ ብዝኾነ ናብ ጉዳይና ንኣቱ ማይ ጓቕመን ኮይኑ ኢና ንሕፀብ ዘለና ሕጂ ሸዓ ጥዕና እያ ተባሂላ ሕጂ ዝሓርድ ጥዮል ሓርድ በጊዕ ሓርድ ዓቕሚ ዘየብሉ ኣብ ስጋ ግርምድ ይኣቱ ከምዚ ገርና ቅዱስ ዮሃንስ ብጣዕሚ ገርና ንሕና ከምዚ ገርና ኢና ንውዕሎ ነርና
1: ኣብዚ ማእኸል ዓዲ ነበር ጓይላ እጂ ኣብኡ ተፅወት ሓዲርና ሰዕተ ሓሙሽተ መስኮነ ከዓ ምሕፅ ዓላዊ ዝበሃል ለበዚ መርዒ ኮይንና ክንሕምብስ ንኸይድ ዮሃንሰይ ቅዱሰይ ጥቓን ጥቓን ሃበኒ ሽቱ ለይ ክዕጠቓ እንዳበልና ንኸይድ ድሕሪኡ ኸይድና ሓንቢሽና ክንመፅእ ከለና ከዓ ጓቕሜን እየ ማይ ጓቕሜን እየ ተሓፂብ ክንዶ ማይ ጓቕሜን እየ ከዓ ንብል ድሕሪኡ እቲ ርባርባ ከዓ ይሕንበዛ ከዓ ንብል ይሕንበዛ ይሕንበዛ እስኪ ዕደ ተሰዲደ እስኪ ዕደ ተሰዲደ ሕሪኡ ስም ሰዳና ከዓ ተብርሃን ጓልየ ዓትጋዓትለየ እምብለ እምብለየ ከዓ ንብል ከምኡ እንዳበልና ክዘላ ንመፅእ
2: ተፅውት ሓቢርና ንሮባ ክንከይድ ከለና ከምቲ ዝበለ እዘን ሓፍተ እዩ ዮሃንሰይ ቅዱሰይ ኣብርህዋ ንባይቶ ዮሃንሰይ ቅዱሰይ ኣብርህዋ ንባይቶ ተሓፂብና ክንመፅእ ከለና ከዓ ዮሃንሰይ ዮሃንሰይ ሰሰኑ ሰሰኑ እንቃዓጣፍኩኑ ከዓ ንብል ንመፅእ ከለና ኣብዚ ተሓፃዊትና ክንከይድ ከለና ከዓ እንዳተጋፃፀምና ንፃወት እንኳይ ንመስቀል ንወለሎ ንሰብ እኳ ትቕበሎ ኢልና ከዓ ንደረፍ
3: ተዛውነላዓፈይ ተዛውነላዓፈይ ተዛውነላ ተዛውነላዓፈይ ተዛውነላ

0: ናይ ቅዱስ ዮሃንስ ብዕራይ ሓሪድና ትምህልል ውዒልና ወዲሸን ኣንስቲ ብናተን ሰብኣይ ምስካህና ከዓ ብናህና ትምህልል ውዒልና ፀበሉ ተማቂልና በሊዕና ሰቲና ንሓድር ነርና። ብከምዚ እዩ ዝካየድ ነይሩ። መስቀሉን ከምኡ
1: ናይዚ ዓዲ እየ ዝዛረብ ዘለኹ ኣነ ሕጂ ሕጂ ከምቲ ድበሎ ኮይኑ እቲ ናይ ቤተክርስትያን ድበሎ ኣብቲ ቤተክርስትያን ድግበር እዩ። ምሸት ከዓ ናይ መንእሰይ ኣሎ ሸ መንእሰያት ሆዮ ብሉ ሽግ ጌርካ ነዚ ዓዲ ብምልእታ ማለት እዩ እንዲልካ ትዘራ ዝኸሩ ነይሮም ሰባት ፍሉጣት ማለት እዩ። ሆዮ ኢሎም ድመርሖ ካ ባዕሎም ሆዮ ብሉ ሶም ተካልእ ሰብ ከዓ ይቕበል ኮዮ እንዳበሉ ንኣብነቲ ቃላት ክብሎ ተደልዩ ካ ክብሎ ክእል እየ ማለት እዩ። ሕጂ ሆዮ ሆየ ሆዮ ሆየ ሆየ ሆየ ሆየ ሆየ ባብርሃን ጢጡ ሆየ ህጎይ ጠሪጡ ሆየ ባብርሃን ዓጓ ህጎይ ተጎጓ ኣጆኹም ቆልዑ ኣዳጉራ ጨልቂዑ ኣጆኹም ጓሰተ ኣዳጉራ ሸወተ ዕፉን ሸወተ ኩሉ ሓደ ይሱ ባሎንጓ ሸወተ ትብል ኩሉ ትኾየ ይበሃል። እዙ ኣዋልድ ከዓኒ ኣብ ሓንቲ ቐልቀል ነራ በቲ ንሕና ንዘረሉ ሕጂ ነዚ ዓዲ በዚኣ ና ንዘራ ብትሕቲ ቤተክርስትያን ከምዚ ኢልና ኣብ ሓንቲ ገዛ ነራ ከምዚ ዋልድቢት ምላ ህድሞ ኣለዋ ኣብኣ ኮይነን ትዝድልየተን ነቶም መንእሰያት ንኸይድ ዘለና የመጉሳ ማለት እዩ። ሰስኑ ሰስኑ ሴፍን ዋልታን ኩኑ እዚ ዓድና ከይኣትዎ ጓና እንዳባላተን ዋልድ ከዓ ነቶም መወዳት ማለት እዩ የመጉሳ ሓድራ ማለት እዩ። ሕጂ እቲ ናይ መስቀል ናይ ቅዱስ ዮሃንስ ንጎ ሽዑ ምስ ወግሐ በዚ ለና ምሕፃ ዓላው ድበሃል ንጎ ኸይድ ካብኡ ተን ዋልድ ይኸዳ ኣዋልድ ቀዲመን ተኸይደን ክዳነን ምስ ውፀኦ ቶም ወዳት ገለ ገብሩ ወይ ሶም ቀዲሞም ተኸይዶም ከምኡ ገብራ ናይ ንጎ ማለት ኮዮ ምስ ወዳእካ ጓይላ ተሓድር ለይቲ ሙሉ ለይቲ ሓድር ጓይላ ጃኣነ ብቲ ሰዓቲ ንገዛእ ነብሰይ ንእሽቶ ኮይነ ኔሮም ከባቢ ትክኡ ዋጣውዓሎም ደርፍ ተሓድር ውጋሕ ትብል ንጎ ምስ ወጋሕቲ ሕጂ ናብቲ ዝብለካ ማይ ዝኸይድ ይኸይድ እቲ ዝለኸማ ድቀስ ተንዋልካ ኹም ክዳኖም ሓብኣሎም ክዳነን ሓብለን ገልመለኡ ውጭጭጭ ተባሂሎም በቃ ተሓፃፂቦም መፁ ነይሮም። እዚ ናይ ቅዱስ ዮሃንስ ፈልጣነ
2: ሰሰኑ ወይዓደበና ወይዓደበና ወይዓደበና ይዓደበና ወይዓደበና ወደስ ይሓንሰ ወለባ ሰኩ ይዕርሰ ወለባየ ቅዱስ ዮሃንስ ወለባ ሰኩ ይዕርሰ ይወለባ ቅዱስ ዮሃንስ ወለባ ሰኩ ይዕርሰ ይወለባ ቅዱስ ዮሃንስ ወለባ ሰኩ ይዕርሰ ይወለባ
3: ሽዑ ሆየ ሆየ ትብል ቁራዕ ሓምሊ ውፃእ ቁራዕ ጠስምእቶ ይበሃል። ከምዚ እንዳገበርና ምስ ከድና ሕጂ ኣኸይ ኣኸኸይ ኣኸይ ኣኸኸይ ንብል ኣኸይ ኣኸኸይ ኣኸይ ኣኸኸይ ቁንጭ ውፃእ ተዋንእቶ ኣኸይ ኣኸኸይ ኣኸይ ኣኸኸይ ኣኸይ ኣኸኸይ እንዳበልና ብርሃን ገዳይ እንዳበልና መስቀል ገዳይ እንዳበልና ከምዚ ገርና ንውድእ። ሕጂ እቲ ኣኸይ ኣኸኸይ ዝብ ዘሎ ነቶም ስድራ ብምልኦም የብሎም የሳገሮም ምስ ኣሳገሮም ይሳገርዋ ንዓ መስቀል ርኪበ ማለት እዩ ንዓመታ ከምዚኣ እንዳበልካ ሕጂ እዙ ምስ ተሳገረ እንዳዘወርካ ከምኡ ትገብር ሽግ እዲ ዘርባዕ ሕጂ ዝኸይደ ኣብ ሓደ ኢዱ እቲኣተ ተወዲ ኣትያ እንዳገበረ እዩ ዝኸይድ። ከምዚ ገሩ ምስ ወደአ እንታይ ይገብር እቲ ርሑስ ፅዕሊት ዘለዎ ኣፍኩን ክፈቱ እንዳበለ እንዳዘረ ምዕጉ ይኹን ኣጅቦ ማጨባ ኹን የዝር ነቲ ድኻ ማለት እየ። ከምዚ እንዳገበርና እንደጋና እውን ከፍትና እንታይ ንገብረን ነሳግረን ካብ ሕጂ ሕማም የለን ኢልና ዒባን ጠስምን ንሕውስ ሓዊስና ኣብ መፃውቦ ቦታ ኮይና ከምዛ ናይ ምርፍእ ዝውጋዕላ ዘን ከፍቲ ኣብ መፃውቦ ኮይና ሕልፍ ክብላ ከለዋ እታ ጠስምን እታ ዒባን ኣብዚ ኣልሕግ ነብለለን። ሕጂ ሽዑ ናይ መወዳእታ ኮይኑ በዚ ገርና ዶሮ ሓሪድና ኣብኣ እቶም ዘለዉ በኣ ከፍቲ ዘበሉ ኣብኣ ሓንቲ ምፅኢና ፍልሕልና ንብላ ነታ ደርሆ ናተን ምስ ወዳእና መደረቐ እዩ ዝበሃል መደረቕ ተባሂሉ ከምዚ ገርና ድማ ነታ ደርሆ በሊዕና ንፈላለ
2: ተሓፂብ ክንዶ ጓቕሜ ማይ ጓቕሜ

ካብ ገደልን ካብ እማንን ኢኻ ሸጓዕሎ ዝበሃለሎ ፈቐዶ ገደል ኢኻ ተኣርዮ ንዑ ኣሪኻ ሰለስተ ጉፍሮ ዝበሃላ ሰለስተ ሓላቓት ይኾና። ሕጂ ናይ ክስቶ ፅቡቕ ናይ ክስቶ ሕማቕ እንዳተባሃልና ይስራሕ። ክስራሓ ከለዋ ክንደይ ይስራሓ? ሽዱሽተ እየን ስራሕ። ሽዱሽተ ክስራሓ ከለዋ እተን ሓሙሽተ መዓልቲ ነናይ ምሸት ኣለዎ እን እታ ሻድሸይቲ ድማ ኣኸይ ኣኸኸይ ገለ ክኸውን እንዳበልካ ተማልኦ ዲ ዘርባ ማለት እዩ ተወሳኺ። ሕጂ ከምዚ ጌርካ መዓልቱ ምስ ኣኸለ ኣባ ብርሃን ምስ ኣኸለ ወየ ትብል ተሰሪዕኻ ከምቲ ቅድም ኢለ ጠቐስክዎ ሓደ ኣለካ ከራሪ ኩልኻ ካብዚ ናበይ ክብለካ እያ ዳርጋ ናይ ኪሎ ሜትር ንኸውን ኢና ቁመትና ሓደ ሰብ ብዝኸረረካ ብኣ ትኸይድ። ሕጂ ብገደል ኣሎ ንቤተ ክርስትያን ክንኳለል ክንብል ቶም ሰብ ጉልበት ቶም ዝኽእሉ እንዳወጠጢኦም እንዳደገፉ እዮም ዘደይቡኻ። ሕጂ ምስ ከምዚ ክትኳለል ከለኻ ኣባ ብርሃን ዓጓ ክጎይ ተጎጓ ትብል ኣባ ብርሃን እንዲኣ ትኾን ዘላ መጀመርታ ኣባ ብርሃን እያ ኣባ ብርሃን ጢጡ ክጎይ ጠሪጡ ኣባ ብርሃን ዓጓ

0: ከይድ ተጎጓ እንዳበልካ ኣጆኹን ቆልዑ ዳጉራ ጠጢዑ እንዳበልካ ቀፂልካ ከምዚ ጌርካ ኢኻ ትኸይድ። ብዛዕባ ናይ ሽግ ኣሰራርሓ ንምምፃእ ሓያል ቃልሲ እያ ተምፅእ ሽግ ብከምዚ ጌርና ኢና ንሓልፉ ነርና። ብዛዕባ ኣሰራርሓ ናይ ሽግ ሕጂ ልሕፅብ ዘለካዮ ጨቐምጠ ቐሊጥካ ካብኡ ጌርካ ኢኻ ተኣሳስሮ ብከምዚ ጌርና ኢና ንኸይድ ነርና።
1: መስቀል ንበለሎ ንሰብካ ተኸተሎ ኣምባል ንመስቀል ንበለሎ ንሰብካ ተኸተሎ ኣምባል ንመስቀል ንበለሎ ንሰብ እዚ ዓምባብቴለይ ተኣኽለኒ እያ ሽፍን መስቀል እዚ ዓምባብቴለይ ተኣኽለኒ እያ ሽፍን መስቀል እዚ ዓንበብቴለይ ተኣኽለኒ እያ ሽፍን መስቀል እያ ሽፍን መስቀል ተኣኽለኒ እያ ሽፍን መስቀል እያ ሽፍን መስቀል።

ሓወየ ዝራርያ ተሰምሰመን እሞ ንበዓል ዛውያ ዛውያ መለየ እዘንተኩሓሎ እሰኒሕሻኻ ኣብ መቕደሰይ ነብሮ ዛውያ መለየ እዘንተኩሓሎ እሰኒሕሻኻ ኣብ መቕደሰይ ነብሮ

0: عزو سلامتنا تقبلوا فنونا أم كتالة تركوا بزخباركم تعزبتنا كمي تعلو فرق معلتن فرقان أخيلن لو مقدام عصر تخلط تمسكرا مستدالوا هاقراون أهقراون زينا تتحزلكم كاريبا زلقو أرسي ماس مرومي نم كتالكم بخبرنا عدمكو بغندار استزينا في اللم أبزو بادوب بوفر تمهارون اللمعات عوت نتكتات كم التسلاسلة تقليتهم ኣብ ንዞባታት ሰንዓፈን ዓዲ ቀይሕን ንብሉፃት ተምሃሮ ካልኣይ ደረጃ ሽልማት ድንድን ተዓዲሉ ኣብ ንዞባ ተሰኒሕ መምዓሶ ንምቁፃል ፀረ ጠንጡ መድሃኒት ተነፂጉ ኤውሮጳዊ ሕብረት ንዩክሬን ልዕሊ 6 ቢልዮን ዩሮ ዝግመት ተወሳኺ ወታሃደራዊ ደገፍ ከም ዝገብር ሓቢሩ ሰሜን ኮርያ ንቕልውላዊ ሓውሲ ደሴት ኮርያ ዘጋድድ ስጉምቲ ካብ ምውሳድ ክትሕየብ ደቡብ ኮርያ ፀዊዓ ኣብ ዴሞክራስያዊት ሪፓብሊክ ኮንጎ ብሓደጋ ባርዕ ከቢድ ሰብኣውን ንዋታውን ክሳራ ወሪዱ ዝርዝር ዜና ኣብ ዞባ ደቡብ ካብ 7 ሓምለ ክሳብ 15 ነሓሰ ኣብ ኩለን ዞባታት ብወፍሪ ተምሃሩ ንልምዓት ዕውት ንጥፈታት ከም እተሰላሰለ ተሓቢሮም ወኪል ኤሪና ፊልሞንት ካቦ ዘዳለወ ፀብፀባሎ ሚካኤል ሓድጉ ክቕርቦ እዩ
1: ኣብ ዞባ ደቡብ ብወፍሪ ተምሃሮ ንልምዓት ኣብ ምዕቃብ ሓመድን ማይን ምግራብን ዘተኮረ ኣድማዒ ማእቶታዊ ንጥፈታት ከም ተሰላሰለ ኣዋሃዲ ናይቲ ወፍሪ መምህር ፋኖስ ገዳም ገሊጹ ንኤሪና ብዝሃቦ ሓበሬታ መምህር ፋኖስ ኣብ 12 ንኡስ ዞባታት ዝተዋፈሩ ኣስታት 7,000 ተምሃሮን ኣለይቶምን ኣብ 54 ምምሕዳራት ከባቢ ኣብ ዝተደኮነ 49 ንቑጣታት ተዋፊሮም ምስራሕን ምፅጋንን ዛላታትን ከትርታትን ምትካል ምኽስኳስን ፈልስታት ከምኡውን ምፅጋን ፅርግያታትን ድሕነት ትራፊክ ዘጠቓልል መደባት ከም ዝዓመሙ ኣብሪሆም
2: ወፍሪ ክረምታዊ ማእቶት ንብሎ ብልሙድ ወይ ከዓ ወፍሪ ተምሃሮ ንልምዓት ከም ዝፍለጥ ኣብ ሃገርና ንመበል 28 ግዜ እዩ ዝካየድ ዘሎ ኣብ 12 ንኡሳን ዞባታት 54 ምምሕዳር ከባቢታትን ኣብ 49 ንቑጣታትን ተዘርጊሑ ዝወፍሪ እዚ ካብ ዕለት 7 ጀሚሩ ክሳብ ዕለት 15 ወርሒ 8 ተዛዚሙ ማለት እዩ ብዙሕ ዕላማታት እኳ እንተሃለዎ እቶም ቀንዲ ዕላማታት ንብሎም ግን ሓደ እቲ ምዕቃብ ማይን ኣከባቢ ንብሎ እዩ እቲ ካልኣይ ኣካላውን ኣእምራውን ማሕበራውን ህንፀት ናይ መንእሰያት ወይ ከዓ ናይ ተምሃሮ ስለ ዝበርክት ሳልሳይ ከዓ እቲ ዲስፕሊንን ናይ ስራሕ ልምዲ ንኽጥር እዩ ከም ራባዓይ ክንወስዶ ንኽእል እውን እቲ ብስነ ሓሰባዊ ትምህርቲ ኣብ ትምህርቲ ዝመሃርዎ ዝነበሩ ዓመት ሙሉእ ኣብ ግዜ ክረምቲ ብተግባር ንኽርእዎ
1: በዚ መሰረት ልዕሊ 187,000 ፈልስታት ኣግራብ ክትከል እንከሎ 656,000 ሜትሮ ቀናታዊ ዛላታትን ልዕሊ 21,000 ሜትሮ ክቦ ክትርታትን ከም እተሰርሐ ሓቢሩ
2: ኣብቲ ዝነበረ ስራሕ እቲ ዝተዓመን ንጥፈታት በብናቱ ክሳይ ኣሎ ንኣብነት ቅናታዊ ዛላ ብክሳይ ክንሪኦ ከለና ብዝተሰርሐ ስራሕ ኣስታ 655,000 ሜትር ዘለዎ ዓቐን ተሰሪሑ ቅናታዊ ዛላ ዝፅገንካ 183,000 ከምኡ እንዳበለ ይኸይድ ኣብቲ ጉድጓድ ፈልሲ ዝተኳዕተ ክንርኢ ከለና 267,735 ነይሩ ዝተተኽለ ገረብ እንተርኢና ግን 187,437 እዩ እዚ ብርዱእ ምክንያት እዩ ምስቲ ዘጋጥመና ዋሕዲ ናይ ዝናብ ኩሉ ተወጢኑ ዝነበረ ክትከል ኣይተኻለን ብፍላይ ከዓ ኣብዚ ምብራቃዊ ክፋል ናይ ዞባና ንብሎ ዋሕዲ ማይ ስለ ዝነበረ እቲ ዝትከል ፈልሲ ዋሕዲ ተራ እዩ ማለት እዩ ኣብዚ ምዕራባዊ ክፋል ናይ ዞባና ንብሎ ግን ድሓን ዝኾነ ናይ ፈልሲ ምትካል ተካይዱ ማለት እዩ
1: ኣብ መወዳእታ ዝትከል ፈልስታትን ዝስራሕ ክትርታትን ዛላታትን ኣብ ዝድለ ደረጃ ንክብፅሕ ምምሕዳራት ብፍላይ ካብ ኮማት ሓላፍነት ክወስዱ ኣዘኻኺሩ ኣብ ዞባ ደቡብ ናይ ሎም ዓመት ወፍሪ ተምሃሮ ንልምዓት ካብ 7 ሓምለ ክሳብ 15 ነሓሰ ኣብ ኩለን ዞባታት ከም እተኻየደ ይፍለጥ
0: ኣብ ንዞባታት ሰንዓፈን ዓዲ ቀይሕን ብሉፃት ተምሃሮ ካልኣይ ደረጃ ሽልማት ደንደን ተዓዲሎም ወኪል ኤሪና መሓመድ ኣይፈራሕ ንዘዳለወ ፀብጻብ ዳናይት ገብሪ ሂወት ከተቕርቦ እያ
3: ኣብ ሃገራዊ መርመራ 12 ክፍሊ ናይ ዓመተ ትምህርቲ 225-226 ካብ 3 ክሳብ 4 ሙሉእ ነጥቢ ንዘመዝገቡ 44 ተምሃሮ ካልኣይ ደረጃ ንኡስ ዞባታት ዓዲ ቀይሕን ሰንዓፈን ሽልማት ደንደን ተዓዲሉ ብትሽዓተ መስከረም ኣብ ከተማ ሰንዓፋ ኣብ ዝተካየደ ስነ ስርዓት ሓላፊ ፕሮጀክትታት ሃማማት ጨንፈር ዞባ ደቡብ መንእሰይ ሕሩይ ተስፋ ዮሃንስ ኣብ ክልቲኡ ንኡ ዞባታት ንሽልማት ካብ ዝበቅዑ እተን 15 ደቂ ኣንስትዮ ምዃነን ብምሕባር ንብሉፃት ተምሃሮ ንምሽላምን ኣፍልጦ መሃብን ሞራላዊ ግዴታ ከም ዝኾነ ገሊጹ። ሓላፊ ኣብያተ ትምህርቲ ንኡ ዞባ ሰንዓፈ መምህር ዑመረዲን መሓመድ ብወገኑ እቲ ዕላማ ንዕውታት ብምትብባዕ ኣብቶም ካልኦት ቅዱስ ቅንእን ምፍጣር ከም ዝኾነ ብምሕባር ከምዚ ዝበለ መደብ ኣብ ውፅኢት ተምሃሮን ብቕዓት ትምህርትን እውን እወታዊ ፅልዋ ከም ዘለዎ ሓቢሩ። ኣብ ማሕዳር ንኡ ዞባ ሰንዓፈ ኣቶ እድሪስ ዓሊ ሽከር ብወገኑ ንብሉፃት ተምሃሮ ምትብባዕ ኣካል ናይቲ ብቕዓት ትምህርትን ተምሃሮን ንምብራኽ ዝውሰድ ዘሎ ተበግሶታት ከም ዝኾነ ብምግላፅ ጎኒ ጎኒቲ ንብሉፃት ናይ ምትብባዕ መደብ ኣብ መስርሕ ምምሃርን ምስትምሃርን ዕንቅፋት ዝፈጥሩ ሕፅረታት ንምቅላል ክስራሕ ተማሕፂኑ። ተሸለምቲ ብወገኖም ብወለድን መምህራንን ዝግበረሎም ደገፍን ምትብባዕን ብምምስጋን ረኺቦሞ ብዘለዉ ሽልማት ተተባቢዖም ዝቕፅል ጉዕዞ ትምህርቶም ብዓወት ንምዝዛም ኣበርቲዖም ክሰርሑ ምዃኖም ኣረጋጊፆም። ኣብ ዞባ ደቡብ ካብ 214 ዛጊት 1467 ብሉፅ ውፅኢት ዘመዝገቡ ተምሃሮ ሽልማት ደንደን ከም እተዓደለ ይፍለጥ። ኣብቲ ኣጋጣሚ ብሞያ ኤሌክትሪክሲቲን ምውዳድ ናውቲ ፀሓይ ውፃዓትን ንሰለስተ ኣዋርሒ ዝሰልጠኑ 60 መንእስያት ከም እተመረቑ ወኪል ኤሪና ሓቢሩ።

ኣብ ንዞባተ ሰነይ መልከፍቲ ዓሶ ብምክልኻል ነቲ ሕማም ንምቁፅፃር ብዝግበር ፃዕሪ ኣብ 6 ብምሕደራት ከባቢ ኣባይቲ ፀረ ጣንጡ መድሃኒት ከም እተነፅገ ሓላፊ ህዝባዊ ጥዕና መንእሰይ ፊልሞን ተስፋዝጊ ሓቢሮም ምንፃግ መድሃኒት ንበይኑ ኣኻለ ከም ዘይኮነ ዝገለፀ መንእሰይ ፊልሞን ዕቋር ማያት ክድፈን ጉባእ ኣጠቃቅማ ናምስያ ክዝውተር ከምኡውን ከባብያዊ ፅሬት ብሰፊሑ ክድፋእ ኣለውን ኣተሓሳሲቦም ጎንጎን እቲ ብትካላት ጥዕናን ሞያውያንን ዝካየድ ጥዕናዊ ኣስተምህሮታትን ጎስጓሳትን ብሕብረተሰብ ክዝውተር ዝግብኦ ሜላታት ምክልኻል ብጥብቂ ክትግበር ብምዝኽኻር ውህድ ስራሕ ክዓዝዝ ኣተሓሳሲቦም ነበርቲ ብወገኖም ሕብረተሰብ ኣብ ፅሬት ኣከባቢ ዓቲቡ ምዝሰርሕ መምዓሶ ኣብ ትሕቲ ቁፅፅር ክውዕል ስለ ዝኽእል ህዝቢ ተሳትፎኡ ክሕይል ኣዘኻኺሮም ኣብ ምሕዳር ዞባ ሰሜን ኣቑሒ ባሕሪ ተራና በርክቶን መንእሰያት ኣብ ሕብረተሰብ ንምብራኽ ዝዓለመ ኣስተምህሮ ብ7 መስከረም ኣባፅዕ ወዲቡ እቲ ኣስተምህሮ መድረኻት ቃልስን ህንፀት መንእሰያትን ተራ መንእሰያት ኣመኸተን ልምዓትን ከምኡውን ዕላማ ውዳበ መንእሰያት ዝብሉ ዛዕባታት ዘጠቃለለ ነይሮም ዋና ዳይረክተር ክፍሊ ምምሕዳርን ፋይናንስን ኣቶ ኣሚነ ከተማ ኣብ ዝሃቡ መብርሂ ንተራና በርክቶን መንእሰይ ኣብ ምምፃእ ናፅነትን ምኽባር ልዑላውነትን ዝተሰግረ መስገድላትን ዝተኸፍለ ረዚን መስዋእትን ከምኡውን ዝተሓልፈ መድረኻትን ተመክሮታትን ብመንፅር እዋናዊ ኩነታት ብኣብነታት ዝተሰኒየ መብሪ ሂቦም ኣብቲ መድረኻት ዝተኸስኮሰ ክብርታት መሰረት ኩልንትናዊ ህላወና ኮይኑ ከም ዘሎ ዝጠቐሰ ኣቶ ኣሚነ ቀፃልነት ናይዚ ሃገር ብኣድማዕነት ንምውሓስ ኩሉ ዜጋ ሕድር እኳ እንተለዎ ብቐንዱ ግና ናይ መንእሰያት ከም ዝኾነ ኣስሚሩሎም እዚ ከምዚ ኢል እንከሎ ብ8 መስከረም ተራሞያውያን መንእሰያት ኣብ ምህናፅ ሃገር ብዝብል ኣርእስቲ ንመንእሰያት ኣባላት ኩባንያ ህንፀት ልምዓትን ቀይሕ ባሕሪ ተመሳሳሊ ኣስተምህሮ ተዋሂቦም ዝስዕብ ሃገራዊ ዜናታት እዩ። ዝኸበርኩም ተዓዘብትና ምክትል ክትቅፅሉ ደጊመ ብክብሪ ዕድም ኤውሮጳዊ ሕብረት ንዩክሬን ልዕሊ 6 ቢልዮን ዩሮ ዝግመት ተወሳኺ ወተሃደራዊ ደገፍ ከም ዝገብር ኣፍሊጡ ዝዓበየ ክፋል እቲ ደገፍ ፓትሪዮት ዝተሰሜየ ስርዓተ ፀረ ሚሳይል ንምሽማት ከም ዝውዕል ሰመት ዝምክልኻል እቲ ሕብረት ገሊፆም ኤውሮጳዊ ሕብረት ካብ 2022 ንድሓር ንዩክሬን ኣብ ሰብኣዊ ፋይናንሳዊን ወተሃደራውን መዳያት ዝውዕል ልዕሊ 220 ቢልዮን ዩሮ ደገፍ ከም ዝገበረ ዝጠቕሱ ፀብጸባት እቲ ልዕሊ 80 ቢልዮን ዩሮ ካብኡ ንወተሃደራዊ መዳይ ከም ዝቐድዐ የረድኦም ብዘይካዚ ኣባል ሃገራት ኤውሮጳዊ ሕብረት ኣብ ውሽጢ ዝሓለፈ 4 ዓመታት ንልዕሊ 95,000 ወተሃደራት ዩክሬን ስልጠና ከም ዝሃባ ተገሊፆም ኤውሮጳዊ ሕብረት ጎኒ ጎኒቲ ንዩክሬን ዝገብሮ ዘሎ ደገፍ ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ናይ 21 ዙርያታት እገዳ ከም ዝወሰነላ ፀብጻባት የረድኡ ሰሜን ኮርያ ንቕልውላዊ ሓውሲ ደሴት ኮርያ መሊሱ ዘጋድስ ስጉምቲ ካብ ምውሳድ ክትሕየብ ደቡብ ኮርያ ሎሚ 12 መስከረም ፀዊዓ ደቡብ ኮርያ ንፃዊዒት ዘቕረበት ሰሜን ኮርያ ትማል 11 መስከረም ሓድሽ ፈተነ ባለስቲክ ሚሳይል ከም ዘካየደት ብምውቃስ እያ እቲ ሚሳይል ልዕሊ 250 ኪሎ ሜትር ብምውንጫፍ ኣብ ከባቢ ምብራቃዊ ማያዊ ግዛእታ ከም ዝዓለበ ደቡብ ኮርያ ከሲሳ ኣላ ድሕሪ እቲ ፈተነ ላዕለወት ሰመት ዝምክልኻልን ፀጥታን ደቡብ ኮርያ ክስዕብ ዝኽእል ስጋኣት ንምግታእ ዝዓለመ ህፁፅ ኣኼባ ኣካይዶም እዚ ሓድሽ ፈተነ ሚሳይል ሓደ መዓልቲ ድሕሪ እቲ ደቡብ ኮርያ ኣሜሪካን ጃፓንን ዘካየዶ ንሶሙን ዝቐፀለ ሓባራዊ ወተሃደራዊ ልምምድ ይስዕብ ስለ ዘሎ ናይ መልሰ ግብሪ ስጉምቲ ክኸውን ከም ዝኽእል ይእመት ሰሜን ኮርያ ከም መልሰ ግብሪ ናይቲ ኣሜሪካን ደቡብ ኮርያን ካብ 17 ክሳብ 27 ነሓሰ ዘካየዶ ዓመታዊ ወተሃደራዊ ልምምድ ፈተነ ባለስቲክ ሚሳይል ኣካይዳ ምንባራ ዝዝከር እዩ እቲ ፈተነ ሃገሩ ክመፃእ ዝኽእል ፀጥታዊ ስጋኣት ንምምካት ሓጋዚ ምዃኑ ዝጠቐሰ ፕረዚደንት ኪም ጆንግ ኡን ተወሳኺ ኣፅዋር ከም እትፍትን ምጥንቃቑ ይፍለጥ ሓባራዊ ወተሃደራዊ ንጥፈታት ኣሜሪካን ደቡብ ኮርያን ጠንቂ ፀጥታዊ ፀገም ሓውሲ ደሴት ኮርያ ምዃኑ እያ ሰሜን ኮርያ ትወቅስ ኣብ ዴሞክራስያዊት ሪፓብሊክ ኮንጎ ኣብ ክልተ ኣብያተ ትምህርቲ ብዝተኸስተ ሓደጋ ባርዕ ከቢድ ሰብኣውን ንዋታውን ክሳራ ወሪዶ በቲ ኣብ ምብራቃዊ ሸነኽ ኮንጎ ኣብ እትርከብ ከተማ ቡካቡ ዘጋጠመ ሓደጋ ብውሕዱ 29 ተምሃሮ ከም ዝሞቱ ሰመ ዝተሃገር ሓቢሮም ብዘይካዚ በቲ ዛጊድ ጠንቁ ዘይተነፀረ ሓደጋ ልዕሊ 300 ኣባይቲ ከም እተቃፀለ እቶም ሰመ ዝገሊፆም እቲ ባርዕ ሰሙን ድሕርቲ ኣብ ከተማ ኪንሻሳ ኣብ ፅምብል መርዓ ዘጋጠመን 22 ሰባት ዝቐተለን ተመሳሳሊ ሓደጋ እዩ ዝስዕብ ዘሎ ህንድን ሩስያን ክሳብ 2030 ናብ ዘሎ ግዜ ንመጠን ዘካይድኦ ሓድሕዳ ወፍሪ ናብ 50 ቢልዮን ዶላር ክብ ንምባሉ ይሰርሓ ከም ዘለዋ ገሊፀን ነቲ መደብ ንምስማር ፀዓት ዕደና ቴክኖሎጂን ምስናዕ ናብ ዝርከብዎም ልዕሊ 4 ፅላታት ሓበራዊ ወፍሪ ከካይዳ ጀሚረን ምህላውን ድማ ሓቢረን እቲ ወፍሪ ንመጠን ዓመታዊ ንግዳዊ ምልውዋጥ ናብ 100 ቢልዮን ዶላር ንምድያቡ መዲበንኦን ዘለዋ ውጥን ምስማር ሓጋዚ ምዃኑ ሚኒስትራት ንግዲ ክልቲኤን ሃገራት ኣሚቶም

ኣብ 2025 መጠን ንግዳዊ ምልውዋጥ ሩስያን ህንድን ኣስታት 65 ቢልዮን ዶላር ምንባሩ ዝጠቐሱ ጸብጻባት እቲ ኣሃዝ ኣብዚ ዓመት እዚ ናብ ልዕሊ 70 ቢልዮን ዶላር ክበጽሕ ከም ዝኽእል የምትም። ፍርያት ሕርሻ፣ ነዳዲ፣ ባህርያዊ ጋዝን ወተሃደራዊ ንዋትን ካብቶም ዝለዓለ ንግዳዊ ምልውዋጥ ዝካየደሎም ዘሎ ምዃኖም ኣብቲ ጸብጻብ ተጠቒሱሎም። እዚ ከምዚ ኢሉ እንከሎ ፕረዚደንት ቭላድሚር ፑቲንን ቀዳማይ ሚኒስትር ናሬንድራ ሞድን ትማሊ 11 መስከረም ኣብ ከተማ ኒው ደልሂ ህንዲ ተራኺቦም ኣብ ምምዕባል ክልተኣዊ ዝምድና ዘትዮም። ፕረዚደንት ፑቲን ሎምን ፅባሕን ኣብ ዝካየድ ዘሎ ዋዕላ ሃገራት ብሪክስ ንምስታፍ እዩ ህንዲ ኣትዩ ዘሎም። ሩስያን ህንድን ኣብ ዝርክብ እዚ ኣብ ምክልኻል ንግድን ቴክኖሎጂን ዘተኮረ ብርክት ዝበለ ስምምዓት ክኽትማ ትፅቢት ይግበር። ኣሜሪካን ፔሩን ኣብ ምምዕባል ፀጥታን ምክልኻልን ዘተኮረ ስምምዓት ከም እትፈራርማ ሓቢረን። እቲ ስምምዓት ዝተኸተመ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ብ10 መስከረም ምስ ፕረዚደንት ፔሩ ኬይኮ ፊጂሞሪ ኣብ ርእሲ ከተማ ሊማ ብዘካይዶ ዝርርብ እዩ። እቲ ስምምዓት ምስ ስጋር ዘይሕጋዊ ዕፀ ፋርስ ብምግታእ ዞባዊ ፀጥታ ንምውሓዝ ዝሕግዝ ሓባራዊ ንጥፈታት ከካይዳ ዘጠቃልል እዩ። ብመሰረት እዚ ተበፂሑ ዘሎ ስምምዓት ፔሩ ኣብቲ ኣሜሪካ ገበናት ዕፀ ፋርስ ንምግታእ ኣብ ባሕሪ ካሪብያንን ምብራቃዊ ሰላማዊ ውቅያኖስን ተካይዱ ዘላ ወተሃደራዊ ስርሒት ክፅምበር እያ። ፕረዚደንት ፔሩ ኬይኮ ፊጂሞሪ እቲ ስጉምቲ ዞባዊ ፀጥታዊ ኣገዳስነቱ ልዑል ምዃኑ ብምጥቃስ ሃገሩ ብምልኣት ከም እተተግብሮ ኣረድያ። ኣሜሪካ ካብ ፈለማ 2025 ኣብቲ ማያዊ ኣካል ወተሃደራዊ ስርሒት ተካየድ ከም ዘላ ዝፍለጥ ኮይኑ ሓያለ ወገናት ንፀጥታ ናይቲ ከባቢ ብኣሉታ ከም ዝፀሉ ብምሕባር ዕቀበታቶም ክገልፁ ፀኒሖም ኣለዉ። ባሕሪ ካሪብያንን ምብራቃዊ ሰላማዊ ውቅያኖስን ንግዳውን ፀጥታውን ኣገዳስነቶም ልዑል ብምዃኑ ኣሜሪካ ኣብቲ ከባቢ ዝኽሰት ፀጥታዊ ስጋኣት ንምውጋድ ብዕቱብ ከም እትሰርሕ ተንተንቲ ይጠቕሱ። ኣብ ምዕራብ ኤውሮጳ ተኸሲቱ ዘሎ መጠን ዋዒ ኣብ ዝሓለፈ 80 ዓመታት ኣብቲ ኣህጉር ካብ እተመዝገበ እቲ ዝለዓለ ምዃኑ ፀብጻባት ሓቢሮም። ኣብ ዝሓለፈ ወርሒ ነሓሰ ኣብ ምዕራብ ኤውሮጳ ብማእከላይ ገምጋም 28 ዲግሪ ሴንቲግሬድ ዋዒ ከም እተመዝገበ ዝጠቐሱቶም ፀብጻባት ኣብ ገለ ሃገራት ልዕሊ 4 ዲግሪ ሴንቲግሬድ ከም ዝደየበ ኣርድዮም። ምስቲ ሕማቅ ኩነታት ኣየር ብዝተሓሓዘ ሕማማት ኣብ ኤውሮጳ ኣብ ዝሓለፈ ቅርብ ኣዋርሒ ጥራይ ልዕሊ 35,000 ሰባት ከም ዝሞቱ እዩ ዝግለጽ ዘሎ። ብዘይካዚ እቲ ዋዒ ብዝፈጠሮ ሓደጋታት ባርዕ መሮር ኣብቲ ኣህጉር ልዕሊ 200 ቢልዮን ዶላር ዝግመት ቁጠባዊ ክሳራ ከውርድ እንከሎ ልዕሊ 650,000 ሄክታር ጫካ ተሃሚኹም። ጀርመን፣ ፈረንሳ፣ ስጳኛን ኢጣልያን በቲ ተርእዮ ሕልፊ ካልኦት ሃገራት ከም እተሃስያ ተገሊጾም። ኣብ ኤውሮጳ ጥራይ ዘይኮነ ኣብዚ ዓመት እዚ መጠን ዋዒ ብደረጃ ዓለም ከም ዝወሰኸ ፀብጻባት ሜትሮሎጂ ይሕብሩ። ዜናዊ መሰናዶና ንምዝዛም ቀንዲ ነጥብታቱ ኣብ ዞባ ደቡብ ብወፍሪ ተምሃሮ ንልምዓት ዕውት ንጥፈታት ከም እተሰላሰለ ተገሊጹ። ኣብ ኑ ዞባታት ሰንዓፈን ዓዲ ቀይሕን ንብሉፃት ተምሃሮ ካልኣይ ደረጃ ሽልማት ደንደን ተዓዲኑ። ኣብ ንዞባ ተሰኒሕ መማዕሶ ንምቁፃር ፀረን ጣንጡ መድሃኒት ተነፂጉ። ኤውሮጳዊ ሕብረት ንዩክሬን ልዕሊ 6 ቢልዮን ዩሮ ዝግመት ተወሳኺ ወተሃደራዊ ደገፍ ከም ዝገብር ሓቢሩ። ሰሜን ኮርያ ንቕልውላዊ ሓብ ስለሴት ኮርያ ዘጋድድ ስጉምቲ ካብ ምውሳድ ክትሕየብ ደቡብ ኮርያ ፀዊዓ። ኣብ ዴሞክራስያዊት ሪፓብሊክ ኮንጎ ብሓደጋ ባርዕ ከቢድ ሰብኣውን ንዋታውን ክሳራ ወሪዱ። ሓፈሻዊ ዜናዊ መሰናዶ ናብ ዝተዛዚሙሎ ዝኸበርኩም ተዓዘብትና ንስለምክተልኩም መስገን ብርክማዓት

0: መደብ ናትራን ኣብ ሰሙን እዙ መደብ ናትራን ብምኽንያት ቅዱስ ዮሃንስ ዝተዳለወ ፍሉይ ትሕዝቶያ ቀሪባትልኩም ዘላ ብምኽንያት በዓል ቅዱስ ዮሃንስ ኣብ ዝተፈላለዩ ቦታታት ሃገርና ዝዝውተሩ ዝተፈላለዩ ኣበዓላታት ኣለዉ ካብቲ ብዙሕ ንገለ ልምድታት ዘካተተ ዕላል ምስ ኣብቲ ባህሊ ኣፍልጦ ዘለዎም ሳሙኤል መብራህቶም ዮሃና ኣበራን ብርሃነ ኩሕላይ ዝተኻየደ ዕላል ምስ ነዚ በዓል ዘድምቑ ያታዊ ደርፍታትን ናባኹም ክነብሎም ኢና ኣብ ዝተፈላለዩ ኣጋጣሚታት ዝተፈላለዩ ቅድታት ተኸቲሎም ዝዳልዎ ኣልባሳት ምልባስ ልምድና እዩ ኣብዚ ሙያ ዝነጥፉ ዲዛይነራት እውን ፍሉይ ስራሓት ክቐርቡ ንዕዘብ ንሎም ሰሙን እምበኣር ንኡስ መደብና ዓለም ስነ ጥበብ ብሰንተቲት ተጠቂሙ ፍሉይ ቅዲ ዘለዎ ክዳውንቲ ንዘዳሉ ዲዛይነር ሰሚር ሳርሕ ብምዕዳም ትሕዝትኡ ክንፍትሽ ኢና ኣብ ሰዓትና ምክትታላይ ትዘንግዑ
1: ረቐብተሉ እቲ ጨርቂ ኣብ ግዜ ሃሩ ገለገለ ንጥቀመሉ ንግዜ ቁሩ ዝኸውን ከዓ ካልእ ዓይነት ማለት እዩ ስለዚ ምስቲ ኩነታትን ክሪማን እቲ ዓይነት ጨርቂ ይፈላለዩ ከከምቲ ኮን መፀካ ከዳልዎ ማለት እዩ

0: ኣብ ዝተፈላለዩ ኣጋጣሚታት ዝተፈላለዩ ቅድታት ተኸቲሎም ዝዳልዎ ኣልባሳት ምልባስ ልምድና እዩ። ኣብዚ ሙያ ዝነጥፉ ዲዛይነራት እውን ፍሉይ ስራሓት ክቕርቡ ንዕዘብ። ንሎም ሰሙን እምበኣር ንኡስ መደብና ዓለም ስነ ጥበብ ብሰንተቲት ተጠቂሙ ፍሉይ ቅዲ ዘለዎ ክዳውንቲ ንዘዳሉ ዲዛይነር ሰሚር ሳልሕ ብምዕዳም ትሕዝትኡ ክንፍትሽ ኢና። ኣብ ሰዓትና ምክትታላይ ትዘንግዑ
1: ረቕቲሉ ትጨርቂ ኣብ ግዜ ሃሩ ገለገለ ንጥቀመሉ ንግዜ ቁሩ ዝኸውን ከዓ ካልእ ዓይነት ማለት እዩ። ስለዚ ምስቲ ኩነታትን ክሪማን እቲ ዓይነት ጨርቂ ይፈላለዩ ከከምቲ ኮን መፀካ ክዳልዎ ማለት እዩ።
0: ኣብ ቻይና ጥራይ ዘይኮነ ኣብ ብዙሓት ሃገራት ኤስያ ልሙድ ዝኾነ መመገቢ ቾፕስቲክ እዩ። እቶም ዋናታቱ ብቐሊሉ ዝጥቀምሉ እኳ እንትኾኑ ንኻልእ ሰብ ግን ኣዝዩ ኣሸጋሪ ምዃኑ እዩ ዝፍለጥ። ቾፕስቲክ ብኸመይ ጀሚሩን ብግቡእ ንክንጥቀመሉ ዘኽእለና ሜላታት ከ ኣሎ ዶን ዝብል ካልእን ኣብ ዳሳስና እንርስሶ ይኸውን።

ተኸታታሊት ፊልም ሳውን መበል 31 ክፋልውን ካብ መደባትና ብተወሳኺ ዝተፈላለዩ ዜማታት ምስ ኮሜዲ ከምኡውን ንዓኹም የዛንዩ ዝበልናዮም ቪድዮታት እውን ካብ መደብ ናትራን ናይ ሰሙን እዚዮም ሞ ንኽትከታተሉ ብኽብሪ ንዕድም።

መደብ ናትራን ቀዳም 12 መስከረም ልክዕ ሰዓት 2:40 ድሕር ቀትሪ ድግማ ሓሙስ 17 መስከረም ን6:40 ድሕር ቀትሪ መደብ ናትራን።

ደበና ጉንበተ ሰነን ማያት ኣዝመራን ተኸቲሉ ክረምቲ ይጅምር። ወርሓት ክረምቲ ብቐንደን ሓምለን ንሓሰን እየን። ብፍላይ ኣብቲ ዓይኒ ማያት ሰማይ ዝረሓወሉ ሓያል ክረምቲ ኸዓ ሓምለ ምስ ጉልባብ ሰበይትን ምስ ታቦትን ክሳብ ዝምሰለላ ደረጃ ብዲመማ ማይ ተጐልቢባ ተሓልፍ። ንሓሰ ቁሩብ ክኸፍት ይጅምር። ስለዚ ኸዓ ማይ ንሓሰ ተኸሳኸሰ ይበሃል። ከምቲ ድሕሪ ደብረ ታቦር የለን ክረምቲ፣ ድሕሪ ደርሆኖቆ የለን ለይቲ ዝበሃሉሉ ድማ ካብቲ ብ13 ወይ 14 ኣቆፃፅራ ግእዝ ማለት ክፍላ ንሓሰ ዝውዕል መንፈሳዊ በዓል ደብረ ታቦር ንድሕሪት ንፋስ ይነፍስ እሞ ኩሕሊ ንሓሰ ይቕላዕ። ንሱ እቲ ኩሕሊ ንሓሰ ካብ ኣሕምልትን ኣቝፅልትን ኣግራብን ዘራእትን ኩልቲ ሩባን ኩርባን ዓድን በረኻን ዝኸደነ ሓምሊ ብርናዮ፣ ሓምሊ ኣድሪ፣ ሓምሊ ዓለም፣ ሓምሊ ጨጎራ፣ ሓምሊ ኣድጊ፣ ሓምሊ ጊደበሉ፣ ሓምሊ ጫቑት፣ ሽበኒ፣ ርጅላ ወዘተ ካብ ኣቝፅልቲ ሙግያ፣ ሓፋፍለ፣ ኣፍዕለ፣ ጨቑምጠ፣ ጨቑምጠ ሓርማዝ፣ ሃምታ፣ ኣበልክኻ፣ ኣፍጓሓ፣ ስንኮርፍያ፣ ኣሸንጦ፣ መሶቋ፣ ኣጋሕሽሮ ወዘተ ካብ እግራብ ኣውሌዕ፣ ጫዓ፣ ታምቡኽ፣ ምቕር፣ ጽሕዲ፣ ጠንቀለባ፣ ገንጂ፣ ጎኖ፣ ጠጠዓለ፣ ጋርሳይ፣ ድርሴን፣ ቋጣ፣ ኦባ፣ ዓጋም፣ ሻለዋ፣ ስሉሕ፣ ሓበነ፣ ኣዘንቋ፣ ኪላዓው ወዘተ ካብ ዘራእቲ እዝኒ ዝፈለየ ዘጨልቀዕን ስገመ ስርናይ ዘሰገነን ዘኰልኰለን ዓፋፉን ዘእጐመ መሻሉ ዘዕምበበ ደናንሽ ዘጐዐ ጣፋት ወዘተ እና ማዕድኻ ተስፋ ጽባሕ ትሰንቀላ ድራር ዓይንያ ኩሕሊ ንሓሰ እየ።

0: ብኣቆፃፅራ ግእዝ ካብ ፅባሕ መወዳእታ ዕለት ወርሒ ናሓሰ ጀሚሩ ከዓ ኣዴ ኣብርሃለይ ብምባል ኣዋልድ ንሩባ ይወርዳ።
1: ዘሰናዲዩ ራይ ቢያንስ ቢያ ጓል ተጠቢለሲ ዘሰናዲዩ ጓለይ ክድበለ ክኸይድ

ጓቁሜ ጓቁሜ ወይ ጳጉመን ጳጉመን ኣብ ክንዲ ዝብል ናይ ግሪክ ቃል ዝዝውተር ኣባህላ ትግርኛ እዩ። ጳጉመን ኣብ ዓውደ ኣዋርሒ ግእዝ ኣብ መንጎ መጠርስታ ነሓሰን መጀመርታ መስከረምን ዝርከባ ኣብ ነብሲ ወከፍ 3ተ ዓመት 5ሽተ መዓልቲ ኣብ 4ይቲ ዓመት ምውዳእ ዘመነ ድቋስ ድማ 6ሽተ መዓልቲ ማለት ሊፒር ዝውዕላ መዓልታት እየን። ጸየቕቲ ኣዋርሕ ከምኡ ኸዓ መበል 13 ወርሒ ተባሂለን

ቅንያት ጓቁሜ ከማይ ማጮሎት ዓበይትና ኣሽቱን ኣባ ህዝበሎም ሰዓታት ንሩባ ወሪዶም ዝሕፀብሉ ቅንያት እኳ እንተኾነ ብፍላይ በተን ካብ ደቂ 10 ክሳብ 16 ዓመት ዝዕድሚአን ኣዋልድ ግን ዳርጋ ከም ሓደ ማሕበራዊ ግዴታ ዝዝውተር ወግዒ መዛኑ እዩ። ኣጉመን ጀማሪ ወግዕቲ በዓላት ኮይኑ ተሓፀብቲ ኣጉመን ዝሕፀባሉ ሩባ ብሑትን ውሕስን ምዃኑ ንምርግጋፅ ኣንትናደይ ኢታየ ሰብዶ ወረዶ ትማየ ይብላ እሞ ኣደ ኢታይ ከዓ እወ ጓለይ ከምዚ ኸማይ ዝበለ ብምባል ዝኾነ ይኹን ተጓዳኢ ከምዘየለን ቀሲነን ከሕፀባ ከም ዝኽእል

ኩለን እተን ካብ ወጋሕታ ቀዳመይቲ መዓልቲ ጓቑሜ ንግሆ ንግሆ ኣደይ ኣብርሃለይ ብምባል ንሩባ ዝወርዳ ኣዋልድ ዘዛሪ ማያት ሳዕርን ስንደዶን ሰትን ሰተሰምሃንን ናብ ዝዕመሮ ሸኻሩባ ዝፅምብሎኦ ወግዒ መዛኑ ወግዒ ምዝንግዓት እውን እዩ። ብቕንያቱ ከም እንኪጋባ ጠለይ ጠለይ ፍትሊ ሓንዳይ ኣደራራስ ወዘተ ዝኣመሰለ ፀወታታት ክሳብ ብድኻም ተሰኒፈን ዝድቅሳ

ሓታ 3 ዓመት መበል ሓምሸይቲ ኣብ ራብዓይቲ ዓመት ማለት ሊፔር ድማ ሻድሸይቲ ትውዕል መወዳእታ መዓልቲ ኣጉመን ከዓ ኣዋልድ ብፍላይ እኳ እተን ኣብ ሓደ ርባ ዝሕፀባ ናይ ክልተ ዓድታት ኣዋልድ በብዓደን ተጐጅለን ከም ፍትሊ ዝኣመሰለ ፀወታታት ውድድር ይገጥማ እሞ ንናይ ዓመት ስንብት ክሳብ ብምኩርባብ እምኒ ዝስነ ፀርፍታት ብምፅርራ ይፈላለያ። ሆየ ሆየ ኣብ በዓላት ሃንደሰ መስቀለ 3 ጊዜ ይበሃል። ንሱ ድማ ሓደ ኣብ ኣብርሃም፣ ክልተ ኣብ ድሮ በዓል ቅዱስ ዮሃንስ ወይ ሓድሽ ዓመት፣ ሳልሳይ ድማ ኣብ ድሮ በዓል መስቀል ወይ ዓኾኻይ። ሆየ

ንጽቢሒቱ ዕለት ሓደ ወይ ባሕቲ መስከረም ፈላሚት መዓልቲ ሓድሽ ዓመት ኣብ ዓውደ ኣዋርሕ ግእዝን ርእሰ ዓውደ ዓመት

ምስ ምእታው ሓድሽ ዓመት ዕምባባታት ገልገለ መስቀለ ይቕልቀል። ኣዋልድ ጻዕዳ ገፊሕን ላኻ ሸሪበን ከም ሽራራ ኣብ መዓንጥቕን ይዕጠቓ። ዕምባባታት ገልገለ መስቀለ ኣሸንዳ ሕዮባ ኣብ ጸጉ

ኩሕሊ ናሓሴ ብዕምባባታት ገልገለ መስቀለ ምስ ተተክአ እቲ ጸሊም ክራማት ብጽንዓት ዝሰገረ ሓረስታይ ልምሉም ቈጽሊ ጽንዒ ምስ ቀጢን ጕንዲ ኣኽቢቡ ኣብ ርእሱ ይገብር። ጽንዒ ከዓ ይበሃል። ጽንዒ ትእምርቲ ምስ ስጋር ካብ ጸሊም ክራማት ናብ ዝያዳ ጽንዓት ዝሓትት ስራሓት ቀውዒ እዩ። ሽዑ ኣብ ዝበዝሕ ገጠራት ሓረስታይ ማዕጺዱ የዳሉ፣ ዓውዱ ይለቕልቕ፣ መሲኡ ይጸርብ፣ ሰኪዐቱ ይፍሕስ፣ በዓልቲ ቤቱ ድማ ሰፍእሲ ጕርፉዓ ተዳሉ፣ ቆፍኣ ትዛዝም፣ ከከም ብዝሒነ ዓዲ ኸዓ ብብዙሓት ገባሮ ተኾስቲሩ ተረጊጹን እተሰገደ ዓውዲ ጠለቓ ይዳሉ።

መስቀል ብጎርጎሬሳዊ ኣቆፃፅራ ኣብ መወዳእታ ሰሙን ናይ ወርሒ መስከረም ብግእዝ ድማ ኣብ ክፍላ መስከረም እዩ ዝበዓል። መስቀል ከይበረቐ ወይ ድሮ በዓል መስቀል ዝትኮስ ሓወሆየ ከይተሳገርካ ሓድሽ እኽሊ ምጥዓም ድማ ነውር እዩ። እቲ ወግዒ ምስጋር ሓዊ ኣኾኻይ ይበሃል።

መስቀል በሪቑ ሸዊት ዕፉን ተጠቢሱ ስገ መስርናይ ተሃንኩቱ ሽልቆ መሻሉ ተሓስዩ ባልደንጓ ተጨጭፉ እኽሊ ካብ ቅሚጦታት ኣብ ዓውዲ ወዲቑ ዓውዲ መኸዳ ተኸይዱ ሽዑ ዑፋ ዳኖይ ክርኢ ዑፈይ በሪሩ ኣቶ ዑፈይ ዑፈይ ብረሪ ዑፍ መስቀለይ ምሰሊ ዑፍ መስቀለይ ደሪሳ ዑፈይ ኩምብራዛ ተባሂሉ ድማ ነተን ካብ እምኒ ዋንጭፍን ኩርማጅ ትኩሲ እራራን ረሒቐን እጃመን ዘማዕድዋ ኣዕዋ

እዚ ስራሕ እዚ መርኣይ ናይ ገለ ንእሽቶ ክፋል ካብቲ ምስ ስልጣንን ክትምናን ዝሓስስ ዕሬ ፈፂሙ ዝርሳዕ ዘሎ ባህላዊ ቅርስታትና እዩ። ሓደ ካብ ዕላማታት ናይዚ ስራሕ እዚ ድማ ባህላዊ ቅርስታትና ምዕቃብ ኮይኑ ብፍላይ እኳ ንቅርስታት ናይቲ ኣካል ባህላዊ ንጥፈታት ሊቪንግ ካልቸር ዝኾነ ያታዊ ባህሊ ኣብ ምስርሳርን ምስናድን ንእሽቶ